0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ። ጤናስጥልን ክብራትና ክብራን አድማጮቻችን እንደምን አደራችሁ። እለቱ እንደ እብራን ዘመን አቆጣጠር ዮም ሺሽ ካፍ ዘይን በሲቫን ተፍሽን ፔባፍ ሲሆን እንደ አውሮፓ ዘመን አቆጣጠር ጁን 12 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ሰኔ 12 ቀን 2018 ዓመተ ምህረት ነው። የጧቱ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ኤቪያታር ሽሞኒ ሲሆን የስቱዲዮ ተረኛ አስተናጋጅ ወርቅነሽ እሸቴ ነኝ። ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ጋዜጦች በዛሬ ተማቸው ለአንባቢያን ያቀረባቸውን ዋና ዋና ርዕሰ ጉዳዮችን እንመለከታለን። ከአድማጮች ጋርም የስልኩ ውይይት ይኖረናል። ስርጭታችን እንደተለመደው እስከ 7 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። አሁን የጧቱን ዜና እነሆ። በቅድሚያም አርእስተ ዜና። በደቡብ ሊባኖስ የእስራኤል መከላከያ ሰራዊት ወደሚንቀሳቀስበት አካባቢ ከሰዓታት በፊት የተተኮሰን ያለ ሰው የሚበር አይሮፕላን የአየር ኃይሉ ማክሸፉን አስታወቀ። ፕሬዚዳንት ዶናልድ ትራምፕ ትናንት ምሽት ከጠቅላይ ሚኒስትር ቢንያሚን ናታንያሁ ጋር በስልክ መወያየታቸውን የጠቅላይ ሚኒስትሩ ቢሮ ባወጣው መልእክት ገለጸ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ስምምነት ላይ ለመድረስ መቃረባቸውን አስታወቁ። የ2026 ዓመተ ምህረት የዓለም እግር ኳስ ጨዋታ ባሳለፍነው ሌሊት በሜክሲኮ ጀመረ። የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። በደቡብ ሊባኖስ የእስራኤል መከላከያ ሰራዊት ወደሚንቀሳቀስበት አካባቢ ከሰዓታት በፊት የተተኮሰን ያለ ሰው የሚበር አይሮፕላን የእስራኤል የአየር ኃይል ማክሸፉን አስታወቀ። ለማክሸፍ በተደረገው ሙከራ በገሊላ አካባቢ ምቱላ በተባለው መኖሪያ ሰፈር የማስጠንቀቂያ ደወል ድምጽ ተሰምቷል። ፕሬዚዳንት ዶናልድ ትራምፕ ትናንት ምሽት ከጠቅላይ ሚኒስትር ቢንያሚን ናታንያሁ ጋር በስልክ መወያየታቸውን የጠቅላይ ሚኒስትሩ ቢሮ ባወጣው መልእክት ገለጸ። ፕሬዚዳንት ትራምፕ ከኢራን ጋር ስለሚካሄደው የስምምነት ሰነድ ለናታንያሁ ማስረዳታቸው ታውቋል። እስራኤል የስምምነቱ አካል ባትሆንም ትራምፕ የሚያካሄዱት ስምምነት ኢራን ያብላላችሁን የኡራኒየም መጠን ከሀገሯ እንድታስወጣ የሚያደርግ የኡራኒየም ማብላያ መሰረተ ልማቶችን ማፈራረስ የሚያስችል የሚሳኤል ምርቷም ገደብ እንዲጣልበትና ለአሸባሪ ድርጅቶች የምታደርገውን ድጋፍ እንድታቆም ስለሚያደርግ ጠቅላይ ሚኒስትር ናታንያሁ ትራምፕን ማድነቃቸው ተገልጿል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ስምምነት ላይ ለመድረስ መቃረባቸውን አስታወቁ። ዶናልድ ትራምፕ ከኢራን ጋር በዚህ ሳምንት መጨረሻ ላይ ተወካዮቻቸው በአውሮፓ ተገናኝተው በስምምነቱ ሰነድ ላይ ሊፈራረሙ እንደሚችሉ ትናንት ምሽት በዋይት ሀውስ ቤተ መንግስት አስታውቀዋል። በተጨማሪም ባሳለፍነው ሌሊት ከጠቅላይ ሚኒስትር ቢንያሚን ናታንያሁ፣ ከኳታሩ መሪ፣ ከተባበሩት የአረብ ኤሚሬት፣ ከሳውዲ አረቢያ ከኩዌትና ከሌሎች ሀገራት መሪዎች ጋር መወያየታቸውን ያስታወቁ ሲሆን ከቱርኩ ፕሬዝዳንት ታይብ አርዶዋን ጋርም መመካከራቸውን ገልጸዋል። ፕሬዝዳንት ትራምፕ ኢራን በምንም አይነት ሁኔታ የኒውክሌር ጦር መሳሪያ እንደማይኖራት የገለጹ ሲሆን ስምምነቱ ላይ እንደተፈራረሙ የሆርሙዝ የባህር መተላለፊያ መስመር እንደሚከፈት ማስተውቀዋል። ከዚህ ጋር ተያይዞ በአሜሪካና በኢራን መካከል የሚካሄደውን የስምምነት ረቂቅ ሰነድ አልአረቢያ የተባለው የሳውዲ አረቢያ ቴሌቪዥን ይፋ ያደረገ ሲሆን በስምምነቱ ረቂቅ ላይ የተኩስ አቁሙ ለ60 ቀናት እንዲራዘምና የሆርሙዝ ባህር ለዓለም አቀፍ የንግድ መርከቦች በ30 ቀናት ውስጥ እንዲከፈት የሚል መሆኑ ተገልጿል። በስምምነቱ መሰረት ኢራን ጋዝ እንድታወጣና እንድታመርትና እንድትሸጥ የሚፈቀድላት ሲሆን በኒውክሌር ጦር መሳሪያ ግንባታዋ ዙሪያ ድርድሩ ይቀጥላል ተብሏል። የ2026 ዓመተ ምህረት የዓለም እግር ኳስ ጨዋታ ባሳለፍነው ሌሊት በሜክሲኮ ተጀመረ። ትናንት ምሽት የሜክሲኮና የደቡብ አፍሪካ ብሔራዊ ቡድኖች የመጀመሪያውን ጨዋታ ያካሄዱ ሲሆን የሜክሲኮ ቡድን የደቡብ አፍሪካ አቻውን 2-0 አሸንፏል። አሁን በዚህ ሰዓት ደቡብ ኮሪያ ከቼክ ሪፐብሊክ ጋር እየተጫወቱ ሲሆን እስካሁን ሁለቱም ቡድኖች ጎል አላስገቡም ወይም 0 ለ0 ናቸው። ይህ እግር ኳስ ጨዋታ በ11ኛው ቴሌቪዥን ጣቢያ በቀጥታ ስርጭት ይተላለፋል። በመጨረሻም የአየር ንብረት ትንበያ። ዛሬ የአየሩ ጸባይ ከትናንቱ ጋር ተመሳሳይ ነው። እሁድ የሙቀቱ መጠን ይጨምራል ተብሎ እንደሚጠበቅ የዘርፉ ባለሙያዎች ከላኩልን ዘገባ መረዳችለናል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና በሃይፋ 27፣ በቴላቪቭ 28፣ በቤርሸባ 31፣ በኢላትና አካባቢዋ 39 ዲግሪ ሴንቲግሬድ ይደርሳል። አድማጮቻችን ዜናው አበቃ። በዚህ ሰዓት እንግዲህ ሁለተኛውን ጨዋታ የደቡብ ኮሪያና የቼክ ሪፐብሊክ ብሔራዊ ቡድኖች ያካሄዱ ናቸው። እስካሁን ድረስ ሁለቱም ቡድኖች ጎል አላስገቡም። እንግዲህ በጨዋታው ሂደት እስከ ስርጭታችን መጨረሻ ድረስ ያለውን አዳዲስ መረጃ ወደ እናንተ እናቀርባለን። ሌሎች አዳዲስ መረጃዎችንም ከስፖርቱ ከእግር ኳስ ውጭ የሆኑ መረጃዎችን ወደ እናንተ እናደርሳለን። ስርጭታችን እንደተለመደው እስከ 7 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። መሸጋገሪያ ሙዚቃ

የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ጋዜጦች በዛሬ ተማቸው ለአንባቢያን ያቀረባቸውን ዋና ዋና ርዕሰ ጉዳዮችን እንመለከታለን። አራቱ ምለታዊ ጋዜጦች ደርሰውናል። ሐሪጽ፣ ሂድዮት ሐሮኖት፣ ማሪብና እስራኤል አየሁ። እንግዲህ ጋዜጦች በመጀመሪያ ገጻቸው ላይ ትኩረት የሰጡባቸውን ርዕሰ ጉዳዮች እንመለከታለን። ሐሪጽን ስንመለከት በመጀመሪያ ገጹ ላይ ትኩረት ከሰጠባቸው ወይም ካቀረባቸው ለአንባቢያን ካቀረባቸው ርዕሰ ጉዳዮች መካከል በአሜሪካና በኢራን መካከል እንግዲህ ውጥረት በተሞላበት ሁኔታ እየተካሄደ ያለውን የሰላም ድርድር በሚመለከት ሐሪጽ እስከሚያልቅ ድረስ መጨረሻው እስከሚታወቅ ድረስ ያለው ሁኔታ አስቸጋሪ መሆኑን በመግለጽ እንግዲህ መጨረሻው እስከሚታይ በሚል ርዕሰ ጉዳይ ለአንባቢያን አቅርቦታል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ትናንት ምሽት ከኢራን ጋር የሰላም ስምምነት ልንደርስ ጫፍ ላይ ደርሰናል፣ ተቃርበናል ብለው በድጋሚ ያሳውቀዋል። እንግዲህ ፕሬዚዳንት ዶናልድ ትራምፕ ይህን ሀሳብ ደጋግመው አሰምተዋል። ከኢራን ጋር የሰላም ስምምነት ልንደርስ ነው፣ ልንፈራረም ነው እያሉ ግን እንደገና ጦርነቱ እየቀጠለ በመካከላቸው በሁለቱ ሀገራት መካከል ያለው ውጥረትም እየተባባሰ እንደቀጠለ ይታወቃል። አሁን ደግሞ በተከታታይ ባለፉት ሁለት ቀናት በኢራንና በአሜሪካ መካከል መጠቃቃቱ ቀጥሎ ነበር። እንደሚታወቀው ኢራን የአሜሪካን የጦር ሄሊኮፕተር መታጥላለች። ለዚህም ያጸፋ ምላሽ አሜሪካ በተከታታይ ለሁለት ቀናት ኢራን ላይ ጥቃት አድርሳለች። ከዛ በኋላ ነው እንግዲህ ትናንት ምሽት ስምምነት ላይ ልንደርስ ነው ያሉት ትራምፕ። ስምምነት ላይ መድረሳቸውን ከማስታወቃቸው በፊት በኢራን ላይ ጥቃቱ ሊቀጥል እንደሚችል፣ አሁንም ላጠቃ እችላለሁ፣ ዛሬም ነገም በኢራን ላይ ጥቃት ልንፈጽም እንችላለን እያሉ ትራምፕ በተደጋጋሚ ያሰሙ ነበር። ምናልባት ጦርነቱ እንደገና ሊታደስ ነው፣ ጥቃቱም ይቀጥላል የሚል ስጋትም እንደነበር ይታወሳል። ግን ትናንት ምሽት ደግሞ ዶናልድ ትራምፕ ተቃረብን፣ ልንፈርም ነው፣ ደርሰናል፣ ያው ጫፍ ላይ ደርሷል ውይይቱ፣ ስምምነት ሰነድ ላይ ልንፈርም ነው ብለዋል። እንግዲህ እስከዚህ ሳምንት መጨረሻ ድረስ ስምምነት ላይ እንደሚደረስ የሰነዱ ላይም ውሉ ላይ እንደሚፈርሙ ነው ያስታወቁት ትራምፕ። ሳምንቱ መጨረሻ እንግዲህ ዛሬ አርብ ነው፣ ያው ሳምንቱ እየተጠናቀቀ ነው፣ ነገ ያልቃል። እሁድ አዲስ ቀን ነው በእኛ የሳምንቱ መጀመሪያ። እንግዲህ እስከ እሁድ ድረስ ከተፈራረሙ እስከ ዛሬ ነገ የሳምንቱ መጨረሻ ማለት ይሄ ነው። ዶናልድ ትራምፕ በአውሮፓ ሀገራት እንፈርማለን እንደዛ ብለው እንደሚጠብቁ ነው ያሳወቁት። እንግዲህ አዲሱ ርዕሰ ጉዳይ ሆኖ ያለው ይሄ ነው። በኢራንና በአሜሪካ መካከል ስላለው ሁኔታ ስለ ስምምነቱ እንግዲህ ዶናልድ ትራምፕ ትናንት ምሽትም ከጠቅላይ ሚኒስትር ቢንያሚን ናታንያሁ ጋር እንደተወያዩ አስታውቀዋል። ከሌሎች ሀገራት ጋርም እንደዚሁ በተለይ ከመካከለኛው ምስራቅ ሀገራት መሪዎች ጋር ቱርክን ጨምሮ መወያየታቸውን አስታውቀዋል። ለማንኛውም የስምምነቱ ሂደት ድርድሩ እየገሰገሰ መሆኑን ገልጸዋል። ኢራን በምንም አይነት ሁኔታ የኒውክሌር ጦር መሳሪያ ባለቤት አትሆንም በማለትም በዋይት ሀውስ ቤተ መንግስት ባሰሙት ንግግር መግለጻቸው ታውቋል። ይሄ ርዕሰ ጉዳይ ጋዜጦች ሁሉም ጋዜጦች ትኩረት የሰጡበት ርዕሰ ጉዳይ ነው። ሌላው ሐሪጽ ላይ ያለው ርዕሰ ጉዳይ የሐረሪ ማህበረሰብ አባላት በየጎዳናዎች የሚያደርጉትን በጣም የተጠናከረና ሁከት የሞላበት የሰላማዊ ተቃውሞ ሰልፍ በሚመለከት ነው። ትናንትም በሺዎች እንግዲህ ጋዜጦች ሁሉም ጋዜጦች ትኩረት የሰጡበት ርዕሰ ጉዳይ ነው። እያንዳንዱ ጋዜጦች በመቶ ሺዎች የሚሉአሉ፣ በሺዎች የሚቆጠሩ የሚሉአሉ። ሐሪጽ በሺዎች የሚቆጠሩ የሐረሪ ማህበረሰብ አባላት ትናንት በተለያዩ ጎዳናዎች ወጥተው ከባድ ሁከት የተሞላበት የተቃውሞ ሰልፍ አካሄዱ ይላል። እንግዲህ መንገዶችን ዘግተዋል። በርካታ መንገዶችን በተለያዩ አካባቢዎች ዘግተዋል። የሀገሪቱን እንቅስቃሴ አስቆሙ በሚባል ሁኔታ የነበረውን የተቃውሞ ሰልፍ ገልጾታል ሐሪጽ። እንግዲህ ፎቶግራፍ በማስደገፍ የሐረሪ ማህበረሰብ ሰልፍ ሲያደርጉ የሚያሳይ ፎቶግራፍ በማስደገፍ ነው ይህን ዘገባ ለአንባቢያን ያቀረበው ሐሪጽ። ሁኔታው አስቸጋሪ መሆኑን ሌሎች ጋዜጦች ላይም ስንደርስ እናየዋለን። እንግዲህ የሀገሪቱን እንቅስቃሴ አስቆመ በሚባል ሁኔታ ይሄ የተቃውሞ ሰልፍ በከባድ ሁኔታ እየተካሄደ መሆኑ ተገልጿል። ሌላው ርዕሰ ጉዳይ ሐሪጽ ትኩረት የሰጠበት
ከየጠቅላይ ሚኒስትሩ ቢሮ ጽህፈት ቤት እንግዲህ አጠቃላይ ጽህፈት ቤቱ ኃላፊ የሆኑት ጻኺ ብራቨርማን በሳቸው ላይ እንግዲህ የተለያዩ አቤትታዎች ቅሬታዎች ክሶች ባለፉት ወራት መነሳታቸው ይታወቃል። ከዚህ ጋር ተያይዞም አንዲት ሴት ጥቃት አድርሶብኛል በማለት እንግዲህ የቀረበች ሴት ነበረች ቅሬታዋን ያቀረበች ከሷ ጋር ሁለቱ ተገናኝተው ከተወያዩ በኋላ ሁኔታው ያው እንደተረጋጋ የሚገልጽ ዘገባ ቀርቧል። እንግዲህ ሁለቱ በሁኔታው ተገናኝተው ቅሬታ ያቀረበችው ሴትና ብራቨርማን ተገናኝተው ተወያዩ። ከተወያዩ በኋላ ያው በነበረው ቅሬታ ላይ ለውጥ መኖሩን አቅርቦታል ሀሬጽ ለአንባቢያን። ይህን ጉዳይም ሌላው ርዕሰ ጉዳይ በአረቡ ማህበረሰብ በአሁን በሚካሄደው በቅርቡ በሚካሄደው የምርጫ ሂደት ያለውን ቅድመ ዝግጅት የሚመለከት ዘገባ አቅርቧል ሀሬጽ። የአረቡ ማህበረሰቡ እንግዲህ በምርጫ ሂደት እስካሁን ድረስ ነገሮችን በቸለልተኛነት ይመለከታል። አሁን ግን በተለይ በአረቡ ማህበረሰብ የሚከሰተውን በየጊዜው ያለውን የእርስ በርስ ግድያ ምክንያት በማድረግ አንድ ነገር ለማድረግ ወስነዋል። በምርጫው ሂደት ፓርቲዎች እንዲጣመሩና የአረቡ ማህበረሰብም ድምጽ መስጠት የሚችለው የአረቡ ማህበረሰብ ድምጹን እንዲሰጥ ከፍተኛ ድምጽ ይሰጣል ተብሎ እንደሚጠበቅ እንግዲህ የማህበረሰቡ ምሁራን እና በምርጫው ሂደት እንቅስቃሴ የሚያደርጉ አካላት እየሰሩ መሆናቸውን ለውጥ ይኖራል ከፍተኛ ለውጥ ይኖራል ተብሎ እንደሚጠበቅ ሀሬጽ በዘገባው ተመልክቷል። እስካሁን ባለው ሁኔታ በሚካሄደው ጥናት የአረቡን ማህበረሰብ የሚወክሉ እያንዳንዱ ፓርቲዎች ብቻቸውን ሄዳሉ የሚል ቢሆንም ግን ህዝቡ መራጩ ህዝብ ጫና እያደረገ መሆኑንና የራሱን እቅድ እያዘጋጀ መሆኑ ተገልጿል። በዚህ ምክንያትም መጨረሻ ላይ የሚጠበቀው ፓርቲዎች ይዋሃዳሉ አንድ ላይ ተብሎ እንደሚጠበቅና የአረቡ ማህበረሰብ ድምፁን አንድ ላይ ሰብሰብ አድርጎ ለመስጠት እያሰበ መሆኑን ለውጥ ለማምጣት ለማንኛውም ከነበረው የፖለቲካ ሂደት የተለየ ለውጥ ለማምጣት በአረቡ ማህበረሰብ እየታሰበና እየሰሩ ነው የሚል ዘገባ አቅርቧል ሀሬጽ። ሌላው ጠቅላይ ሚኒስትር ቢንያሚን ኔታንያሁ በሚቀጥለው ምርጫ በዙሪያቸው ያለውን ችግር ሁሉ ተፈቷል በዙሪያቸው የነበረው ችግር ይሄ ደግሞ በሚቀጥለው ምርጫ መዘጋጀታቸውን የሚያሳይ ምልክት ነው ይላል። እንግዲህ ጠቅላይ ሚኒስትር ቢንያሚን ኔታንያሁ በሚቀጥለው ምርጫ ይወዳደራሉ እንግዲህ ዝግጅት እንደሚያደርጉ የሚያሳዩ ምልክቶች አሉ በዙሪያቸው። ነገር ግን የቅርብ ጓደኛቸው የአሜሪካው ፕሬዝዳንት ዶናልድ ትራምፕ እንኳን ይሄን አስመልክተው ተናግረዋል። እሳቸውም ተማረዋል በዚህ ጉዳይ ጠቅላይ ሚኒስትር ጉዳይ የሚል ዘገባ አቅርቧል ሀሬጽ። እንግዲህ ከምርጫው ጋር ተያይዞም ስለ ጠቅላይ ሚኒስትር ቢንያሚን ኔታንያሁ በውስጥ ዘገባው በሰፊው ተመልክቶታል። በመጀመሪያ ገጹ ላይም ርዕሰ ጉዳይ ሆኖ የቀረበ ርዕስ ነው። ሌላው የትምህርት ሚኒስቴር የመለስተኛ ሁለተኛ ደረጃ ተማሪዎችን የእንግሊዝኛ ትምህርት በኤአይ በእንግሊዝኛ እንግዲህ ምህጻረ ቃል ነው ኤአይ አርቲፊሻል ኢንቴሊጀንስ በዚህ ወይም ደግሞ ቢና መላሁቲ ይባላል በኢብራይስት እንግዲህ የሰው ክህሎትን ተክቶ የሚሰራ በኢንተርኔት የተቀናበረ ልክ እንደ ሰው ልጅ ሆኖ የሚሰራ ቴክኖሎጂ ነው። ይሄ ቴክኖሎጂ እንግሊዘኛ ትምህርት የመለስተኛ ሁለተኛ ደረጃ ተማሪዎችን በዚህ ለማስተማር አቅዷል አስቧል የሚል ርዕሰ ጉዳይ አቅርቧል። ሌላው ርዕሰ ጉዳይ የመከላከያ ሚኒስትር ከመከላከያ ሰራዊቱ ጋር በመተባበር በይሁዳና ሰማሪያ አካባቢዎች ለሰፈራዎችን ህጋዊ ሰፈራዎችን ለማጠናከር አንድ ላይ ለመስራት ሁለቱ እንግዲህ መከላከያ ሰራዊቱና የመከላከያ ሚኒስትር ያላቸውን እቅድ እና ቅድመ ዝግጅት የሚገልጽ ዘገባ አቅርቧል። ሌላው ያው ትናንት ምሽት በሜክሲኮ ሲቲ በሚገኝ ስታዲየም ተከፍቷል ተጀምሯል የ2026 ዓ.ም ሞንዲያል ወይም በአራት ዓመት አንድ ጊዜ የሚካሄደው የዓለም የእግር ኳስ ጨዋታ ይሄን የሚመለከትም እንግዲህ ጨዋታው ከመጀመሩ በፊት የነበረውን ስርዓት ሁሉ በፎቶግራፍ በማስደገፍ አቅርቦታል ሀሬጽ። ትናንት ያው እንደሚታወቀው በጨዋታው መጀመሪያ ላይ የደቡብ አፍሪካ እና የሜክሲኮ አስተናጋጇ ሀገር
ሁለቱ ብሔራዊ ቡድኖች ተጫውተዋል። የሜክሲኮ ቡድን የደቡብ አፍሪካቸውን 2-1 በሆነ ውጤት አሸንፏል። ጨዋታው እንደቀጠለ ነው። ሁለተኛው ጨዋታ አሁን በመካሄድ ላይ ነው። የቼክ ሪፐብሊክ እና ደቡብ ኮሪያ እየተጫወቱ ናቸው። ቼክ ሪፐብሊክ 1 ጎል አስገብቷል። እንግዲህ ጨዋታው ቼክ ሪፐብሊክ ወይም ቺኪያ በዩሪ ቺኪያ ተብላ ነው የምትጠራው የደቡብ ኮሪያ አቻውን 1-0 እየመራ ነው። እንግዲህ አሁን ባለው ሁኔታ ወደ የዲዮታ ሆኖት ስናልፍ የዲዮታ ሆኖት በመጀመሪያ ገጹ ላይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ 80ኛ ዓመት ልደታቸውን ለማክበር ዝግጅት ላይ ናቸው። በዚህ በሐምሌ ወር ነው የ80 ዓመት የሚሞላቸው። አሜሪካ ደግሞ በዚህ ወር ሐምሌ 4 ቀን 250ኛ ዓመቷን ታከብራለች። እንግዲህ ተገጣጥሟል የእሳቸው ልደትና የሀገሪቱ ልደት። እንግዲህ በጣም በተወሳሰበ ሁኔታ ውስጥ ሆነው ልደታቸውን ለማክበር እየተዘጋጁ ነው ይላል። ልደታቸውን ማክበሩ የአሜሪካም 250ኛ ዓመት መከበሩ በጣም ወሳኝ ጉዳይ ቢሆንም ግን በፕሬዝዳንቱ ዙሪያ ብዙ የተወሳሰቡ ሁኔታዎች አሉ። ከኢራን ጋር ያለው ጦርነት፣ ዓለም አቀፉ የእግር ኳስ ጨዋታ እንግዲህ አሜሪካንም ታስተናግደው በሶስት ሀገራት ነው የሚስተናገድ ይህ ጨዋታ። እንደሚታወቀው አሁን በሜክሲኮ ከዛ በካናዳ ከዛ በአሜሪካ ነው የሚያስተናግዱት። እንግዲህ ካናዳና ሜክሲኮም በአሜሪካ ግዛት እንዳሉ ነው የሚታወቀው። በዋነኛነት መጨረሻውን ግን ጨዋታ ወደ መጨረሻ አካባቢ በአሜሪካ ይስተናገዳል። እንግዲህ በዚህ ሁሉ ሁኔታ ሆነው ይህን ልደታቸውንም ለማክበር እየተዘጋጁ ነው። ዓለም እየጠበቀው ያለ ነው። እንግዲህ ለዓለማችን በጣም ወሳኝ ሰው ናቸው ይላል በጋዜጣው በውስጥ ገጹ ገጽ 4 ላይ አቅርቦታል ይህን ዘገባ። የዲዮታ ሆኖት ሌሎች ጋዜጦችም ላይ አለ ይህ ዘገባ፣ ስንደርስ እንመለከተዋለን። ሌላው በአሜሪካና በኢራን መካከል የሚካሄደውን የሰላም ድርድር በሚመለከትም እንደዚሁ የዲዮታ ሆኖትም በራሱ አቅጣጫ ጽፎታል። እንግዲህ ሰላም ስምምነት ልንደርስ ነው፣ ልንፈራረም ነው እያሉ ናቸው የአሜሪካው ፕሬዚዳንት ዶናልድ ትራምፕ። ይህን የሚመለከት ዘገባ ተመልክቷል አቅርቧል የዲዮታ ሆኖት። ሌላው የዲዮታ ሆኖት ላይ የቀረበው ርዕሰ ጉዳይ ታዳጊ ልጆች እድሜያቸው ከ18 ዓመት በታች የሆኑ ልጆች በመካከላቸው የሚፈጠረው ግጭት ከግጭት ባለፈው ሁኔታ እንግዲህ ታዳጊ ልጆች ስለት በመያዝ ጩቤ መሰል ስለቶችን በመያዝ እንግዲህ ከባድ አደጋ ሁሉ እስከ ማድረስ በመካከላቸው ያለው ሁኔታ ከባድ ነውና የአቃቢ ሕግ ሁኔታውን እየተጨነቀበት ነው። ልጆችን እነዚህን ታዳጊ ልጆች ላይ ቅጣት ለመቅጣት ወይ ደግሞ እንክብካቤ እንደገና እነሱ ሽኩም እንዲያገግሙ ማገገሚያ እንዲደረግላቸው በቅጣትና በማገግ እንዲያገግሙ ለማድረግ ፕሮግራም በማዘጋጀት መሀል በሁለቱ ሀሳቦች መሀል የተምታታ ሀሳብ አለው አቃቢ ሕግ። ግን ደግሞ በአጠቃላይ በህብረተሰቡ ልብ ሳይለው ማህበረሰቡ እስራኤል ማህበረሰብ ልብ ሳይለው አይኑ ስር ታዳጊ ወጣቶች የደረሱበት ሁኔታ ደግሞ በእጅጉም አሳሳቢ ነው፣ እያሳሰበ ነው ያለ በማለት በዚህ ጉዳይ በጋዜጣ ውስጥ ገጽ ሰፊ ዘገባ አቅርቧል የዲዮታ ሆኖት። ሌላው የሀራዲ ማህበረሰብ በየጎዳናዎች የሚያደርጉትን የተቃውሞ ሰልፍ በሚመለከት እንደዚሁ የዲዮታ ሆኖትም ተመልክቶታል። ትናንት አጽሮ ኤታ መዲና ማለት እንግዲህ ሀገሪቱን እንቅስቃሴ አስቁመውት ነበር። በተለያዩ ጎዳናዎች መንገዶችን በመዝጋት እንግዲህ ወደ መከላከያ ሰራዊቱ አንዘምትም የሚሉ ወጣቶች የሀረዲ ማህበረሰብ አባላት በህጉ መሰረት ፖሊስ በቁጥጥር ስር ሲያውላቸው የእነሱን እስራት በመቃወም ነው ይሄ የተቃውሞ ሰልፍ እየተካሄደ ያለው። ይሄ የተቃውሞ ሰልፍም የሀገሪቱን እንቅስቃሴ ላይ ተጽዕኖ መፍጠሩና ከባድ መሆኑን ተመልክቶታል የዲዮታ ሆኖት። ስለ እግር ኳስ የዓለም እግር ኳስ ጨዋታም እንደዚሁ የዲዮታ ሆኖትም አቅርቦታል። የራሱን የድርሻውን እንግዲህ ዘግቧል። ወደ ማሪፍ ስናልፍ ማሪፍን በተመሳሳይ የሀረዲ ማህበረሰብ አባላት ጎዳናዎችን በመዝጋት በህዝበ እስራኤል እንግዲህ በሀገሪቱ እንቅስቃሴ ላይ ከባድ ተጽዕኖ መፍጠራቸውን አቅርቦታል። በሺዎች በመቶ ሺዎች የሚቆጠሩ ሾፌሮች ይላል እንግዲህ አሽከርካሪዎች የራሳቸው የግል መኪና ማለት ነው። እንዲህ ሲባል በመቶ ሺዎች የሚቆጠር ትናንት በየጎዳናዎች መንገድ ተዘግቶባቸው ሲጉላሉ እንደዋሉና ለተለያዩ የዕለት ከዕለት እንቅስቃሴ የወጡ
زیگوچم بساعتو ودبیتاشون دال تملسو و دست و بد کدای بساعتون دال درسو بعد کالای هاگرتون این کسک آسی انداس قامو کباد تک قامو سلفندن بر ماری بم این زکوا لامبا و آنکر بوتال بتله یوگوداناچ ودای بینگورون علما کفایر منگد لمهدم منگروش تزکتون دن بر نا کبارچی گرند دن بر تنانتی آمیر آدم نا یه یال گولان یه موسیقی زیگی سربر و رزال مهید منگروش تزکتو وزوی آو ساعتون دال در رسه یه نبرون آبات کاری به منگروش یه نبرون چگر لامبا بیان اگر بوتال ماری دونالد ترامپ که ایران گرس ممنت لای لیدر سوماست مهوناتشون است و کوتن ملکت از ملک تو اگر بود حال دندزیو بسافی و دو تهرانوتن به ایران با کل انگلیس ممنتون اندامیلوت دونالد ترامپ به ایران لای است و کوتن تکات سر رجاله و دست ممنتی یه دنو بلوال به ایران با کل گن سلس ممنتو یه ایرانو مري مشتبه همینای سکال فکر درس وسایل سکال از دکوت درس منو مدرسه نگریدم نو یالو تنگریس من درسالن بلو مسا وک اندال چالو ساتو سکمی از دکوت درس تگل تو علیلو یا دونالد ترامپ سمانه اینجا آمده چون لامکبر زگیت سلای مهنا چون ناتک علی بزره چالو نصب سبگودای یا آمریکا مولت متهم سا اینجا آمده مکبرو یکر قاست چو آتا و کیرانگریلو تورنت لیلام بزیخ وسوب سبگ هنونی تا است لذت هاشون لیا کبریه تا زگاد جلو ایلایی این کدی دو تهرانو تن داکر رو دونالد ترامپ لرساتشو مسیلو لنجام سیلو لالما چنیم سیلو اندکن حال هولت لکتای زرد بدگامی پرزدنت هنو بیشمو ملکام نبرندیشمو ایلایی دو تهرانو تن کدی بر سلاین هنیا کر رو گازیت آو باست گازت و مسافیو تا ملک توتال این زگاد وای مرسه گودای یه بچ رشاو Okay. Ahun Dovu Korea na Czech Republic wa miaka rijota Andland. Ahun Dovu Korea andas gebtwal Andland. تکنیک میگه سوک اینو بنا گرچه لایه که فیت لفیتی ال ایویاتر شمونی تکنای اسمیه نگرینو اما سگنالو بازی هگات آمی اندلند نه چه هنگلتم بودنوش گریت سرچ تاچنسکی تنگه که الان موتی تور نانته مرد جان نادر سالن سرایلایوم سرایلایوم نیمچ ارشاو گزیت آچن با آمریکا نه به ایران مکاکل بازش نه بس ممنت مکا بدردر مکاکل به میل رسم گوده اسرائیلیومی ولی تو نگرات یارلو بتن وترات نافت اج امرو اسم ممنت رایل مدرس یارلو بتن هیجتم اگر بوتال انگلیس بازش نه بس ممنت مکاکل یلال یا ولی روی کازی توش لینده تملکت نو پریزیدنت دونالد ترامپ که هولت تکاتای کنات زاچه نات کات بالا که ایران کار سه ممنت لیدرس نو به ایران لای لیدرس اینه برون تکات خلول یا سرجالو تکات وی میکرو تکبار لای اندیول و دست ممنت یه دنو بکرو این فرار رمالن بلوالنگ دیه اسرائیل ایوم انداک اربو دگمو سه ممنت وی میرو سممنت لای میدرسو که ایران گر اسرائیلن بمیده کم یا اسرائیل بمتاک اروی متاک اروون حساب سممنتون است بتکات تخونی تانو نه یا با اسرائیل زندی میک اروون حسابم بس سممنتو یکات تال تقریتی سد آل ک اسرائیل کار یا لخونی تا اسرائیل متانه سعوت یاکی سممنتو لای تقریتند میسد بتنان دمیکاتت گلز آل انگری سممنت لای درسالن بلو آل بزیش به سامنتو مچرشا نهالن یا هم گازیت آن دلیلش گازیت اچ تا ملک توتال اسرائیلیوم لیلا انگلیسی لپولیتیکاوم بزو زگواچ کاروال یه که یه بنت انگلیسی نفتالی بنت پارتی به یخاد نبریالوت که یه ایرلپیرگار هندلیسی وادو به یخادی توالو پارتی کفتنیا مگه مچ آتشی نگینال بکنستی توی مرانو سیب بال نبرس که هنسی که هد به نبرود انات آهن دکمه یاشاری توالو یه گادی ازن کت پارتی یه لفونو یه ولد آنو به آهن بالو هنی تانگی کمرچ آب فیت تک آمی پارتوچ
የበላይነት ያለው የአይዘንኩት ፓርቲ ነው። በሚካሄደው ጥናት የበለጠ መቀመጫዎችን ከቤኔት ፓርቲ የበለጠ መቀመጫዎችን ያገኛል በሚቀጥለው ምርጫ የሚል ዘገባ አቅርቧል። እንግዲህ እስራኤል አየሁም እሱ በጋዜጣው ባካሄደው ጥናት። ሌላው ትናንት ከዚህ ዓለም በሞት የተለየችው የሙዚቃ ሰው ድምፃዊት ግጥምና ዜማ ደራሲ በተለይ በእስራኤል በሮክ ሙዚቃ በሴቶች ዘርፍ በጣም ታዋቂ የነበረች ኤስቴር ሻሚር ወይም አስቴር ሻሚር እሷን የሚመለከት ዘገባ አቅርቧል። ነፍሲ ማር በ71 ዓመቷ በሳርታን ወይም በካንሰር ህመም ከዚህ ዓለም በሞት ተለየች ይላል ጋዜጦች። እንግዲህ ዛሬ አርብ ነው። አርብ ቀን ደግሞ በተለየ ሁኔታ ሰፋ ያለ የተለያዩ ሰፊ ርዕሰ ጉዳዮች ይሰጣሉ፣ በጋዜጦች ይታያሉ፣ ለአንባቢያን በዘገባ ይቀርባሉ። እንግዲህ እኛ ካለን ጊዜ አንጻር ከሞላ ጎደል ትኩረት የሰጠንባቸውና የመረጥናቸው ርዕሰ ጉዳዮች ይህን ይመስላሉ። አድማጮቻችን፣ ስርጭታችን ይቀጥላል። አብራችሁን ቆዩም።

0: ጤና ይስጥልን የተከበራችሁ አድማጮቻችን እንደምን ሰነበታችሁልን? ይህ ታሪክና ባህላዊ እሴቶችን የምናቀርብበት ፕሮግራማችን ነው። ባለፈው ፕሮግራማችን ስለ እቁብ አገልግሎት ጥቅምና ከህግ አንጻርም ያለውን አንድምታ ከእቁብ ተጠቃሚዎችና ከህግ ባለሙያ ጋር ማቅረባችን ይታወሳል። የዛሬው ፕሮግራማችን በድር ላይ ያተኩራል። እድር ባንዳ አካባቢ የሚኖሩ ሰዎች በፈቃደኝነት የሚመሰርቱት የገንዘብ የቁሳቁስና የጉልበት ትብብር የሚፈጠርበት በተለይም በሐዘን በቀብርና በለቅሶ ወቅት አባላትን ለመደገፍ የተቋቋመ ባህላዊ የህብረተሰብ መረዳጃ ማህበር ሲሆን ከትውልድ ወደ ትውልድ እየተላለፈ የመጣ ባህላዊ እሴት ነው። እድር ማህበራዊና ኢኮኖሚያዊ ጥቅሞች አሉት። ኢኮኖሚያዊ ጥቅሙን ስንመለከት አባላት የገንዘብ መዋጮ በማድረግ በድንገተኛ አደጋ ወይም በሞት ጊዜ የቤተሰብ አባልን ለማሳረፍ የሚያስፈልገውን ወጪ ይሸፍናል። ከገንዘብ ድጋፍ በተጨማሪ ድንኳን፣ ወንበር፣ ቡናን ጨምሮ የተለያዩ የመጠጥ እቃዎችንና የምግብ ማፍሰያ ቁሳቁሶችን ለአባላቱ በነፃ ወይም በተመጣጣኝ ዋጋ በማቅረብ አገልግሎት ይሰጣል። ማህበሩ በኢኮኖሚና በገንዘብ ድጋፍ የቀብር ወጪን በመሸፈን በድንገተኛ የሞት አደጋ ጊዜ የቀብርና የለቅሶ ማስፈጸሚያ ወጪዎችን ይከፍላል። አባላቱም ኪስን በማይጎዳ መልኩ በየወሩ አነስተኛ ክፍያ በመክፈል ትልቅ ድንገተኛ ወጪን ይከላከላሉ። ሌላው የድር ጥቅም ህብረተሰባዊ ወይም ማህበራዊ ትስስርን መፍጠሩ ነው። እድር አባላቱን በስርዓት የሚያስተሳስር በአካባቢው ሰላምና አንድነት እንዲጠበቅ ከፍተኛ አስተዋጽኦ የሚያደርግ ከመሆኑም በተጨማሪ በአባላቱ መካከል ጠንካራ ማህበራዊና ኢኮኖሚያዊ ትስስር የሚፈጥር ማህበር ነው። የእድሩ አባላት በለቅሶ ጊዜ ድንኳን በመጣል ምግብ በማፍሰልና እንግዶችን በመንከባከብ ይረዳዳሉ። ሐዘንተኛው ቤተሰብ በሐዘን ወቅት ብቸኝነት እንዳይሰማው አባላቱ የሥራ ክፍፍል በማድረግ ምግብ በማዘጋጀትና አስፈላጊ ነገሮችን በማቅረብ ለቀናት አብረው ስለሚሰነብቱ ለሐዘንተኛ ቤተሰቦች ጥሩ ስሜት እንዲኖራቸው ያደርጋል። በአካባቢው የሚኖሩ ሰዎችን እርስ በርስ በማስተዋወቅ ጠንካራ ማህበረሰባዊ ትስስርን ይፈጥራል። አባላቱ በመካከላቸው የሚነሱ ቅሬታዎችን አለመግባባቶችን በሽምግልናና በውይይት መልኩ ይፈታሉ። በእስራኤል ባህል ወግና ደንብ መሰረት የቀብር ስነ ስርዓት የሚፈጸመው በህብራት ኪድሻ ወይም የእስራኤል ሃይማኖታዊ የቀብር ስነ ስርዓት አስፈጻሚ ስለሆነ ቀብሩን የሚፈጽመው በአብዛኛው በዚህ ስራ የድር አባላቱ ላይሳተፉ ይችላሉ። ከዚህ ማንጻር በቤተ እስራኤላውያን ዘንድ የድር ባህል ብዙም የተለመደ እንዳልሆነ ይነገራል። ነገር ግን የኑሮን ባህልና ኑሮን ልምድ በሚመጥን መንገድ የተለያዩ መረዳጃዎች እንዳሉም ይነገራል። በእድር ዙሪያ ከህግ ጠበቃ አቤ ቢተው ጋር እንወያያለን።
1: እንግዲህ እድር ከተማ ቀመስ ለሆኑ ሰዎች የዚያ የነበረና ከዚህም የታደሰ ሁኔታ ነው የማየው። ካለሁበት ከተማ ሉድ እንደዚህ በእድር ተደራጅተው ጥሩ እንቅስቃሴ የሚያደርጉ አንደኛ ከመካከላቸው ሰርግ ከሆነ ወይም ባር ሚጽባ ከሆነ የእድሩ አባላት በሙሉ ለዚያ ቤተሰብ የስራ እርዳታ ያደርጋል። በሰርጉ ላይ ወይም ባር ሚጽባው ላይ በማዶል ላይ ከፍተኛ ትብብር ያደርጋሉ። በሁለተኛ ደረጃ መቼም እንግዲህ ሰውና እንጨት ተሰባሪ ነው። ሰው በሚሞትበት ጊዜ ከመጀመሪያው ጀምሮ እስከ መጨረሻው በተለይ ከሰዓት በኋላ የተለያዩ የምግብ አይነቶችን የመጠጥ አይነቶችን በማምጣት ቡና፣ ፈንድሻ፣ ቆሎ በማቅረብ የማህበራዊ ኑሮ ከፍ እንዲል የሚያደርጉ አሉ። ግን በዚህ ጉዳይ ቅድም እንዳልኩት ብዙውን ጊዜ የሚሳተፉት ከተማ ያደጉና ከተማ የነበሩ ናቸው። በተለይ በተለይ ከይሁዲ ማህበረሰብ ጋር ተጋብተው የመጡ ብዙዎቹ ሃይማኖታቸውን ወደ ይሁድነት የቀየሩ ያን ኢትዮጵያ የነበረውን ልምዳቸው አምጥተው እድር አቋቁመዋል። በዚህ ላይ እንዳሉ ዘመዶቻቸው ወላጆቻቸው በኢትዮጵያ የቀሩ ስለሆነ መርዶ ይቀበላሉ። ገሌ ሙቷል፣ አባትሽ፣ እናትሽ፣ አያትሽ ሲባል ያን ጊዜ ግለሰቡ ወይም ግለሰቧ ብቻዋን ነው። የእድሩ አባላት በሙሉ በተራ በመቀመጥ ቀንም ሆነ ከሰዓት በኋላም ሁሉንም እርዳታ ያደርጋሉ።
0: ወይዘሮ ሰላማ ፈረደ እንዲህ ትለናለች። እንደው አንቺ ከቤተ እስራኤል ልምድ አንጻር ምታውቂውን ያለው ልምድ ምን ይመስላል?
2: አመሰግናለሁ። እንግዲህ በአገራችን አኳያ ስንሄድ አው በኢትዮጵያ በልቅሶው በኩል የሚሰጥ ያው ለዘንተኛው እርዳታ ደገፋ ተብሎ የሚሰጥ ገንዘቦች አሉ።
0: እንደሚታወቀው በኢትዮጵያም ሆነ እስራኤል ሀገር በለቅሶ ጊዜ ይዋጣ ገንዘብ አለ። ለለቅሶ ይሄደው ህዝብ ገንዘብ ይሰጣል። ደፍተር ላይ የተመዘገበ እያንዳንዱ ሰው ምችለውን እንዳቅሙ ከትንሽ ገንዘብ ጀምሮ አሁን ደግሞ በተለይ እስራኤል ሀገር ገንዘቡ ከፍ ያለ መጥቷል። በፈቃደኝነት እያንዳንዱ ሰው ገንዘብ ይጥላልና የዚህ ገንዘብ ይህ በበጎ ፈቃደኝነት የተሰበሰበ ገንዘብ ለሀዘንተኛ ቤተሰቦች ያለው ጥቅምና የሚያደርገው ድጋፍ ከፍተኛ መሆኑ ይታወቃል። ይህን የገንዘብ መዋጮ የጀመሩት ቤተ እስራኤላውያን እንደሆኑ ይነገራል። ከጎንደር ከተማ በቅርብ ርቀት በመትገኘው አምቦበር በመትባል ቤተ እስራኤል መኖሪያ ሰፈር የሚኖሩ ቄስ ብርሃን ባሩህ ይህን ባህል እንደጀመሩት የተለያዩ ሰዎችም ቤተሰቦቻቸውም እንዲህ ሲሉ ይናገራሉ።
2: አዎ በኢትዮጵያ በልቅሶው በኩል የሚሰጥ ያው ለዘንተኛው እርዳታ ደገፋ ተብሎ የሚሰጥ ገንዘቦች አሉ። እኔ እንደምረዳው ወላጆቼ ወላ እንደሚነግሩኝ ትልቆችም አዛውንቶች ቄሶችም ሆነ እንደሚያስረዱና ቀድሞ የተደነገገ እንግዲህ በአገራችን ባህል ሰው አንዳንድ ተኳሽም ሆነ ባደን የነበረው ወይም እንደዚህ በጀብድነት የሰሩትን በልቅሶ ላይ ይዘመርላቸዋል፣ ማለትም ይፈከርላቸዋል፣ ጥይትም ይተኮስ ነበረ። አሁን የዛን ጊዜ ግና የሚታየው ወንድም ነው ቄስ ብርሃን ባሮክ ይባላሉ። በጣም ትልቅ አዛውንት ሀገርን አምቦበርን ሲመሩ የነበሩ በጣም ትልቅ አዛውንት ናቸው። እኔ ሚቶች ሚታየ ጸጋሁን ባሩክ ይባላል የእናቴ አባት። ቄስ ብርሃን ባሩክ ደግሞ ያው የጸጋሁን ባሩክ ወንድም ነው። እሳቸው እንዳሉት አባ ቄስ ብርሃን ነው የደነገጉት ተስር ያነ ጥይት ሲተኮስ ሰው አሉ። ይሄ ሰው እኮ እግዚአብሔር ነው የሰራው፣ እግዚአብሔር ነው የወሰደው። እግዚአብሔር ልትመቱ ነው ወይ? ይህን ጥይት የምትተኩስ ምን ብላችሁ ነው? የግዳል አዘንተኞች የተቻላችሁን መጠን ብትለግሱ አይሻልም? አተውም ብሎ ደነገገ ይባላሉ። በዛን ጊዜ 10 ሳንቲም አውጥተው ለአዘንተኞች መጽሐፍ ተጻፈ ይችሉ ማለትም መጽሐፍ ይዘው ጻፉ ይባላል። ገሌ 10 ሳንቲም ኋላ ሀሜዞ ደረሰ አሉ። በአስር ሲኪያት ኋላ ሀሜዞ ሽልንግ እየደረሰ ሀሜዞ እየደረሰ ብዙ መጣል እና ያው እንግዲህ ስታንድ ብር ደርሷል በኢትዮጵያ። አሁን በዚያ የተነሳ ይኸው ከዚህ ሀገር መጥታ ያቺ ድንጅ የተደነዘዘ ቄስ ብርሃን ባሩክ የደነደዷት ድንጅ መጥታ ከዚህ ሀገርም ይኸው ልቅሶ ሲሆን ይሰጣለኝ እንደ መጠኑ ይሰጣል። ከዚህ ሀገር ያው አለም ሀገር ነው።
0: ከዚህ ጋር ተያይዞ የህግ ጠበቃ ቢቢቶ እንደሚታወቀው የኛ ማህበረሰብ ሀዘን ላይ በተለይ ሀዘን ላይ የሚሰበሰብ ገንዘብ አለ። መጠኑ ቋሚ አይደለም። ሰው የሚችለውን ሁሉ ለሀዘንተኛ ቤተሰብ እንዲያግዝ ተብሎ ያው መቼም ሞት ድንገተኛ ስለሆነ ገንዘብ ይጣላል እና እንደው ከዚህ ከሚጣል ገንዘብ ጋር ያለው ልምድና ባህላዊ ትስስርስ እንዴት ይታያል? የሚበረታታ ነው ወይስ እንዴት ነው? አስተያየት ካለ።
1: በጣም የሚበረታታ ነው። በኢትዮጵያም እኮ ይገርምሻል ከ50 ከ60 ዓመት ወዲህ የመጣ ነው። አንዴ ጎንደር ዙሪያ አምቦበር ውዛባት ሰራም የሚባል አካባቢ የሆኑ ቄስ ይሞታሉ አሉ እና ሰው ሲሞት ትልቅ ሰው በተለይ ከብት መታረድ አለበት በሬ። እዚያ ቄስ አንድ በሬ ነበረው። እንዴ ይህን ያህል ቄስ ሞቶ ዝም ብሎ እንዴት ይሆናል በማለት ያን በሬ ወስደው አረጉ ቄሷ ውስጥ ማለት ነው። እና ከዚያ በኋላ አንዱ ቄስ ተነስቶ ምናሉ፣ በሉ እንግዲህ ከዛሬ ጀምሮ ለሞተ ሰው ብሎ ቤተሰቡ ራብ የሚያልቅበት ምክንያት የለም። እያንዳንዱ ቀብር የሚመጣ ልቅሶ የሚመጣ የቻሌውን ያህል ገንዘብ ያስቀምጥ ተብሎ በተወሰነው መሰረት ህዝቧ ውቶ ጥሩ በሬ ገዝተው ለቤተሰቡ ሰጡ በመባል ይታወቃል። ከዚያን ጊዜ ጀምሮ ይህ ጉዳይ እየዳበረ ነው። እስራኤል ሀገር በተለይም መስገነው ደህና ነው። ህዝቡ ይሰራል፣ ከቢጦ ህብም ይቀበላል። ብዙውን ጊዜ የገንዘብ ችግር የለም። ስለዚህ ልቅሶ ሲሄድ እንጃ ከ20 ከ50 ብር በታች የሚሰጥ የለም። ሁሉም ይሰጣል። የአውቶቡስ ይሰጣል። የከተማው ነዋሪ የሆነ ሰውየው የሞተበት ማበሩንና የአውቶቡስን ጨምሮ ይሰጣል እና ይህ ገንዘብ ለሚታረደው ከብት ለሚገዛው ቢራ ለሚደገሰው በሙሉ በደንብ ይረዳል። በጣም ጥሩ ባህል ነው፣ መዳበር ያለበት ነው። በአበው ሲሰሩት ምን ይላሉ? 50 ሎሚ ለአንድ ሰው ሸክም ነው፣ ለ50 ሰው ግን ጌጥ ነው እንደሚባለው ነው። እና በጣም መዳበር ያለበት ሁኔታ ነው። ጥሩ ነው።
0: አዎ፣ ይሄ ገንዘብ መዋጮ በሀዘን ጊዜ የሚደረገው የገንዘብ መዋጮ እውነት ነው፣ ቤተ እስራኤላውያን በኢትዮጵያ እንደጀመሩት ይነገራል። ብዙ ሰው ነው ይህን ሀሳብ ሲያነሳው መሰማ። ኢትዮጵያ ማሁን ተለምዶ በመላው ኢትዮጵያ ማለት ይቻላል እንግዲህ በተለይ በሰሜኑ አለ። በማንኛውም ለቅሶ ገንዘብ እንደዚህ ይሰበሰባል በድንገት እና መነሻ ታሪኩንም በተለይ ደግሞ መነሻ ታሪኩን በግልጽ ነው ያስረዳህን የህግ ጠበቃ አቢቢ ተው። በጣም ነው የምናመሰግነው። እንግዲህ
2: አዎ፣ አያቴ በጣም ትልቅ ሰው፣ አዋቂ ሰው፣ ቄስ ብርሃን ባሩክ አምቦበርን ኡዛባን ይዘው ስተኖራ ጻድቃ የሚያውቀው ሀስት ሀገራችን ማውሪ በለሳ በጣም በጣም በጣም የመሩ ናቸው። አገርን በሀገር የተጠሩ በኢትዮጵያ ስማቸው የተጠራ የነገሰ የነጠረ ነው ስማቸው እና ያው እንግዲህ ከዚያ ኢትዮጵያ ታሉ የዚህ ሀገሮች ዳቶች ተመርጠው ሂዳቸው የቄስ ብርሃንን ባሩክ ይዛችኋቸው ኑ ተብለው ተላኩ አሉ። አሁን እስቶ ኢትዮጵያ ድረስ ቄስ ብርሃን ባሩክ ይጠራሉ ለኢየሩሳሌም ተብለው ሳስቡት ሰለታት አንድ ቀን ሳስቡት ተጠርተው መጡ። ያው ሶስትናቸው ልጆቻቸውን ይዘው ወደዚህ መጡ። አዎ።
0: እሺ፣ ወይዘሮ ሰላማ በጣም እናመሰግናለን ስለሰጠሽ አስተያየት። መልካም ቀን ይሁንልሽ። ኢትዮጵያ ቤተ እስራኤላውያን በአንዳንድ ከተሞች በድር ተደራጅተው እየተጠቀሙበት በዚህ ባህል በሰፊው እየተጠቀሙበት ይገኛል። ከነዚህ ከተሞች መካከል አንዷ የቅራትጋት ከተማ ናት። በቅራትጋት ከተማ የእድር አባል የሆነችው ወይዘሮ ክብካብ ቸኮል ስለ እድሩ እንዲህ ትለናለች።
3: እኔም በአድሉን ስለሰጣችሁኝ በዚህ ስለምታሳትፉኝ በጣም ነው ማመሰግነው።
0: እሺ፣ ክብካብ እድር እንግዲህ በኢትዮጵያ በተለይ በከተሞች በሰፊው ያው የተለመደ ትልቅ መረዳጃ ማህበር ነው። እዚህ ሀገር እስራኤል ሀገር የምንኖረው እኛ ቤተ እስራኤላውያን እድር ብዙም የተለመደ አይደለም ነው ምንለው። አሁን ግን በአንዳንድ ከተሞች እንደሆነ አሁን ሳይሆን ቀደም ብሎም እንደጀመረ ነው አሁን የምሰማው። አንዳንድ ከተሞች ላይ በጣም የተደራጀ እድር እንዳለ እየሰማሁ ነው። እንግዲህ ከነዚህ ከተሞች መካከል አንቺ የምትኖርባት ከተማ ቅራትጋት አንዷ ናት።
3: አዎ፣ ቅራትጋት እንደው ማካበት ካልሆነ የሚወዳደራት ያለ ራሱ አይመስለኝም። እና በእውነት
0: ሁሉም የየራሱን ከተማ ያደንቃል
3: በሚለው እኛውን ሌላ ከሌላ ሀገር ሰዎች ራሱ ብትጠይቅ እንደዛ ነው መጠው ደርሰው እንደዚህ በለቅሶም በደስታም ሲመጡ አድንቀው በጣም እንደዚህ አይነት ነገር አይተናናቅም ኢትዮጵያ ቀረ በጣም ደስ ያላችሁ ምናምን የሚል ነው። ጉዳት ባንለውም ተጽዕኖ ደግሞ ይኖረዋል።
0: ለምሳሌ
3: አሁን ለምሳሌ እድሩ ግዴታ አንቺ ተመቸሽ አልተመቸሽ ወይ ባልሽ ወይ ሚስት ከዛ እድር መገኘት አለበት። አንድ ህግ ነው። ጥቅሙ ምንድን ነው? ሀዘንም ደስታም ሲኖር ሳትጨናነቂ እድርሽ አለ። አንቺ እንደተሳትፎሽ መጠን ማለት ነው። አንቺ ምተሽ ከሆነ ያም ሰው ይመጣል ወደ አንቺ እና በልበ ሙሉነት ነው ያን ነገር ስታደርጊ የድሬ ሰው ያግዘኛል የድሬ ሰው አለልኝ ነው በደስታ። በሀዘንም ደግሞ በቃ ሁሉንም ነገር የሚገርምሽ የድሩ ይነገራል አሉ እንትኖች አለ እንትን ምንድን ነው ይባል እንደ የድሩ ተወካዮች አሉ ከሁለቱም ግሩፕ እና ከሁለቱም ግሩፕ ሆኖ ማለት ነው። ከዚኛው ግሩፕ ባይኖሩም የዛኛውንም ግሩፕ እገዟቸው ይባላል። ከዚኛውም እገዟቸው ይባላል። ከከሌ እንትን አለ ነገ ደግሞ ከሌ ለቅሶ እንደዚህ ያለው እንደዚህ ቀብራለ እንደዚህ ይነገራል። ሁሉም ሰው የራሱን ኃላፊነት ወስዶ ነው እዛ ላይ የሚገኘው። ከዛ ግዴታም ሳይሆን ኃላፊነት ተሰምቶት ነው
0: በፈቃደኝነት።
3: አዎ፣ በፈቃደኝነት ነው። የዚህ እንግዲህ የእድሩ የማህበሩ አንድ ህግ ነው። በዛ ላይ ደግሞ ውጭጩ ደግሞ ማንም መቅረት የሌለበት አለ። መዝገብ አለ፣ የስም ቁጥር አለ። ለምሳሌ እኔ እናንቺ ከድሩ ብንሆን እኔ 10 ቁጥር ብሆን ቀጥታ ደሽ የሆነ በደስታም በሀዘንም እዚህ ላይ በሀዘን 50 ብር ነው የሚባለው
0: የሚጣለው
3: 10 ቁጥር ትያለሽ። ማንም ሰው የድሩ እንትን ነው በፈረቃ ነው የሚይዙ የመጣው ሰው ይታተፋል። ይይዛል ያለን ብር ይሰበስባል አንደኛው ሰው ያስተናግዳል አንድ ሰዎችን እንትን ይሰባሰባል እንደዚህ ማስተናገድ እና ሁሉም የየራሱ ስራ ክፍፍል ይሄ የኔ ስራ ነው ሳይል እዛ ላይ ክፍተት ያለውን ቦታ ሞልቶ ይገኛል የድሩ አባል የሆነ ሰው ማለት ነው በዛ ሰዓት ያን የድርተኛው ሰው የደረሰበትን ችግር ብቻ ነው የሚያስብ ምን ይጎላል ወይም ምን ይሆናል ሰው ማን ያስተናግዳል አያስብም ይህ ትልቅ ጥቅም ነው ማህበራዊ ግንኙነትን ያስተሳስራል የስራ ጫናን ይቀንሳል ገንዘብንም ወጭንም አንቺ በየሄድሽ ቤት የምትይውን ነገር በዛ ሰዓት
0: አዘንተኛ ቤተሰቦች ድንገተኛ ወጪ እንዳያወጡ ያው ይጠቅማል ያግዛል
3: እሱን ነው የምልሻው ኢኮኖሚያዊ ማህበራዊና ምን ልበልሽ ጊዜንም ሁሉ
0: የጉልበትን አዎ
3: ያግዛል
0: አዎ ልክ ነሽ ኢኮኖሚያዊ ማህበራዊና ደግሞ የጉልበትን አሁን እንዳልሽው ይሁን ሁሉ ሰው አዘንተኛ ብቻ ቢሆን አይሰራውም ይሁን ሁሉ ስራ
3: አዎ ብቻውን እዛ ላይ ሰው አሁን እድር የሌላቸው ሰዎች አሁን ብዙ ነገር ክፍተቱ ነው የሚታየው እድር ያለው ሰው ግን በዛ በእድሩ አማካኝነት የሚገርምሽ 7 ቀን እንኳን ሲቀመጥ አንድ ቁጥር ሁለት ቁጥር ሶስት ቁጥር ተብሎ ተመድቦ እንደኛ አድርን ያለውበት ድር ሄዶ ያስተዛዝናል ጧት ላይ ቡና ተፈልቶ አንድ አምስት አስር ሰዎች ይላሉ ከሰዓት እንደዛ ማታ እንደዛ አዘንተኛውን ራሱ አዘኑን እንዲረሳ በዛ ሰዓት እንኳን ሰዎችን አይቶ እንዲጽናና ከዛም በኋላም ደግሞ በሰላሳው አብሮ ነው በተባቱ አብሮ ነው ወንዶች ጋር ከተፋነው ሴቶች ሊጡን እንጀራውን ወስዶ ጋር ግሮ ሲመጡ ምንም አታቂም በቃ እነሱ ነው የሚያወቁት ራሳቸው ነው የሚሉት እና እኔ ትልቅ ከተማ ስም ባልገልጽ እኔ ከተማውን ትልቅ ከተማ ተብሎ ዞር ብሎ የማያዩ ባለቤቱ ከሀዘኑ በላይ ምን ልሰራ ነው እንዴት ነው የሚደረግ ብሎ ሲጨነቅ ምናምን ነው ያየውበት እንደገና
0: እስከ ሰላሳው ቀን ድረስ ያው ስራ አብሮ ናቸው ማለት ነው የእድር አባሉ ያግዛሉ
3: አዎ የእድር አባሉ ያግዛሉ እና እንግዳሽ ከሌላ ሀገር የሚመጣው ምንም ሳትታገጂ ነው የምትሸኝ እድሩ ነው የሚሸኝ ያን አሁን ጥቅሙ ነው ጉዳቱ ደግሞ አንቺ ሳይመችሽ ከቀረሽ ሁሌ የማትሳተፊ ከሆነ ሰውም እድር ስላለሽ ብቻ አይደለም ብሩን ጥሎልሽ ይሄዳል ተሳትፎ በቂ የሆነ ተሳትፎ ሊኖርሽ ይገባል እንደገና ከኛ እድር ምን አለ በሀዘን ብቻ መገናኘቱ ብቻ ሳይሆን በአመት አንዴ ዝግጅት አለ ብር ይወጣና ተሰብስቦ አዲስ ሲገባ ማስተዋወቅ የነበሩትን ደግሞ በቃ ምን ሰራን በዚህ አመት ምን እናድርግ ተብሎ ደግሞ አለ
0: ጉባኤ ማለት ነው
3: አዎ ደስ ይላል ብር ተዋጦ በግታርዶ ምናምን የራሳችን ቀን ይኖረን ተብሎ እንደዛ ነገር ይደረጋል ከኛ አደረ
0: ስለዚህ በሀዘን ብቻ ሳይሆን ሆን ተብሎ እንደዚህ አመታዊ ጉባኤ ያለ መገማገሚያ
3: አዎ እንደገና ውጭጭ እንደዚህ ከድሩ የሆነ የተቸገረ ካለ የሆነ ችግር የገጠመው ሰው ካለ እንደዛ ምትለባበሻት በቃ እንደዚህ ከኛ አደረ እንደዚህ
0: አንዳንድ ድሮች የአካባቢን ጸጥታ ጽዳትና ልማት በጋራ ለማስጠበቅም ይሰራሉ የተለያዩ የበጎ ስራዎችንም እንደሚሰሩ ይታወቃል
3: ዳው ይገባ እንደዚህ የሆነ ተከገረም ካለ ያዋጣል ግሩፕ ከዛም አልፎ የሆነ ለነብስ ደግሞ አንዳንዴ አዋጥስ እንደዚህ እንርዳ እንደዚህ
0: እንደ ጽዳቃ
3: ናው
0: እናመሰግናለን ክብካብ ሰላም ሁኝልን አድማጮቻችን አስተያየታችሁን አድርሱን የዛሬው ፕሮግራማችን ይሄን ይመስል ነበር በዝግጅታችን ያላችሁን አስተያየት አድርሱን በሚቀጥለው ሳምንት በሌላ ዝግጅት እንገናኛለን እስከ ሳምንት ቸርን ሰንብት ወርቅነሽ እሸቴ ነኝ የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው ጨዋታው እንግዲህ ተጠናቋል በቼክ ሪፐብሊክና በደቡብ ኮሪያ መካከለም ከሄደው ጨዋታ ደቡብ ኮሪያ 2-1 በሆነ ውጤት ጨዋታውን ጨርሳለች ማለት እንችላለን ግን 6 ደቂቃ ተጨምሮ እስከ 6 ደቂቃው አሁን ከ3 ደቂቃ በላይ ሆኗል ከተጨመረው 6 ደቂቃ ላይ ጨዋታው እንግዲህ እስካሁን ባለው ሁኔታ 2-1 ነው ደቡብ ኮሪያ 2

የተከበራችሁ አድማጮቻችን ስርጭታችን ሊጠናቀቅ የተወሰኑ ደቂቃዎች ይቀሩናል። እንግዲህ ያው አዲስ ነገሮች ብዙም አዲስ ባይሆንም በኢራንና በአሜሪካ መካከል ያለውን ውጥረትና ስምምነት በሚመለከት ነው። እንግዲህ ስምምነት ላይ እንደርሳለን ብለዋል ዶናልድ ትራምፕ በቅርቡ እንፈራረማለን እያሉ ናቸው። ይሁን እንጂ በኢራን በኩል ደግሞ ያው የሚሰማው የሀገሪቱ ከፍተኛ መንፈሳዊ መሪ ካላጸደቁት ሁኔታውን ስምምነት ላይ እንደርሳለን እያሉ እንዳልሆነ ነው እየተናገሩ ያሉት። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባካይ እንደተናገረው ዓለም አቀፉ ማህበረሰብ አሜሪካ በምታደርገው እንቅስቃሴ በሀገራቸው ላይ እንግዲህ በኢራን ላይ ዓለም አቀፉ ማህበረሰብ አሜሪካን ለፍርድ ማቆም አለበት የሚል ንግግር ነው እንግዲህ ያሰማው። ይህን አጠቃላይ ስምምነቱንም የውጥረቱንም ጉዳይ አስመልክቶ መስሪያ ቤቱ ባወጣው መልእክት ቃል አቀባዩ አሜሪካን ዓለም አቀፉ ማህበረሰብ ለፍርድ ሊያቆማት ይገባል ብሏል። እንግዲህ ከዚህ ጋር ተያይዞ ፋርስ የተባለው የኢራን መገናኛ አውታር እንደዘገበው ባሳለፍነው ሌሊት የኢራን መከላከያ ሰራዊት በሆርሙዝ የባህር መስመር ለኢራን ሳያሳውቅ ለማለፍ በሞከረች አንዲት የንግድ መርከብ ላይ ጥቃት አድርሷል ብሏል። ሮይተርስም ኢራኖች ሁለት ያለ ሴሚቨር አውሮፕላን በመርከብ ላይ ጥቃት ለማድረስ መተኮሳቸውን ዘግቧል። ባሳለፍነው ሌሊት በኢራን በኩል ያለው ሁኔታ ነው። በአሜሪካ በኩል ስምምነት ላይ ለመድረስ ተቃርበናል እያሉ ናቸው። በስምምነቱ ዝርዝር ሰነድ መሰረት እንግዲህ ለ60 ቀናት የሚቆይ የተኩስ አቁም ስምምነት እንዲኖርና እንዲደረስና በ30 ቀናት ውስጥ የሆርሙዝ ባህር መስመር ለዓለም አቀፍ የንግድ መርከቦች ክፍት እንዲሆን፣ ኢራን ነዳጅ ማውጣቷንና መሸጧን እንድትቀጥል፣ በኒውክሌር ጦር መሳሪያ ግንባታዋ ዙሪያ ድርድሩ ከዛ በኋላ ይቀጥላል የሚል መሆኑን የሳውዲ ቴሌቪዥን በይፋ አድርጎታል። እንግዲህ ይህን የስምምነት ሰነድ ረቂቁ ላይ እነዚህ ሀሳቦች የተጻፉ መሆናቸው ተገልጿል። ሌላው በሀገራችን እየደረሰ ያለ መኪና አደጋ ትናንትም እንግዲህ ቀደም ሲል አንዲት በ40 ዓመት የምትገኝ ሴት ህይወቷ አልፏል በዚህ ክሮን ያቆብ አካባቢ። በዮክራም አካባቢ ደግሞ ሌሊት ላይ አንድ በ20 ዓመት የሚገመት ወጣት ህይወቱ ማለፉ ተገልጿል በመኪና አደጋ። እንግዲህ ያለው ሁኔታም ከባድ ነው። በዚህ ዙሪያም አድማጮቻችን ስርጭታችን ተጠናቀቀ። ለቴክኒክ ባለሙያው ለኤቢያታር ሽሞኒ ምስጋና የደረሰው ወርቅነሸት ቀን አንድ ሳለ እንደገና እንገናኛለን። መልካም ቀን ነው።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተላልፈውን ዝግጅት እንሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ? ሁለቱ እንደ ብራን ዘመን አቆጣጣር ዮም ሽሽ ካፍ ዘይን በሲቫን ታፍሽን ፔቫፕሲዮን እንደ ሮፖን ዘመን አቆጣጣር ጁን 12 2026 ነው። እንደ ኢትዮጵያን ዘመን አቆጣጣር ሰኔ 5 2018 ሲሆን የቴክኒክ ባለሙያችን አሰፍ ሞስኮቪች ነው። የስቱዲዮ ተረኛ አስተናጋጆች ወርቅነሸቴና ክብሬል በየነስን ሆን። ለሰዓቱ ያሉን ዝግጅቶች በቅድሚያ የሰዓቱ ዜና ይቀርባል። ከዜናው ቀጥሎ ስለ ወቅታዊ ሁኔታዎችን ወያያለን። እንዲሁም ሳምንታዊ የኦሪት ክፍል ሰዓቱን ጠብቆ ይቀርባል። በወርቅነሸቴ በባልደረባችን የሚዘጋጅ አዲስ ሳምንታዊ ፕሮግራምም እናቀርባለን። ስርጭታችን እስኪጠናቀቅ አብራችሁን እንድትሆኑ በአክብሮት እየጋበዝን ወደ ዜናው እናልፋለን። እንሆ የሰዓቱ ዜና ባዘጋጀው ወርቅነሸቴ ይቀርባል።
0: አመሰግናለሁ ገብርኤል። አርእስተ ዜና። የእስራኤል መከላከያ ሰራዊት ባሳለፍነው ሳምንት በደቡብ ሊባኖስ በመቶዎች የሚቆጠሩ የሂዝቦላ ኢላማዎችን ማጥቃቱን አስታወቀ። በቴል አቪቭ ከተማ ከተመሳሳይ ጾታ ጋር ፍቅር የሚመሰርቱ ማህበረሰብ አባላት ዛሬ የሚያካሂዱትን ሰልፍ ጀመሩ ተባለ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የሚካሄደው ጦርነት መጠናቀቁን አስታወቁ። የ2026 ዓመተ ምህረት የእግር ኳስ ጨዋታ የዓለም እግር ኳስ ጨዋታ ባሳለፍነው ሌሊት በሜክሲኮ ተጀመረ የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። የእስራኤል መከላከያ ሰራዊት ባሳለፍነው ሳምንት በደቡብ ሊባኖስ በመቶዎች የሚቆጠሩ የሂዝቦላ ኢላማዎችን ማጥቃቱን አስታወቀ። በደቡብ ሊባኖስ የእስራኤል መከላከያ ሰራዊት ወደሚንቀሳቀስበት አካባቢ ዛሬ ጧት የተተኮሰውን ያለ ሰው የሚበር አይሮፕላን የአየር ኃይሉ ማክሸፉን ቀደም ሲል አስታውቋል።

0: ለማክሸፍ በተደረገው ሙከራ በገሊላ አካባቢ ምቱላ በተባለው ሰፈር የማስጠንቀቂያ ደወል ድምጽ ተሰምቷል። የሂዝቦላ ድርጅት አሁንም ወደ ሰሜን እስራኤል መተኮሱን እንደቀጠለ ነው። ፕሬዚዳንት ዶናልድ ትራምፕ ትናንት ምሽት ከጠቅላይ ሚኒስትር ቢንያሚን ኔታንያሁ ጋር በስልክ መወያየታቸውን የጠቅላይ ሚኒስትሩ ቢሮ ባወጣው መግለጫ አስታወቀ። ፕሬዚዳንት ትራምፕ ከኢራን ጋር ስለሚካሄደው የስምምነት ሰነድ ለኔታንያሁ ማስረዳታቸው ተገልጿል። እስራኤል የስምምነቱ አካል ባትሆንም ትራምፕ የሚያካሄዱት ስምምነት ኢራን ያብላላችሁን የኡራኒየም መጠን ከሀገሯ እንድታስወጣ የሚያደርግ፣ የኡራኒየም ማብላያ መሰረተ ልማቶችን ማፈራረስ የሚያስችል፣ የሚሳኤል ምርቷ ላይ ገደብ እንዲጣልበትና ለአሸባሪ ድርጅቶች የምታደርገውን ድጋፍ እንድታቆም ስለሚያደርግ ጠቅላይ ሚኒስትር ኔታንያሁ ትራምፕን ማድነቃቸው ተገልጿል። በቴል አቪቭ ከተማ ከተመሳሳይ ጾታ ጋር ፍቅር የሚመሰርቱ ማህበረሰብ አባላት ዛሬ የሚያካሄዱትን ሰልፍ ጀመሩ ተባለ። ሰልፈኞች ከታየሌት ሽሎሞ ወደ ላሃት ቻርልስ ክሎር ፓርክ የእግር ጉዞ እያደረጉ ሲሆን ሰልፉ ምሽት 8 ሰዓት ላይ ይጠናቀቃል ተብሎ እንደሚጠበቅ ተገልጿል። በሰልፉ ምክንያት በከተማዋ አንዳንድ ጎዳናዎች እንደተዘጉና በተለያዩ ቦታዎችም መኪናዎችን ማቆም እንደማይቻል ተገልጿል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የሚካሄደው ጦርነት መጠናቀቁን አስታወቁ።
1: We ended the war with Iran today and they have agreed never to have a nuclear weapon, something that we insisted on. That was the whole purpose. That was 95% of it. And they've done it in the most powerful way you can do it.
0: ትራምፕ ከኢራን ጋር የሚካሄደውን ጦርነት ዛሬ አቁሟል በማለት ኢራናውያን እስካሁን በመካከላችን ክፍተት የፈጠረውን የኒውክሌር ጦር መሳሪያ መቼም ቢሆን እንደማይኖራቸው መስማማታቸውን በመግለጽ እንድናሳካው ከፈለግነው ግብ 95 እጅ የሚሆነው ተሳክቷል፣ በምንችለው አቅም ሁሉ በአስተማማኝ ሁኔታ ስምምነቱን ተግባራዊ እንዲሆን እናደርጋለን ብለዋል። ትራምፕ ከኢራን ጋር ስምምነት ላይ ለመድረስ መቃረባቸውን ያሳወቁት ባሳለፍ ነው ሌሊት ሲሆን በዚህ ሳምንት መጨረሻ ላይ ተወካዮቻቸው በአውሮፓ ተገናኝተው ሊፈራረሙ እንደሚችሉም ትራንት ምሽት በዋይት ሀውስ ቤተ መንግስት ተናግረዋል። በተጨማሪም ባሳለፍ ነው ሌሊት ከጠቅላይ ሚኒስትር ቢንያሚን ኔታንያሁ ጋር ከኳታሩ መሪ፣ ከተባበሩት የአረብ ኤሚሬት፣ ከሳውዲ አረቢያ፣ ከኩዌትና ከሌሎች ሀገራት መሪዎች ጋር መወያየታቸውን ያስታወቁ ሲሆን ከቱርኩ ፕሬዝዳንት ታይብ አርዶዋን ጋርም መመካከራቸው ታውቋል። ፕሬዝዳንት ትራምፕ ኢራን በምንም አይነት ሁኔታ የኒውክሌር ጦር መሳሪያ አይኖራት እንደማይኖራት የገለጹ ሲሆን ስምምነቱ ላይ እንደተፈራረሙ የሆርሙዝ መስመርም እንደሚከፈት አስታውቀዋል። ከዚህ ጋር ተያይዞ በአሜሪካና በኢራን መካከል የሚካሄደውን ስምምነት ረቂቅ ሰነድ አልአረቢ የተባለው የሳውዲ ቴሌቪዥን ይፋ ያደረገ ሲሆን በስምምነቱ ረቂቅ ላይ የተኩስ አቁሙ ለ60 ቀናት እንዲራዘምና የሆርሙዝ ባህር ለዓለም አቀፉ የንግድ መርከቦች በ30 ቀናት ውስጥ እንዲከፈት የሚል መሆኑ ተገልጿል። በስምምነቱ መሰረት ኢራን ጋዝ እንድታወጣና እንድትሸጥ የሚፈቀድላት ሲሆን በኒውክሌር ጦር መሳሪያ ግንባታዋ ዙሪያም ድርድሩ እንደሚቀጥል ተገልጿል። አሜሪካና ኢራን ለስምምነት ያዘጋጁት ባለ 14 አንቀጽ ሰነድ መሄር የተባለው የቴህራን ጋዜጣ ይፋ የቴህራን መገናኛ አውታር ይፋ ማድረጉ ተገለጸ። በስምምነቱ ሰነድ ላይ ኢራን የኒውክሌር ጦር መሳሪያ ላለመገንባት የገባችውን ቃል እንድትጠብቅና የሆርሙዝ ባህር በኢራን ኃላፊነት በአንድ ወር ውስጥ ለንግድ መርከቦች እንዲከፈት የሚሉ ሐሳቦች የተካተቱ መሆኑን ለኢራን ተደራዳሪ ቡድን ቅርብ የሆነ ምንጭ መግለጹ ታውቋል። በተጨማሪም ሊባኖስን ጨምሮ በአካባቢው በማንኛውም ግንባር የሚካሄደው ጦርነት እንዲያቆም በአስቸኳይና ቋሚ የተኩስ አቁም ስምምነት እንዲደረስ፣ አሜሪካ ኃይሏን ከኢራን እንድታስወጣ፣ አሜሪካ በኢራን የባህር እንቅስቃሴ ላይ የጣለችውን ገደብ በ30 ቀናት ውስጥ እንድታነሳና በኢራን ውስጥ ጉዳይ ጣልቃ እንዳትገባ የሚሉ ሐሳቦች በሰነዱ ላይ መካተታቸው ተገልጿል። በኢራን ነዳጅና ኢኮኖሚ ላይ የተጣለው ማዕቀብ እንዲነሳ በረቂቁ የተገለጸ ሲሆን አሜሪካና አጋሮቿ ኢራንን መልሶ ለማቋቋም ቢያንስ በ3 ቢሊዮን ዶላር የሚገመት እቅድ እንዲያዘጋጁና ከታገደባት የኢራን ገንዘብ መካከል 24 ቢሊዮን ዶላር እንዲለቀቅላት የተጠቀሰ ሲሆን ድርድሩ ለ60 ቀናት እንደሚቀጥልና ኢራን ባብላላችው የኡራኒየም መጠን በባላስቲክ ሚሳኤሏና ለአሸባሪ ድርጅቶች የምታደርገውን ድጋፍ ሙሉ በሙሉ እንድታቆም በሚሉ ሐሳቦች ላይ ያተኮረ እንደሚሆን ተገልጿል። በስምምነቱ ሐሳብ ለመጨረሻ ጊዜ ከመስማማታቸው በፊት አሜሪካ በኢራን ላይ የጣለችውን ማዕቀብም ማንሳት እንዳለባት ተገልጿል። የ2026 ዓመተ ምህረት የዓለም እግር ኳስ ጨዋታ ባሳለፍነው ሌሊት በሜክሲኮ ተጀመረ። ትናንት ምሽት የሜክሲኮ ብሔራዊ ቡድን ከደቡብ አፍሪካ አቻው ጋር የመጀመሪያውን ጨዋታ ያካሄዱ ሲሆን የሜክሲኮ ቡድን የደቡብ አፍሪካ አቻውን 2-0 በሆነ ውጤት አሸንፏል። ዛሬ ንጋቱ ላይ የቼክ ሪፐብሊክና የደቡብ ኮሪያ ብሔራዊ ቡድኖች የተጫወቱ ሲሆን ደቡብ አፍሪካ 2-1 በሆነ ውጤት አሸንፋለች። ይቅርታ ደቡብ ኮሪያ 2-1 በሆነ ውጤት አሸንፋለች። ይህ የእግር ኳስ ጨዋታ በ11ኛው ቴሌቪዥን ጣቢያና በካን መተግበሪያዎች በቀጥታ ስርጭት ይተላለፋል። በመጨረሻም የአየር ንብረት ትንበያ። የአየሩ ጸባይ ዛሬ ከትናንቱ ጋር ተመሳሳይ ነው። እሁድ ሙቀቱ በመጠኑ ይጨምራል ተብሎ እንደሚጠበቅ የዘርፉ ባለሙያዎች ከላኩልን ዘገባ መረዳት ችለናል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና በሃይፋ 27፣ በቴላቪቭ 28፣ በቤርሸባ 31፣ በኤላትና አካባቢዋ 39 ዲግሪ ሴንቲግሬድ ይደርሳል። ገብርኤል ዜናው አበቃ።
2: ወርቅነሽ ለዜናው እናመሰግናለን። የተከበራችሁ አድማጮቻችን ስርጭታችን ይቀጥላል። አብራችሁን ሁኑ።

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። ገብርኤል እንደምን አረፈድክ?
1: ሰላም ወርቅነሽ እንደምን አረፈድሽ? ሁሉ ሰላም?
0: ሰላም ነን ክብሪስ፣ እንዴት ነህ?
1: አለሁልሽ፣ ሰላም ነው።
0: በጣም ጥሩ። እንግዲህ የተለያዩ ርዕሰ ጉዳዮች አሉን። እንደው ከዛ በፊት እስኪ እንዴት ነው ስለ እግር ኳስ ሁሉ ጠይቅህ። እግር ኳስ እንዴት ትወዳለህ? ስፖርት ኳስ መቼም ወንዶች አትጠየቁም። ለነገሩ በዚህ የታወቀ ነው 99%።
1: ያው መቼም እውነቱን አይደል ለሚነጋገር በጣም ያብዳሉ ከሚባሉ ሰዎች አይደለሁም። በየቀኑ በየሰፈሩ የሚሆኑ
0: መደበኛ
1: ከሚባሉት እና እንደዚህ ሁሉም ሰዎች ሊያያቸው የሚችሉትን የማይሰው ነው። ለምሳሌ የዓለም ዋንጫ፣ የአፍሪካ ዋንጫ እንዲሁም በሀገራችን ደረጃ ደግሞ ሁለት
0: ሁሉም ሰው ማለት ይችላል
1: ታላላቅ በሀገራችን ደግሞ ታላላቅ ቡድኖች ምናምን እንደሚባሉት። ስለዚህ ከእናንተ ልመደብ።
0: በነገራችን ላይ ከሴቶችም አሉ በወንዶች እኩል በጣም አፍቃሪያን አሉ። እንደው ግን በአብዛኛው አይደለም ነው እንጂ ከሴቶችም አሉ እና ጥሩ ነው። በእርግጥ አንዳንድ ሰው አሁን በጣም ቃላት በሚጠፋለት ደረጃ ስፖርት ሲባል ሁሉ ነገር ትቶ በጣም ስሜታዊ ሰዎች አሉ። እንዳልከው አንተ እንደዛ አይነት አይደለሁም እያልክ ነው?
1: አዎ፣ ያን ማለት አንዳንድ ጓደኞቻችን አንቺም እንደምታየው የእነሱ የሚደግፉት አይደለም። በቃ የሆነ ቡድን ከተሸነፈ
0: ያኮርፋሉ።
1: በጣም
0: ቀናቸው ሁሉ ሰላም አይደለም።
1: እንደዛ ከሚሉት አይደለሁም።
0: ይህን ያህል በህይወታቸው ላይ ያው ይረብሻል፣ ተጽዕኖ ይፈጥራል።
1: እንደውም እውነት ለመናገር ያው እንደ ማንኛውም ህፃን ያው ገና ካልሲ እንኳ ሳይኖረን የካልሲ ኳስ ገዝተን መጫወት እንደዚህ ነበረ።
0: ተዘጋጅተን
1: አሁን ትልቅ ሆነንም እንደዚህ እንጫወት ነበር። ግን በጣም እንደዚህ ሳሩፍ የሚባሉት አላርላ አፍቃሪያን የሚባሉት ወደዛ የተሳብኩ አይደለሁም። እንደውም ለአንድ ሰው ክሬዲት መስጠት ፈልጋለሁ። ከዛሬ 8 ዓመት ነው ምናምን በፊት ሩሲያ ያዘጋጀችው የዓለም ዋንጫ ትዝ የሚልሽ ከሆነ አሌግራ የድሮ አለቃችን ሰጠኝ እና እኔ ጨዋታው እንድዘግብ እንትን ብላ ብላ ነበር። ያኔ ነው ከሰጠኝ ጋር ቁጭ ብዬ ወይም መነጋገር ስላለብን ስለ ስፖርት ሳይ
0: መከታተል ጀመር።
1: በአውሮፓ ውስጥ ያሉ ፕሪሚየር ሊጎችን ያሉ እንትኖችን ብሔራዊ ቡድኖችን እና እንትኖችን ለይተው የማወቅ እንትን ሰጠኝ በደንብ ጋርቆች። እንደውም አንዳንድ ጊዜ እውነት ልንገርሽ እና በወቅቱ የአንዳንድ ተጫዋቾች ስም ይከብደኝ ነበር ለመጥራት። ለምን? በየወቅቱ ስለማልከታተል።
0: ለነገሩ እኮ የተለመደም አይደለም። በእርግጥ ይከብድ የሚገርም አይደለም።
1: እና ደግሞ አንዳንድ ተጫዋቾች ለምሳሌ የሆነ ክለብ ተሻግረው መጥተዋል እና በደንብ የሚከታተሉ ሰዎች ይህ ተጫዋች እኮ እዛኛው ክለብ እያለ እንደዚህ ነበረ ጸባይ፣ አሁን እዚህ እንደዚህ ሆነ፣ ይህ አሰልጣኝ ነው እንዲህ የጎደው ወይ እንዲህ የጠቀመው ሲሉ ግራ የሚወስድ። አሁን ከዛ በኋላ ግን በደንብ ነገሮች መሰረቱ ኑሮኝ አሁን የሆነ ነገር ሲወራ በትንሹ ይገባኛል።
0: ስለምን እንደሆነ ታውቃለህ።
1: ስለዚህ እንግዲህ ወርቅነሽ በሚሊዮኖች ሲጠበቅ የነበረው እንግዲህ በየ4 ዓመቱ በመከሰት ዓለምን ወደ አንድ መንደር የሚቀይረው የሚሰበሰበው የዓለም ዋንጫ ትናንት ምሽት በሜክሲኮ በደማቅ ሁኔታ ተከፍቷል። ሜክሲኮ እንግዲህ የዚህን ዓመት የዓለም ዋንጫ አዘጋጅ ተሆኑት ሀገራት መካከል አንዷ ስትሆን የትናንቱን ምሽት የመክፈቻ ጨዋታ 2-0 ደቡብ አፍሪካን በማሸነፍ ጥሩ በሆነ ስሜት የመክፈቻውን ጨዋታ ጀምራለች ማለት ነው። ሜክሲኮ እንደሚታወቀው እንግዲህ የ2026 ዓ ም የዓለም ዋንጫን የሚያዘጋጁ 3 ሀገራት ናቸው። እነሱም አሜሪካ፣ ሜክሲኮና ካናዳ ናቸው። ወርቅነሽ፣ የጨዋታው መክፈቻ የነ ሸኪራን ኮንሰርት ጨምሮ ከ80,000 በላይ ታዳሚዎችን በያዘው አዝቴካ በሚባለው ስቴዲዮም በደመቀ ሁኔታ ተጀምሯል። ስፖርት አፍቃሪያን ሰሞኑን ሌላ ነገር አያወሩም። ወርቅነሽ ሰሞኑን ሌላ ነገር አያወሩም። ስለ ዓለም ዋንጫ ነው የሚያወሩ። ከወዲሁ ማን ዋንጫውን የሚበላው ነው ጨዋታ ያለ።
0: ሳሎን ላይ ነው፣ ሶፋ ላይ ተኝተው ሶፋ ላይ ውሎ አድረው እዛው ላይ ነው የሚባል ቴሌቪዥኑ እንዳይርቅ።
1: አዎላ በቃ ይሄ ጥሩ ስሜት ነው። በነገራችን ላይ እንደምታውቂው ሀገራችን ወደ 3 ዓመት በሚሆን ደረጃ ሁልቀን ጦርነት፣ ሁልቀን እንትን በቃ ሌላ ነገር የሚዘገብ የጠፋ ይመስል በዛ ውስጥ በጣም ተወጥረን ስለነበር እንደዚህ አይነት ዓለም አቀፍ መድረኮች ተፈጥረው ዓለምን ስፖርት ብቻ የእግር ኳስ ብቻ ወደሚያስብል ጨዋታ ሲመጣ ደግሞ አሁን ሰሞኑን በትልቅ ውስጥ የእግር ኳስ ጨዋታ ብቻ ሳይሆን የእግር ኳስ ዓመት በዓልና የእግር ኳስ በዓል ነው መስሎ የሚታየው።
0: አሁን አራተኛ ዓመት ስለሆነ
1: አሁን ስታየው በተለይ በስፋት እንግዲህ እንደ ባልደረባችን ሰጠኝ ዘመነ ራሱ ፒን አድርጎ ለሚከታተል ሰው እያንዳንዱን ማሊያ እያንዳንዱን ከለር ሁላ ይነግረናል ብሎ ይነግረናል። ስለዚህ እኔ ያለ ግንዛቤ ይሄ ጨዋታ በጥሩ ሁኔታ ነው የተከፈተ እንደዚህ ይከተላል እንደውም በሌላ በኩል አሁን ዛሬ ዶናልድ ትራምፕ ከኢራን ጋር የነበረው ይሄ ሰጣ ገባ ተቆርጧል ባይሉ ኑሮ ማለት ነው ከኢራን ጋር ያለውን ጦርነት ያቀዘቀዙት ያለው ለዚህ ተብሎ ነው ለዚህ ስፖርታዊ ጨዋ ውድድር ተብሎ ነው ተብሎም ይታሙ ነበር
0: አዎ ጥሩ ነው እንዳልከው እንግዲህ አስተናጋጇም አሜሪካናት በተለያዩ ሶስት ሀገራት ይሄን ስፖርት ከኢራን ጋርም ያለው ጉዳይ አሜሪካ ነው የተያያዘ ነው ዶናልድ ትራምፕ ዛሬ እንግዲህ ጥሩ ዜና ተናግረዋል ከቀጠለ በዚህ እንትና መለካከታቸው ከቀጠሉ ሐሳባቸውን ካልቀየሩ ወደማታ ከኢራን ጋር ጦርነቱ አበቃ ብለዋል እንዴት ነው
1: በሆነ በርግጥ እንደ ሀገራችን መንግስት ደስ አይልም ማለት መቀጠል ይፈልጉ ነበር መምታት የሚፈልጉት ነገር ነበር ግን ይሁን እንጂ ስምምነት ተደርጓል ተብሎ ጠቅላይ ሚኒስትሩና ፕሬዚዳንቱ ካወሩ በኋላ እነዚህ ጉዳዮች ከተቀረፉ ምንም ችግር የለም የሚል ጥሩ ስሜት አሳልተዋል ተብሏል ጠቅላይ ሚኒስትር ቢንያሚን ኔታንያሁ ከሆነ ጥሩ ነው ግን ወርቅነሽ አንዱ ችግር ምንድነው ይሄ ከሆነ መቋጫው ጦርነት የሚቋጭበት ማንንም ተጎዳ ማንንም ተጠቀመ በቀጣይ ልባት የሚሰጥ ከሆነ ስምምነት ጥሩ ነው ግን በጣም አልያዝ ያለ የፕሬዚዳንት ዶናልድ ነገር ምንድነው ማታ ደናደሩ ሲሉን ሚነግሩን ሌላ ነገር ነው ጽፈውልን የሚሄዱት ጧት ደግሞ ሲነቁ ደግሞ ሌላ ነገር ነው የሚጽፉት ይሄ ነገር በጣም እንትን ነው
0: እርግጠኛ
1: ለመሆን ያስቸግራል ግን ካለን ጊዜ አንጻር ማስፋት ይቻል ነበር ግን ወርቀሽ ካሉን ፕሮግራሞች አንጻር ወደ ፕሮግራሞቹ
0: አዎ እናልፋለን እንግዲህ እንዳልከው ቀደም ሲል በዜናም ተመልክተነዋል ያው ማታም ስለምትቀጥል አንተ በሰፊው ታዋለ እስከዛ ጸንቶ ይቆያል እናስባለን ይሄ ስምምነት ሰነድ ቀደም ሲል በዜና ይመስለኛል ስለት እንዳይኖር ኢራን ካቀረበችው ጥያቄ መካከል በስምምነት በረቂቅ ሰነዱ ከተካተቱ አንቀጾች መካከል አንዱ 300 ቢሊዮን ዶላር ቢያንስ አሜሪካና የአሜሪካ ሀገር ሀገራት ኢራን መልሶ ለማቋቋም 300 ቢሊዮን ዶላር እንዲመድቡና ቅድ እንዲወጣ
1: ካሳ ይሰጠኝ ነው
0: ቅድ ያው ያገሪቱ መልሶ ለማቋቋም እንግዲህ ብዙ መሰረተ ልማቶች በጦርነቱ ፈራርሰዋል እንደገና ሽኩም ወይም ያው መልሶ ለግንባታ ለማቋቋም ለመስራት በሄ በዚህ በጀት ቅድ ይታቀድ ነው ልማታዊ የሆነ ቅድ በኢራን ብለዋል እንግዲህ ያንዱ ሐሳብ እንደሆነ ማዛው ማስተካከያ ለማቀረብ ለመስጠት ነው ገብርኤል እዚህ ጋር ተያይዞ የሰሜኑ ሀገራችን ጉዳይ እንዴት ነው ባጭሩ እንግዲህ
1: የሰሜኑ ሀገራችን ጉዳይ አሁን ይሄ ስምምነት ተጠናቀቀ ወይም ስምምነት ተደርጓል ባይባል ኑሮ አሁን በዚህ በተወሰኑ ወይም በያዝነው ሳምንት ምን ተብሎ ነበር ከዚህ በፊት ወርቅነሽ ምን ሲባል ነበር ኢራንን እስራኤል ከነካች ሂዝባላ ሐማስ ሁቲም ተባብረው ይጎዷታል ነበር አሁን ደግሞ በዚህ ባሳለፍናቸው ተወሰኑ ቀናት ምንድነው የሰማነ እስራኤል ሊባኖስ ገብታ ሂዝባላን ምትጎዳ ተሆነ ቤሩት ከተማን ምትመታ ከሆነ ምንድን ያለችው ኢራን እኔ በእስራኤል ላይ እርምጃ ወስዳለሁ በማለት እንደውም እንደ ማስጠንቀቂያ ወይም ደግሞ ቁርጠኝነት እንዳላት ለማስተዋወቅ ሚሳኤሎችን ወደኛ ወደ እስራኤል ተኩሳለች ይሄ ነገር የተገላቢጦሽ ነው ምን ማለት ነው ካሁን በኋላ ይሄስ በስምምነት አሁን ከተቋጨ ጥሩ ነው ካልተቋጨ ግን ካሁን በኋላ እስራኤል ደቡብ ሊባኖስ ገብታ ጥቃት መውሰድ ስትፈልግ ኢራን አጠፋት ወስድብኛለች ወይ ሰዓት ወስድብኝን ብላ እንድታስብ የሚያደርግ ሁኔታ ነው ስለዚህ ከጥቅምት 7ቱ በፊት የነበረው ነገር ተመልሶ መጣል ምን ማለት ነው አሁንም ኢራን የምትለው ነገር ነው በዚህ አካባቢ ሊሆን የሚችል የሚሉ ከፍተኛ ትችቶችና እንትኖች ነበሩ በሌላ በኩል ደግሞ ዶናልድ ትራምፕ እስራኤል ጥቃት እንዳትወስድ በቤሩት በሷ ጥቃት መድረስ አለባቸው በመተላቸው ቦታ ላይ ስምምነቱን ለማስኬድ ሲሉ ጦርነቱ ይበጠብጠኛል ስለሚሉ ፕሬዝዳንቱ በጠቅላይ ሚኒስትሩ ላይ ተጽኖ ያደረጉ ዛሬ ሄናት ቱ ዛሬ ታቀቡ ምናምን እያሉ ነበር ያ ነገር እንግዲህ ወደፊት የምናይበት ሁኔታ አለ ግን ምንድነው አሁን ይሄ ስምምነት ውሎ የሚያድር ከሆነና ወደ አንድ ነገር የሚወስደን ከሆነ ጥሩ ነው ካልሆነ ግን ትንተናችን ይቀጥላል ነው በማታው እናያለን እግር ኳስ የሚኖርና ለአድማጮቻችን በማታው ፕሮግራም
0: በጣም ጥሩ እንግዲህ ወደሚቀጥለው ዝግጅት እናልፋለን እንግዲህ ወደ መጨረሻ ደግሞ በሚቀረን ጊዜ በወቅታዊ ጉዳዮች እንወያያለን ወደሚቀጥለው ዝግጅት እንላለን።
1: እሺ።

ጤና ይስጥልን የተከበራችሁ አድማጮቻችን እንደምን ሰነበታችሁልን? ሳምንታዊ ፕሮግራማችን እነሆ ጀመረ። በዚህ ዝግጅት የኢትዮጵያ ቤተ እስራኤላውያንን ባህላዊ እሴቶችና ሀገራዊ ታሪክ እናቀርባለን። በዛሬው ፕሮግራማችን ስለ ኢትዮጵያውያን የቡና አፈላል ባህል እናቀርባለን። ኢትዮጵያ የማያጠራጥር የቡና መገኛ ሀገር ናት። ታሪኳም ከዘመናት በፊት ቀይ የቡና ፍሬዎችን ካገኘው ፍየል እረኛው ካልዲ አፈ ታሪክ አንስቶ ዛሬም ድረስ በኢትዮጵያውያን ማህበራዊና ባህላዊ ህይወት ውስጥ ደማቅ ውበት ያለው የባህላዊ እሴት መገለጫ ነው የኢትዮጵያውያን የቡና አፈላልና አቀራረብ ስነ ስርዓት።

ቡና ለኢትዮጵያውያን የእንግዳ ተቀባይነት መገለጫ ነው። አዲስ እንግዳም ሆነ የታወቀ ሰው ወደ ኢትዮጵያውያን ቤት ሲመጣ በባህላዊ የቡና አፈላል ስርዓት መቀበል የተለመደ ነው። ኢትዮጵያውያን ከቡና ጋር ያላቸው ቁርኝት ጥልቅ ነው። ጣዋት ቤተሰብ ወደ ስራ ከመሄዱ በፊት ቡና አፍልተው በለት ጉዳያቸው ይወያዩበታል። የሀገሬው ሰው የባህላዊ እርቅ የሽምግልና ስርዓት ለመከወን ቡና አፍልተው ተጠራርተው ይታደማሉ። ቡና ኢትዮጵያውያንን አንድ የሚያደርግ ባህላዊ እሴት ሲሆን ያፈላሉ ስነ ስርዓት ከቦታ ቦታ የተለያየ ቢሆንም በመላው ኢትዮጵያ የታወቀና መገናኛ እንግዳ ተቀባይነትን ማህበረሰባዊ እሴትንና ትውፊትን የሚያንጸባርቅ ደማቅ የዘመናት ባህል ነው።

0: baile și noi, bețiș jumătate voi.
1: E bună sănă strat, bețișăvin, gorevetenena, እንግዶችን ለማሰባሰብ የሚያገለግል ባህላዊ ስነ ስርዓት ሲሆን እንደሚታወቀው የቡና አፈላል ስርዓት 3 ዙር ሂደት አለው። እሱም አቮል፣ ቶናና በረካ ተብሎ ይጠራል። የኢትዮጵያውያን ዘላቂ ባህል ቅርስ የሚያሳይ ሙሉ ስነ ስርዓት አለው። የቡና አፈላልና አቀራረብ ስነ ስርዓቱን ከሚያደምቁት ነገሮች መካከል እንደየአካባቢው ቢለያይም በአብዛኛው እጣንና መልካም ማዓዛ ያላቸው ጭሶች ይጨሳሉ። የተለያዩ ቁርሶችም ከቡናው ጋር ይቀርባሉ። እንደ አካባቢው ባህልና ልምድ ሌላም ነገሮች ከቡናው ጋር ሊቀርቡ ይችላሉ። ሰዎች ቡና እየጠጡ ስለ ቤተሰብ፣ ማህበረሰብና የዕለት ከዕለት ጉዳዮች ይወያያሉ። ይህ ስነ ስርዓት የክብር፣ የጓደኝነትና የአንድነት ምልክት ነው። ቡና በዘመናዊው ዓለምም የንግድ ሰዎች ስለ ድርጅቶቻቸው ሐሳብ ለመለዋወጥ ዘመድ ወዳጅ ጓደኞች ተገናኝተው ለመመካከር ቡና ፍልተው ወይም ቡና ቤት ተገናኝተው እየጠጡ ይመካከራሉ። ቡና ከመጠጥነቱ ባሻገር ሰዎችን ለማቀራረብና ግንኙነትን ለማጠናከር ያለው ሚና ከፍተኛ ነው። ቡና በየተሰብርና ጎረቤቶችን ያቀራርባል። ጓደኝነትና መተሳሰብን ያጠናክራል። የማህበረሰብ አንድነትን ያበረታታል። ሰዎች ከእለታዊ ጭንቀት ረፍት እንዲያገኙ ይረዳል። እንግዳ በክብር ለመቀበልም ያግዛል። በባህላዊ ቡና አፈላል ስነ ስርዓት ዙሪያ የተለያዩ ሰዎችን አነጋግረናል። ወይዘሮ አሰለፍ ምትኩ እንዲህ ይሉናል።
2: ደና ይስጥልኝ፣ እንዴት ዋላችሁ? አሁን እና ቡና አንድ ሰው አሁን ትልቅ ሰው ሲመጣ ጠላ ቢኖርሽ ሌላ ምግብ ቢኖርሽ ምግብ ይብሉ ይቀመጡ፣ ጠላ ይጠጡ አትይኝ። ቡና ይጠጡ ስትይ ሁላው የዛን ጊዜ ቁጭ ይላል። ያነ ቡን ይፈላለይ፣ ያነ እንግዳ በረ ለተከብሮ እግሩን ይታጠባል ይላል። ያ ቡን ይፈላለይ፣ ያ ቡን ተተፈላ ወዲያ ጎረቤት ይጠራል። ከዛ ጠላ ይወርዳል፣ እንጀራ ይቀርባለይ። መጀመሪያውን የአይን መክፈቻ ቡና ይጠጡ ነው የሚባል አስር የፈቀደ ቢሆን ጠላ ይጠጡ ይቀመጡ፣ እንጀራ ይውል ይቀመጡ አይባልም፣ ቡና ይጠጡ ይባላል።
1: የመጀመሪያ ግብዣ ነው።
2: መጀመሪያም እንዴት ትልቁ ሰው እንትን ማያ ቡና ጠጣ ተባለ ደግሞ ያነ ሸብረክ ነው የሚል እንጂ እንትን ጠቅጥቋ ይሄች ጎረቤት ደግሞ ያው ሁሉ አይደለም እንደዚህ ስራ ይሄዳል፣ እርሻ የሚሄደው እርሻ ይሄዳል የሚለው ይላል። ያለው ትልልቆች ሰዎች ይፈላለ ይጠራሉ ይመጣሉ። ያንን ህዛ እየወጉ አሁንም እንደሆነ እንዲህ አለ እንዲህ ሆነ እንዲህ አለ በየሀገሩ ያለውን የቀድሞውን ሲቡርም ቢሆን እንዲያ እያረጉ ይጠጣሉ፣ ይመርቃሉ። መርቀው ጠጥተው ሲያበቁ መርቀው ነው የሚወጡ።
1: ሶስት ጊዜ ነው ደግሞ ቡና የሚጣደው።
2: ስለሚነፋፈቁ ነው ቶሎ እንዳያበቃ ይባላል።
1: ለዛ ነው ስርዓቱ ለማራዘም ነው።
2: ሌላ ነገር አለ እንግዲህ ቡና ሶስት ጊዜ የሚያፈሉትኝ አንድ ጊዜ ተተፈላ ምን አለው ወደ መለያየት ነው። ሶስት ጊዜ የሆነ እንደሆነ ሰው ሲዋጋ ይቆያል ብዙ። እንዲያውም አንዳንዶች ሴቶች ዝግ ብለው አውቀው ያፈሉታል። ለምን ጨዋታው እንዲያልቅ ጥሩ ሲሆን የሩቅ አገር ሰው ሲመጣ ዘመድ ሲመጣ እያወጉ ለመቆየት እንደዛ አድርገ ያፈላሉ። እና ለጨዋታ መጨረሻ ነው እንጂ ሌላ ግብር ያለው አይደለም።
1: አዎ፣ ሰዎች በቡና ሰዓት ስለ ልጆቻቸው ትምህርትና እድገት፣ ስለ ስራና ንግድ፣ ስለ ማህበረሰብ ዜናዎች፣ ስለ ባህልና ልማዶች፣ ስለ ሰርግ ባላትና ሌሎች ማህበራዊ ዝግጅቶች ችግሮችን በመወያየት መፍትሄ ለማግኘት ሐሳቦችን የሚያነሱ ሲሆን በኢትዮጵያ ባህል ቡና የመጠጥ ብቻ ሳይሆን የውይይት፣ የአክብሮት፣ የሰላምና የአንድነት ምልክት ነው። በብዙ የኢትዮጵያ ቤተሰቦችና ማህበረሰቦች ውስጥ በቡና ስነ ስርዓት ጊዜ ሰዎች ስለ ህልማቸው፣ ስለ ወደፊት እቅዳቸውና ስለሚፈልጉት ስኬት ይወያያሉ። በእርግጠኝነትም የቡና ስነ ስርዓት ሰዎች በሰላምና በመተማመን የሚነጋገሩበት ጊዜ ስለሆነ ብዙዎች ስለ ወደፊት ህልማቸው ይነጋገራሉ። ትምህርታቸውን ማሻሻል፣ ጥሩ ስራ ማግኘት፣ ንግድ መጀመር ወይም ማስፋፋት፣ ቤት መግዛት ወይም መስራት፣ ልጆቻቸውን በጥሩ ሁኔታ ማሳደግ፣ ለቤተሰብና ለማህበረሰብ ጥቅም የሚሆኑ እቅዶችን ማውጣት የመሳሰሉ ሐሳቦችን እያነሱ የሚወያዩ ሲሆን አዛውንቶችም ለወጣቶች ምክር ይሰጣሉ። ልምዳቸውን ያካፍላሉ። ወጣቶች ህልማቸውን እንዴት እንደሚያሳኩም ከልምዳቸው አንጻር ያብራራታቸዋል። የቡና ስነ ስርዓት በገጠሪቱ ኢትዮጵያም ሆነ በከተማ የሚኖሩ ኢትዮጵያውያን የሚያከብሩትና ተጠብቆ የሚኖር የሚወደድ ባህል ነው። ወይዘሮ ጎንደሪት ያለው እንዲህ ትለናለች። ጎንደሪት እንግዲህ በማህበራዊ እሴቶቻችን ዙሪያ ያላትን ልምድና እውቀት ታካፍላለች ለአድማጮቻችን። በጣም በደስታ ነው የምታካፍለው ልምዷን። በዚህ አጋጣሚ ከልብና መሰግናታለን።
3: ጤና ይስጥልኝ ወርቅነሽ፣ እንደምናለሽልኝ? እንዴት አላችሁልኝ አጠቃላይ ሬዲዮ ሰራተኞች?
1: የኢትዮጵያ ማህበረሰብ ኢትዮጵያውያን ቡናን እንግዲህ ከመጠጥነቱ ባሻገር ለማህበራዊ ኑሮ መገናኛችን ትልቅ ቁልፍ መንገድ ነው። በእኛ በኢትዮጵያውያን ዘንድ ቡና ሲባል ምን ታስታውሻለሽ?
3: ወይ ወርቅነሽ፣ ወደኋላ ልትወስጂ ነው። ቡና ሲባል ባደግንባት በኢትዮጵያ ምድር በስደት ሀገር ስንኖር እና አባቶቻችን መንገድ ተመትቶ ሰው ፀሐይ መትቶት ሲመጣ ከምግብ በፊት ቡና ነው የሚዘረጋለት። መጀመሪያ እግሩን ይታጠባል፣ በኋላ ቡና ይዘረጋል። ቡና ጠጣ እንጂ እንጀራ ብላ አይባልም መጀመሪያ። ያም እንደተለምዶ ሆኖ አሁንም ከዚች ቅድስት ሀገር ከገባን አንድ ቤተሰብ ሲመጣ ወደ ቤትሽ ቡና ጠጣ ነው እንጂ ወይም እንጀራ ብላ ወይም መጠጥ ጠጣ አይባልም። ምክንያቱም ቡና አንደኛ ማነቃቂያ ነው፣ ሁለተኛ ማጫወቻ ነው። ቡና ከተፈላ ረዘም ያለ ሰዓት ቁጭ ብለሽ ታወሪያለሽ። ለተለ ጊዜ የተዘጋጀ ምግብ አቅርበሽ የተዘጋጀ መጠጥ አቅርበሽ ከሰጠሽው ያ ሰው ወዲያው በልቶ ጠጥቶ ወጥቶ ሊሄድ ይችላል። ቡና ከተፈላ ግን ቡና ሲቆላ ሲዘጋጅ፣ ፍንጃሉ ሲታጠብ፣ ጤሱ ሲጤስ፣ ከአንድ እስከ ሁለት እስከ ሶስተኛ ከመጀመሪያ ቶና በረካ ተብሎ እስኪጠጣ ከዛም በኋላ ደግሞ ምግብ ሲዘጋጅ ብዙ ጊዜ ይወስድና ብዙ ሰዓት ቁጭ ብለሽ ታወሪያለሽ። እና ስለዚህ ቡና የተፈጥሮ ሀብታችን ወይም ደግሞ የተፈጥሮ መነቃቂያ መገናኛ ተግባራችን ነው ብለው መሳሳት አይሆንም።
1: ቡና ሲባል ደግሞ ልጆች ሆነን እንላክ ነበር፣ ሂዱ ቡና ጥሩ ከጎረቤት ቡና ጥሩ ተብለን ጎረቤት እየዞርን ቡና እንጠራለን። ቡና በስርዓት ነው የሚጠጣው። ቁርሱ ተዘጋጅቶ ጎረቤት ተጠርቶ ታላቅ ክብር አለው ቡና ሲዘጋጅ፣ በገጠሩም በከተማውም አዎ ክብር አለው ቡናና። እንደው ከዚህ አንጻርስ ለማህበረሰባችን፣ ለህዝባችን፣ ለኢትዮጵያውያን የሚሰጠው ጥቅም ምንድን ነው? ሰው ተገናኝቶ ቡና እየጠጣ ብዙ ነገሮች ይነሳሉ። ጎረቤት ደግሞ እንግዲህ አንድ ሰው ሁለት ሰው አይደለም ብዙ ሰው ተራም አለው ለቡና።
3: ኢትዮጵያ በነበርንበት ጊዜ በደንብ ማልዳ ካንዱ ቤት፣ ዙር ካንዱ ቤት፣ ጣይ ግባት ካንዱ ቤት በተራ ነበር የሚፈላው። በተራ ሲፈላ ደግሞ ልጆች ተልከን ቡና ጥሩ ስንባል በየደጃፉ እየተሯሯጥን ቡና ስንጠራ ወይ አንዱ ቤት ምግብ እየተበላ እናገኛለን፣ ዳርንጎት እንቀበላለን። ወይ አንዱ ቤት ቆሎ እየተቆረጠመ እናገኛለን፣ ተቆንጥሮ እንሰጣለን። ወይ አንዱ ቤት ደግሞ በቃ የሆነ ነገር እየተሰራ እናገኛለን ልጆች፣ ያን ተቀብለን እንመለሳለን። እንደገና ቡና ከተፈላበት ቤት ደግሞ ቁርስ ለመቀበል ቁርስ ለማግኘት በጣም በጉጉት ነበር የምንጠብቀው ልጆች እያለን ማለት ነው። ከዛ ትልቆች ደግሞ ይጠራቀሙና አንዱን ሲያነሱ አንዱን ሲጥሉ እንዲያውም ምንም ይባል ነገር አለ መሰለሽ ወርቅነሽ፣ እየሰማሁ ያደግኩት ማለት ነው። ቡና መልካም ነበር ለሱስ የሚበጅ ቁርሱ የሰው ስጋ መሆኑ ከፋ እንጂ ይባላል። ምክንያቱም ሰዎች ሲሰበሰቡ ከዛ የሰው ነገር ይነሳል። በመልካም ይሁን በመጥፎም ይሁን በቃ በሆነ ነገር የሰው ስም ይነሳል እና ያነ ራሱ በመልካም እንኳ ቢሆን ሰውየው ከሌለበት የሚነሳው ስሙ እንደ ሐሜት ይቆጠራል። በዚህ በኩል ትንሽ ቅረታ ያሰማል። ግን ወገኖች፣ ቤተሰቦች፣ እናቶች፣ አባቶች ቁጭ ብለው ተላልቆች የነበረ ቀድሞ እንደዚህ እኮ ነበረ፣ በእንደዚህ አይነት ተዘመተ፣ በእንደዚህ አይነት እንደዚህ አድርጌ አርሼ እንደዚህ እያሉ ሲያወሩ ግን በጣም ደስ የሚል ስሜት ነበረው።
1: ስለዚህ የቡና አፈላል ስነስርዓት ቡና ለመጠጣት ብቻ ሳይሆን ህልሞችን የሚጋሩበት፣ ተስፋን የሚገነቡበትና እርስ በርስ የሚደጋገፉበት ማህበራዊ መድረክ ነው። በአንዳንድ የኢትዮጵያ ቤተሰቦችና ማህበረሰቦች ውስጥ በቡና ስነስርዓት ጊዜ ሰዎች ሌሊት ስላዩት ህልምም ሊወያዩ ይችላሉ። ይህ ግን የስነስርዓቱ ዋና ዓላማ ላይሆን ይችላል። በውይይቱ ውስጥ ከሚነሱ ርዕሶች መካከል ግን ሌሊት ያዩትን ህልም ጧት ቡና ለሚጠጡ ሰዎች ተናግሮ ህልሙን ማስፈታት አንዱ የተለመደ ባህል ነው። ወይዘሮ አሰለፍ ቡና ላይ ስለሚወሩ ወሬዎችና ስለህልም እንዲህ ይሉናል።
2: ፍልቆች ሰዎች ሲገናኙ ብዙ ነገር ያወጋሉ። እንኳን ሌላውን ሲገናኙ ስለ ኢየሩሳሌም አሁንም የነበረውን ነገር ህልምም ያየ ደግሞ ህልም አየሁኝ ብዙ ነገር ይጫወታሉ።
1: ህልም የሚፈታ ሰዎች የሚኖራል የተለየ
2: ሞልቶ ሞልቶ
1: ህልሙ ይፈታለታል። እንዴት ነበር?
2: ይፈታል፣ የሚፈቷሉ። ህልም ይፈታሉ፣ የሚፈቷሉ፣ እንዲሆናል ብለው የሚፈቷሉ። በደንብ የሚፈቱ ለገል ሄዳችሁ ንገሩ ለትልቅ ሰው ህልም ይፈታል ተብሎ አንዳንዱ ክፉ ህልም የሆነ እንደሆነ አይ መባቱ ጥለቄስ ዞዛሉ አሰኙ ይላሉ። ጥሩ ህልም ተሆነ ደግሞ ጥሩ ነው ደህና ነው ይኸ ይላሉ። እንኳን ሌላ እንዲያው አሁን ምን ያደርጋል ወንድ ልጅ የምትወልድ እንደሆነ ሽሚሽተ ወንድ ልጅ ትወልድ ነው ሴት የምትወልድ ሴት ልትወልድ ነው የሚሉ ሰዎች ነበሩ። እንደዛ እያሉ እና በጣም ጥሩ ነው የነበረ የተከበረ ነው የነበረ።
1: የቡና ስነ ስርዓት ላይ ሰዎች በሌሊት ስላሐለሙት ወይም ስላዩት ህልም ሲያወሩ ልምድ ያላቸው አዛውንቶችና ህልም የሚፈቱ የመንደሩ ሰዎች ስለ ህልሙ ያላቸውን አስተያየት ይሰጣሉ ወይም ህልሙን ይፈቱላቸዋል። አንዳንዴም ህልሙ መጥፎ ከሆነ መደረግ ያለበትን ይነግሯቸዋል። በመላው ዓለም የሚኖሩ ኢትዮጵያውያን የቡና አፈላልና አቀራረብ አጥጣጥ ስነ ስርዓት እንደነበረው እንደ ገጠሪቱ ኢትዮጵያ ባይሆንም እንደሚኖሩበት ሀገር ባህልና ልምድ በቻሉት መጠን ጠብቀውት ይኖራሉ። በኢትዮጵያውያን ቤት ሁሉ ቡና እንደሚፈላ የተለያዩ መረጃዎች ያመላክታሉ። በእስራኤል ሀገር የሚኖሩ ቤተ እስራኤላውያንም የቡና ስነ ስርዓት እንደ ገጠሪቱ ኢትዮጵያ ባይሆንም እዚህም ሳንጠጣው አንውልም ይላሉ።
3: እዚህም ቅድስት ሀገር ከገባና በእርግጥ ለምሳሌ እንግዳ ሲመጣ ከቤትሽ ቡንጠጣ ነው የምትዩ። ለቤቱም ወጋለው ማይረጋለው አራሷን ቤተሰብ ልትጠይቂ ስትሄጅ ከፈረንጅ ብትሄጅ ወይም ፍራፍሬ ወይም የሚጠጣ አርኮል ነገር ነው ይዘሽ የምትሄጂው። ከኛ ከኢትዮጵያ ቤተሰብ ግን ኢትዮጵያ ወደ ኢትዮጵያው ቤት ሲሄድ ግን ቡናና ሰንደል ነው ይዞ የሚሄደው።
1: አዎ እስራኤል ሀገር ጎረቤት ተጠራርቶ ለመጠጣት ባህሉና የሀገሪቱ የኑሮ ሁኔታ ባይፈቅድም ባልና ሚስት የአንድ ቤተሰብ አባላት ግን ከስራ ሲመለሱ ምሽት ላይም ሆነ የሚመች ከሆነ ደግሞ ጠዋት ቀደም ብለው እንደተነሱ ቡና ያዘጋጃሉ። አብሮ ለመቀመጫና ለመወያያም ትልቅ ምክንያት እንደሚሆናቸው ይናገራሉ።
2: እዚህ ሀገር ያው ማልዳ ማልዳ ብቻሽን አፍልተሽ መጠጣት ነው። ባል ታለሽ ተባልሽ ጋር ባልሽ ስራ የሚሄድ ትሆን አንቺ ስራ የምትሄጂ ትሆንሽም ባልሽም ሲመለስ አንቺም ስትመለሽ አፍልቶ ይጠጣል። ስራ ስሰራ ሳለሁ ቀድሞ ባል የስራ ይሄዳል፣ እኔም ስራ እሄዳለሁ። ማታ ስንመጣ አፍልተን እንጠጣለን።
1: ያው ቡና ስታፈሉ መቼም ያው አብራችሁ ትቀመጣላችሁ።
2: ታፍቴ ነው
1: ጥሩ ነው የቡና ሰዓት። ቡናው አምሯችሁ ባይሆንም ግን አብሮ መቀመጡ ጥሩ ነው። አብራችሁ ትቀመጡ የምታነሱት ሀሳብ
2: ለጨዋታ ጥሩ ነው። ሁለት ሁለት ስንገናኝ እሱም የዋለበትን የሚዋልኩበት ነው አውቃለሁኝ። ስለ ሁሉ ነገር ስለ ቤጣጣ ቢሆን ይወጋ እንደዚህ እና ለእንትን ለመጠጣት ሳይሆን ለመጫወት ጥሩ ነው። ቁጭሮ ያችን ዛሀት ቁጭ ለን እንጫወታለን።
1: በገጠሪቱ ባህል ታላላቅ እንግዶች ሲመጡ ከሁሉም በፊት ቡና እንደሚቀርብ ይነገራል። ጠላም ሆነ ሌሎች የሚቀርቡ ታላላቅ ድግሶች የሚቀርቡት ከቡና በኋላ ነው ይሉናል። ለመጀመሪያ ግን የአፍ መፍቻ ወይም እንግዳውን ለመድፈር የሚጠቀሙበት ቃላት ቡና ጠጡ፣ ቡና እንጠጣ በማለት እንደሆነ ታላላቅ ሰዎች ይናገራሉ።
2: አንድ ሰው አሁን ትልቅ ሰው ሲመጣ ጠላ ቢኖርሽ ሌላ ምግብ ቢኖርሽ ምግብ ይብሉ ይቀመጡ፣ ጠላ ይጠጡ አትይም፣ ቡና ይጠጡ ስትይ ሁላው የዛን ጊዜ ቁጭ ይላል። ያነ ቡን ይፈላለኝ፣ ያነ እንግዳ በተከበረ በተከብሮ እግሩን ይታጠባል ይላል። እዛ ያ ቡን ይፈላለኝ፣ ያ ቡን ተተፈላ ወዲያ ጠላ ይወርዳል፣ እንጀራ ይቀርባለኝ። መጀመሪያውን የአይን መክፈቻ ቡና ይጠጡ ነው የሚባል። አስር የፈቀደ ቢሆን ጠላ ይጠጡ ይቀመጡ፣ እንጀራ ይብሉ ይቀመጡ አይባልም፣ ቡና ይጠጡ ይባላለኝ።
1: የመጀመሪያ ግብዣ ነው።
3: መንገድ ተመትቶ ሰው ፀሐይ መትቶት ሲመጣ ከምግብ በፊት ቡና ነው የሚዘረጋለት። መጀመሪያ እግሩን ይታጠባል፣ በኋላ ቡና ይዘረጋል። ቡና ጠጣ እንጂ እንጀራ ብላ ይባልም። መጀመሪያ
1: ቡና ጠጡ የሚለውን ግብዣ ማንኛውም እንግዳ በቀላሉ ይቀበለዋል፣ ገፍቶ ለመሄድም አይደፍርም ይላሉ እናቶች።
2: መጀመሪያ እንዴት ትልቁ ሰው መጥምትን ማያ ቡና ጠጣ ተባለ ደግሞ ያና ሸብረክ ነው የሚል እንጂ ጠቅጥቋ አይሄድም።
1: ለቡና የተቀመጠው እንግዳ እግሩን ታጥቦ ቡና ከጠጣ በኋላ ጠላና ሌሎች ታላላቅ ድግሶች ተከታትለው ይቀርቡለታል። ታላላቅ ሹማምንቶች፣ የተከበሩ አዛውንቶች ቡና ጠጡ የሚለውን ግብዣ ለማቅረብ አይፈሩም አይታፈሩም። ስለዚህ ቡና መድፈሪያ ነው። ቡና ማንኛውንም ሰው ይደፍራል። ያንደፋሪ አምጡት ያንደፋሪ እንጠጣው በማለትም እንደሚጠቀሙበት ወዘሮ አሰለፍ እንዲህላሉ።
2: ቡና መገናኛ ነው። ፈቀደ ቢሆን ትንሽ ነው ትልቅ ነው አትይም። ምንድነው የሚሉት ልቆቹ? ያ ትልቅ ደፋሪ ወስዶ ነው ዛሬ ይላሉ። ቡና ሳይጠጡ ያ ትልቅ ደፋሪ ዛሬ ወስዶ ነው። ለምን ቆ ትልቅ ደፋሪ አታረጉም ይላሉ። እና ትንሽ ነው ትልቅ ነው አትይም። ቡና ታለ ቡን ታልሽ ሁሉ ሰው ቁጭ ነው የሚል። አስር የፈቀደ ቢሆን ሹም ቢሆን የፈቀደ ቢሆን ቡና ተባለ ሸብረክ ነው
1: የሚል። ቡና ግብዣ ከሆነ ይቀበላል በቀላሉ።
2: አዎ ቁጭ ላለ እዛ ወዲያ ሌላ ጠላም ቢኖር የሆነ ፈቀደ ቢኖር ከዛ ይቀርባል። አይ ቡና ዝም እያጀ ቡን ለካ እንጂ ሁላሴ ሳያልፍ የውልህድ ኑሬ ነው ይላል ያለ እንግዳ።
1: የተከበራችሁ አድማጮቻችን ስለ ፕሮግራማችን ያላችሁን አስተያየት ንገሩን፣ ላኩልን፣ በስልክም አነጋግሩን። ለፕሮግራማችን መሻሻል ስለሚጠቅመን አስተያየታችሁን ለግሱን። ስለ ቡና ያዘጋጀነው ፕሮግራም ይሄን ይመስል ነበር። በዝግጅቱ ለተሳተፉት ለወይዘሮ አሰለፍ፣ ወይዘሮ ጎንደሪት እናመሰግናለን። በሚቀጥለው ሳምንት በሌላ ዝግጅት እንገናኛለን። ወርቅነሽ እሸቴ ነኝ። እስከ ሳምንት ቸርን ሰንብት።

0: የተከበራችሁ አድማጮቻችን አሁን ደግሞ የሳምንቱን የኦሪት ክፍል ወይም ፓራሻ ተሻባ ራብ ይሁዳ ሳህሉ ያቀርቡልናል። ጤና ይስጥልን ራብ ይሁዳ ሳህሉ።
1: ጤና ይስጥልኝ እንደምን ሰነበታችሁ?
0: እናመሰግናለን። እንግዲህ የሳምንቱን የኦሪት ክፍል ወይም ፓራሻ ተሻባ እንዲያቀርቡልን ነው መቀጠል ይችላል።
1: የተከበራችሁና የተወደዳችሁ አድማጮቻችን በየቤታችሁና በመንገድ ያላችሁ እንደምን ሰነበታችሁ? እንግዲህ ለቅዱስ ሰንበት ዋዜማ እንኳን በሰላም አደረሳችሁ በማለት ቡራኬን ከፍታለሁ። የዚህ ሳምንት ፓራሻት አሸዋ ስለ ቆራህ ነው። እንግዲህ በዚህ ሳምንት ኦሪት ክፍል ውስጥ በምድረ በዳ የተከሰተውን ትልቅ ፈተና እንመለከታለን። አንድ ላይ ሆነን እንመለከታለን። ቆራህ የተባለ ባለጸጋ የተከበረና ታላቅ ሰው አንድ ቀን ጧት ተነስቶ 250 የሚሆኑ ህዝቦችን የህዝብ መሪዎችን ታዋቂ ሰዎችን በማስተባበር በሙሴና በአሮን ላይ አመጽ አስነሳ ይላል። እና ያለው ምንድነው? እናንተ ከልክ በላይ አደጋችሁ። ለማን ነው? አሮንና ሙሴን ነው። ከልክ በላይ አደጋችሁ፣ ከማህበሩ በላይም ሆናችሁ። እግዚአብሔር በማህበሩ ውስጥ አለ። እግዚአብሔር በህዝቡ ውስጥ አለ። ህዝቡ የተቀደሰ ነው። እናንተ ለምን በእግዚአብሔር ህዝብ ላይ ሰለጠናችሁ በማለት ለነሱ እንግዲህ ክስ አቀረበ ማለት ነው። የተወደዳችሁ አድማጮቻችን ይህንን ሁኔታ ስንመለከተው ቆራህ በእውነት እኩልነትን ወይም ፍትህ ለፍትህ የቆመ መስሎ ነው የቀረበው። ግን ምንድን ነው ያለው? ሁላችን እኩል ነን፣ ሁላችንም ቅዱስ ነን ነው ያለው። ነገር ግን የሃይማኖት ሊቃውንት ስለ ቆራህ ታሪክ በደንብ ዘርዝረው ጽፈውልናል። ቆራህ እኩልነትን ፈልጎ አይደለም። ዋናው አነሳሱ ከቅናት መንፈስ ተሞልቶ ነው። ዋናው ፍላጎቱ ምን ነበር? ክብርና ስልጣን፣ ክብርና ስልጣን ነው የፈለገው። በትልቁ የተልሙድ መጽሐፍ ሰንሃድሪም በተባለው ላይ እንዲህ የሚል አስደናቂ አስደንጋጭ የሆነ ቃል ተጽፏል። ምንድን ነው የሚለው? በመለያየትና በክርክር ውስጥ የሚጸና ሰው ኦሪትን ሕግ እንደተቃረነ ይቆጠራል። ይሄ ማለት ቆራህ ነው ይሉታል እነሱ እዛ ላይ እንደጻፉት። የመለያየት ነገር የሚያመጣው ምንድን ነው? ፍጅትን፣ እሳትን ነው። አንድነት እንዳይኖር ነው መለያየት የሚያመጣው። ስለዚህ ለህዝብም ለሀገርም መጥፎ ምንድን ነው? አንድ አለመሆን ነው። እንግዲህ ሊቃውንት እንደሚነግሩን ቆራህ በጣም ብልህ ሰው ነበር ይላሉ። ነገር ግን ህዝቡን ለማስፈሳት በፌዝ እና በመጥፎ አመለካከት መጥፎ ስልት በመጠቀም ወደ ህዝቡ እየሄደ ሙሴ የሚያወጣውን ህግ አዳምጡ፣ የሙሴ ህግ እንዲህ ይላል፣ አንዲት የተበደለች ሴት ባሏ የሞተባት ሴት መሬት ካላት መሬቱን ለመሬቱ ግብር ክፈይ። ለማን ነው የምትከፍለው? አስራት ክፈይ። ለማን ነው የምትከፍለው? ለሌዊ ዘሮች። በተጨማሪም በጎች ካሏት የበጎችን ጸጉር፣ ያ ጸጉር በድብረ ጊዜ የበግ ጸጉር ለልብስ ለሱፍ የሚሆን ነው፣ ያንንም ለማን ስጪ ትባል ነበር ይላል። ለአሮንና ለሌዋውያን ዘሮች ስጭ ነበር የምትባለው። እና ይሄ ህግ ትክክል አይደለም ብሎ ለህዝቡ ይናገር ነበር። ነገር ግን ጠለቅ ብለን ስንመለከት ከኦሪት ህግ አንጻርም ቢሆን ተጽፏል። የተጻፈው ምንድን ነው? የሙታንን ልጅ ጠብቅ፣ አትጉዳ፣ አትበድል፣ የተጎዱትን ደሃ ሰዎችን አትበድል፣ ሃይማኖታቸውን ለውጠው ወደዚህ ሃይማኖት የመጡትን ሰዎች የቀረቡትን አትበድል፣ በደንብ አቅፍህ ያዛቸው ነው የሚለው ህጉ። እና ከዛ አንጻር የቆራህ አቀራረብ ትክክል አልነበረም። ስለዚህ እግዚአብሔርም ይህን ሁኔታ በትክክል አይቶ ያው መጨረሻ ላይ ትልቅ ችግር እንደተፈጠረ ነው። ስለዚህ በሌላ አነጋገር ቆራህ ሙሴን እንደ ጨካኝ መሪ ነበር የሚያው፣ ራሱን ደግሞ ደካሞችን እንደሚረዳ ለብዙሀን እንደ ቆም አድርጎ ነበር የሚያቀርበው። ነገር ግን እውነት አልነበረም። ኦሪት እንደሚያስተምረን ከሆነ ኦሪት እንደምታስተምረን ከሆነ መሬት አፏን ከፍታ ቆራህን ቤተሰቡንና ንብረቱን ሁሉ ዋጠችው ነው የሚለው። ለመሆኑ ይህ ቅጣት ለምን በመሬት ላይ ሆነ የሚል ጥያቄ አለ። ቅጣት ከሆነ ብዙ አለ፣ መጠፍት አለ፣ በሽታ አለ፣ ይዛ ነገር አለ። ግን መሬት ራሱ አፏን ከፍታ ለምን ዋጠች የሚል ጥያቄ አለ። ምክንያቱም ይላል መለያየትን የሚፈልግ ህዝብን የሚያከፋፍል ሰው የዓለምን መሰረት ያናውጣል። ሁላችንም በአንድነት የምንቆምባት መሬት ህዝብን የሚያከፋፍሉ ሰዎችን መሸከም በጣም ያስቸግራታል፣ ያዳግታታል ይላል። ስለዚህ ከዛ አንጻር ቅጣቱ በምን ሆነ? በመሬት ሆነ። መሬት ራሷ ተከፍታ ያለውን ንብረት ወራህ ማለት በጣም ሀብታም ወደ ስንት ሺህ ወርቅ የነበረው እና በጣም ስልጣኔም እውቀትም የነበረው ሰው ነው። ነገር ግን መጨረሻ ላይ እሱ ንብረቱን እንዳለ መሬት ከፍታ ነው ያጣችው። እነኛም 250 ሰዎች አብረው ከሱ ጋር ቁመው አብረው የተሰለፉት ምንድን ያለው ሙሴ? በሉ እንግዲህ እናንተ ቅዱስ ነን ብላችኋል። እሺ ኑ እንግዲህ መስዋዕት አቀርቡ ለአምላክ እና ነገ እንገናኝ ጠዋት ብሎ ሁሉንም ቀጥሮ በቀኑ ቀን ሁሉም መስዋዕት ሊያቀርቡ የሚጨስ ገል ይዘው መጡ። ወዲያውኑ እግዚአብሔር መንፈስ በድንኳኑ ላይ ወረደ ይላል። ያው በዳመና ነበረ በዛን ጊዜ የሚገለጠው አምላክ። በዳመናው ከድንኳኑ ላይ መጥቷረፈ። ሙሴንም አለው ሙሴ ሙሴ አለ ከእነዚህ ሰዎች ተለዩ። አሁን ሙሴና አሮን ደነገጡ፣ አምላክ እንደተቆጣ አወቁ። አምላክ ፊት በግንባራቸው ተደፉ ይላል። ሆኖም ግን ምርጫ አልነበረም፣ አምላክ ተቆጥቷል። ስለዚህ እነ ሙሴ ሸሹ ወደዛ፣ እነኛ 250 ሰዎች በሳት ተቃጥለው ሊሞቱ ይላል። ለምን? አብረው ከአመፀኛ ጋር በመቆማቸው ነው። እና አንድ ሰው ሁልጊዜ አንዱ ባለው ማጣራት ያስፈልጋል። አንዱ ባለው ዝም ብሎ መሄድ የለበትም፣ ማጣራት ያስፈልጋል። ይሄ ነገር ትክክል ነው፣ ይሄ ነገር ትክክል አይደለም ብሎ ማጣራት ያስፈልጋል። ኦሪትን ብዙ መርምሩ ትላለች። እና ከዚህ አንጻር ማስታወስ የምፈልገው ምንድን ነው፣ የተወደዳቸው አድማጮቻችን፣ ቅዱስ ማህበረሰብ፣ እንግዲህ ስለ ቆራህ ታሪክ ያው እንደምታዩት ይህን ሰምተናል። አሁን በዚህ አጋጣሚ የምናገር የምፈልገው ምንድን ነው፣ ስለ ኢትዮጵያ ባህላችን ነው። የኢትዮጵያ ይሁዲዎች እንዴት ነው ሃይማኖታቸውን ይህን ያህል ለረጅም ዘመን እንግዲህ ለ2000 ዓመት በላይ ነው የሚለው ጠብቀው እንዴት ኖሩ የሚል ጥያቄ እና አንደኛው ትልቁ ነጥብ ምንድን ነው? ፍጹም የሆነ አንድነት ነበር። ሁለተኛው ደግሞ የሃይማኖት መሪዎች አባቶቻችን ቀሳውስትንና ሽማግሌዎችን በጣም በትልቅ ደረጃ ክብር ይሰጥ ነበር። አውቃለሁ፣ በእኔም እንግዲህ ከሀገር ቤት ነው ያደግኩት። ስለዚህ በጎንደር፣ በትግራይ፣ በተለያየ ሀገር በሙሉ በአቼፈር በሁሉም ቢሆን የቄስ ወይም የሽማግሌ ቃል እንደ እግዚአብሔር ቃል ይፈራ ነበር ይባላል። ምክንያቱም መሪነት የኩራት የስልጣን ሳይሆን የኃላፊነት መሆኑን ህዝቡ ተገንዝቦ ያውቅ ነበር። በሁለት ሰዎች መካከል ጠብ ቢነሳ ወደ ፍርድ ቤት አይሄዱም ነበር። የሚሄዱት የት ጋር ነው? ሽማግሌዎች ወይም ቀሳውስቶች ጋር ነው። ሽማግሌዎች ተቀምጠው ያስታርቃሉ። ሁለቱም ወገኖች የሽማግሌዎችን ጉልበት ስመው በደስታ ይታረቃሉ። እና ቆራህ ግን ከዚህ የሰላምና የትህትና ባህል ተቃራኒ ነው። ቆራህ ማለት አንተ በእኔ ላይ አትሰልጥን፣ እኔን አትዘዘኝ፣ እኔ ያውቃለሁ ነበር የሚለው እና መንፈሱ የተለየ ነበር። እና ዛሬ ባለንበት በዘመናዊ ዓለም ውስጥ ብዙ የሶሻል ሚዲያ አለ፣ ብዙ ነገር ይተላለፋል። እውነት ይኸው ጥሩ ነገር ይተላለፋል። ይኸው በራዲዮ በአንዳንድ ጥሩ ነገር ይተላለፋል። አንዳንድ ጊዜ ደግሞ ትንሽ የሃይማኖት መሪዎችን ቀሳውስቶችን ማክበር ያስፈልጋል። ራባንን ማክበር ያስፈልጋል። ሽማግሌዎች አባቶቻችን እነሱ ናቸው ለዚህ ያደረሱን፣ እነሱን ማክበር ያስፈልጋል። እና ሁል ጊዜ የሚያቀራርብ ነጥብ መፈለጉ በጣም በጣም አስፈላጊ ነው ብዬ ነው የምገምተው። እና የኮራስ ታሪክ ግን በጣም ትልቅ ለእኛ ትምህርት ነው፣ ስህተት ውስጥም እንዳንወድቅ ያስጠነቅቀናል። የመለያየት ቃል ብዙ ጊዜ ምንድን ነው የሚያመጣው? ስድሳትን መጥፎ ሳትን ነው በእኛ ላይ የሚልከው። ስለዚህ ጥንቃቄ ማድረግ ያስፈልጋል። እንግዲህ ዛሬ ስለ ሰንበት፣ ዛሬ ባለንበት በእስራኤል ሕዝብ ከምንም በላይ የሚያስፈልገው ነገር ምንድን ነው? ለእስራኤል ሕዝብ ዋናው ትልቁ አንድነት ፍቅር ነው። ሌላው ደግሞ ትሁትነት ነው። እና ሁላችንም እርቅን እንፈልግ፣ ትህትና በእኛ ቤት ይሁን እና ነቢዩ ሶፎንያስ ምንድን ነው ያለው? ለቆራህ ኃጢአት መድኃኒቱ የሙሴ ትህትና ነው ይለዋል። እንግዲህ መጽሐፍ ቅዱስ ስለ ሙሴ ሲመሰክር ይህን ይላል፣ ሙሴን በምድር ላይ ካሉት ሰዎች ሁሉ ይልቅ እጅግ ትሁት ሰው ነበር ይላል። በመጽሐፍ ቅዱስ የተጻፈው ነው። ምን ያህል ትሁት በዓለም ላይ እሱን የሚያህል ትሁት ሰው የለም ነው የሚለው፣ ወደፊትም አይኖርም ነው የሚለው። ስለዚህ ሁላችንም ትህትና ልናርግ እናሳልፍ። አንዱ ቢያስቀይመን እንቻለው፣ ምክርም ብሰጥ ቀስ ብለን በትዕግስት በሽማግሌም በምንም ለማድረግ እንሞክል እና በዚህ ቅዱስ ሰንበት መለያየትን ከኛ ያርቅ። ይህን እሳት ይህን መጥፎ መለያየት ራሱ እሳት ነው። ከሱ እንሸሽ፣ በእኛ መሀል እንዳይመጣ። በቤታችን ሁሉ ሰላም እንዲሆን፣ ሀገሪቷን ደግሞ ሰላም እንድትሆን እንድጠነክርልን፣ ሽማግሌዎቻችን ደግሞ አባቶቻችን እንድናከብር ያድርገን። እንግዲህ ሀገሪቱን መንግስቱን ይጠብቅልን፣ መንግስትን ከመንግስት ያስማማልን፣ ዳኛውን ከዳኛ ያስታርቅልን። በውጭ ሀገር የቀሩ ወገኖቻችን በሙሉ ይኸው በዓለም ላይ ያለ ይሁዲ በአንቲሸሚዩት ብዙ ችግር እያየ ነው ያለው። እነሱ ሁሉ ደግሞ ወደዚህ መጥተው አንድ ላይ ሆነ እንድትናገሯ ምንገነባ ያድርግልን። ወታደሮች ልጆቻችን ድንበር የሚጠብቁትን አምላክ ይጠብቃቸው። የሞቱትን ነፍሳቸውን ይማር። ወታደሮች ነፍሳቸውን የተዉትን አምላክ መንግስተ ሰማያት ያግባቸው። የታመመውንን ይፈውስልን። የተቸገረውን ከችግሩ ያወጣልን። መልካም ሰንበት። በጣም አመሰግናለሁ። ይሁዳ ራባ
0: ራብ ይሁዳ ሳህሉ፣ እኛም በጣም እናመሰግናለን። ሻባት ሻሎም። መልካም ሰንበት ይሁንልዎት። እንግዲህ ገብርኤል ስርጭታችን ሊጠናቀቀ የተወሰኑ አንድ አምስት ደቂቃዎች አሉን፣ ይቀሩናል። እንደው ቅድም በተነጋገርንባቸው ርዕሰ ጉዳዮችም አዳዲስ ደግሞ ካለም በተለይ በኢራን ዙሪያ ምን አዳዲስ ነገር አለ?
2: ኢራንና አሜሪካ በሚያደርጉት አሁን ድርድር እንደውም ፕሬዚዳንቱ ጦርነቱ አልቋል የሚል መግለጫ ካወጡ በኋላ የሚወጡ በኢራን አንዳንድ እንትኖች አሉ፣ አርዕስቶች አሉ። አሁን እየተደረገ ያለው ስምምነት የኢራንን የባለስቲክ ሚሳኤል የሚመለከት እንዳልሆነ በኢራን የሚወጡ እንትኖች ያሳያሉ። ከዚህ ጠቅላይ ሚኒስትር ቢንያሚን ናታንያሁ መስሪያ ቤት ካወጣው ነገር ጋር የሚጣረስ ነው። ምክንያቱም ጠቅላይ ሚኒስትር ቢንያሚን ናታንያሁ የኢራን የኒውክለር ፕሮግራም የሚቋጭ ከሆነ ባለስቲክ ሚሳይሎች እና በመካከለኛው ምስራቅ ኢራን የምታቋቁማቸውና የምትደግፋቸው ድርጅቶች የእልባት የሚሰጣቸው ከሆነ ስምምነቱን ፕሬዚዳንቱን አመስግነው እንቀበለዋለን የሚል መግለጫ ነበር በመስሪያ ቤታቸው የተሰማው የታየው። አሁን ደግሞ ኢራኖች ምንድን ያሉት ዞሮ ዞሮ ቅድም እንዳልነው ይሁን አይሁን አላቅም፣ እንደገና ወደኋላ የሚመለሱበት የረሱት ነገር ኖሮ ይሁን አላቅም፣ በሚደረገው ስምምነት ከፕሬዚዳንቱ ጋር እየተደረገ ባለው ስምምነት የእንትኑን የባለስቲክ ሚሳይሉን አያካትትም ወይም አያጠቃልልም የሚሉ ነገሮች አሉ። ይሄ ነገር ወደ ዘይት ሊወስድን ይችላል። ከኢራንና ከዶናልድ ትራምፕ ጸባይና ባህሪ አንጻር ወርቅነሽ፣
0: አስቸጋሪ ነው እንግዲህ ያው በሁለቱም ላይ ኢራንም የዋዛ አይደለችም፣ ብልጣብልጥ ናት። ነገሮችን ለራሷ እያመቻቸች እንደሆነ ከሂደቱ እያየን ነው። ዶናልድ ትራምፕ ደግሞ እንግዲህ ሀሳባቸውን በጣም ነው የሚቀያይሩ። አይታወቅም የሚሆነው ነገር እንዳልሆነ እርግጠኛ ለመሆን ይቸግራል። ሲጀመር ጀምሮ ያልነው ነው። እሳቸው እንዳሉት ደግሞ አሁን በወጣ መረጃ ስምምነቱ በሚቀጥለው ሳምንት መጀመሪያ ላይ በጀኔቫ እንፈራረማለን ከኢራን ጋር ብለዋል። እንግዲህ ብዙም ነገር አለ፣ አጠራጣሪም ነገር አለ፣ ሊሆንም ይችላል፣ አይታወቅም። ከስምምነቱ በኋላ ነው እርግጠኛ ሆነ ማውራት ምንችለው።
2: ችግሩ የሊባኖስና የእስራኤል ስምምነት እንዳይሆን ነው።
0: በጎን ጦርነት በጎን ስምምነት
2: አንድ እሱ ነው። ሌላው አሁን ባለፈው እስራኤልና ሊባኖስ ስምምነት ደረሱ ተብሎ ሂዝባላ እናንተ ማናችሁ አላቃችሁም ብሎ ጦርነቱን ቀጠለ። አሁን ደግሞ ኢራን እየተባሉ ያሉት የሚሽመሩት አማቤካ የሚባሉት ናቸው ወይስ እነማን ናቸው?
0: ሚሽመሩት አፍሪካ የኢራን አቤታዊ ዘብ በጣም እንዳልከው አስቸጋሪ እንትን ነው። በእርግጥ ኢራን ውስጥ አሁ
2: ግን ለማለት የፈለግኩት ምንደ ወርቅንሽ አሁን ስምምነት ከተባለ ማለት ነው ፕሬዚዳንት ዶናልድ ትራምፕ እንዳሉት ከሆነ ኢራን የኒውክሌር ፕሮግራሟን ምተው ከሆነ የሚሳኤል ፕሮግራሟን ምተው ከሆነ በመካከለኛው ምስራቅ አሁን በጠቅላይ ሚኒስትሩ ቢሮ እንደወጣ ያሉት ይህንን የምታቋቁማቸውን የምትደግፋቸውን ድርጅቶች ምተው ከሆነ በጦርነት እስካሁን ኢራን አሜሪካና እስራኤልን ተቋቁ

0: ምን ደቂቃ ይወጣል ማለት ነው። ተላቪና ከባቪዋ 7 ሰዓት ከ29 ደቂቃ ገብቶ 8 ሰዓት ከ30 ይወጣል። ሃይፋና ከባቪዋ 7 ሰዓት ከ18 ደቂቃ ገብቶ ነገ 8 ሰዓት ከ32 ደቂቃ ይወጣል። እንግዲህ በርሸባና ከባቪዋ ደግሞ ዛሬ 7 ሰዓት ከ27 ደቂቃ ገብቶ ነገ 8 ሰዓት ከ28 ደቂቃ ይወጣል። ኢላትና ከባቪዋ ዛሬ 7 ሰዓት ከ22 ደቂቃ ገብቶ ነገ 8 ሰዓት ከ22 ደቂቃ ሰንበት ይወጣል ማለት ነው። ወርቅነሽ
1: አው እንግዲህ ስርጭታችን እየተጠናቀቀ ነው። ገብርኤል ለስርጭታችን መሳካት ለተባበረን የቴክኒክ ባለሙያ ቀደም ሲል አሳፍ ሞስኮቪች ነበር፣ አሁን ደግሞ ዛፈር ሳሊም ነው። አው እናመሰግናለን ሁለቱንም። እንግዲህ ገብርኤል በየነ ምሽት ላይ ይቀጥላል ከ7 እስከ 8
0: ለነበረን ቆይታ አመሰግናለሁ። ከ7 እስከ 8 ስፖርትን ፖለቲካም ደህንነት የሚኖረናል እንድትከታተሉን ወቅታዊ ጉዳዮችን እንጋብዛለን። ለነበረን ቆይታ እጅግ አድርገን አድማጮችን እያመሰገነ በያሉበት ሰላም የሰፈነበት ሰንበት እንዲሆንላቸው
1: ሻባት ሻሎም። መልካም ሰንበት
0: መልካም ሰንበት ወርቅነሽ።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ።
2: ተነስተልን ክብራትና ክብራን አድማጮቻችን እንደምን አመሻችሁ። ህለቱ እንደብራን ዘመን እናቆጣጠር ዮም ሽሽ

ይመለከታቸዋል። ስርጭታችን እስኪጠናቀቅ አብራችሁን እንድትዘልቁ በአክብሮት እየጋበዝን ወደ ዜናው እናልፋለን። በቅድሚያም አርዕስተ ዜናዎቹን እንሆ። የመከላከያ ሚኒስትር እስራኤል ካትስ በቀጣይ ኢራን የኒውክሌር መሳሪያ ባለቤት እንዳትሆን እስራኤል መከላከል አለባት ብለዋል። የዓለም ዋንጫ ትናንት ሐሙስ ምሽት የተጀመረ ሲሆን እስካሁን ሁለት ጨዋታዎች ተካሂደዋል። በተመሳሳይ ጾታ ዓለም ውስጥ የሚኖሩ ዛሬ ጧት በተላቪቭ ከተማ ትዕይንት አካሂደዋል። ፕሬዚዳንት ዶናልድ ትራምፕ በተወሰኑ ቀናት አሜሪካና ኢራን ስምምነት ላይ ደርሰው ይፈራረማሉ ሲሉ ተናግረዋል። ኳታር አሸማጋይ ሀገር ሆና እያገለገለች ባለችበት ጊዜ ኢራን ጥቃት እንዳታደርስባት በሚስጥር ከኢራን ጋር ተነጋገር ነበር ተብሏል። የሚሉት ለሰዓቱ ታሉን ዜናዎች መካከል ዋና ዋናዎቹ ናቸው። ዝርዝር ዜናዎቹን እንሆ። የመከላከያ ሚኒስትር እስራኤል ካትስ አሜሪካና ኢራን በዲፕሎማሲ መንገድ ለመስማማት እየተቀራረቡ መሆናቸውን አስመልክቶ በቀጣይ እስራኤል ራስዋን ቺላ ኢራን የኒውክሌር መሳሪያ ባለቤት እንዳትሆን መስራት አለባት ብለዋል። እስራኤል ካትስ ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር በሚያደርጉት ስምምነት ኢራን የኒውክሌር ባለቤት እንዳትሆን ያደርጓታል ብዬ አስባለሁ ሲሉ ተናግረዋል። በተጨማሪም አሁን እየተወራለት ባለው ስምምነት የኢራን የባለስቲክ ሚሳኤልና በመካከለኛው ምስራቅ ያሏት አሸባሪ ድርጅቶች እንደሚጠቃለሉ ተስፋ እንዳላቸው ከተናገሩ በኋላ እስራኤል ከሊባኖስ ከሶሪያና ጋዛ ሰርጥ መከላከያ ሰራዊቷን አታወጣም ብለዋል። የእስራኤል መከላከያ ሰራዊት በደቡብ ሊባኖስ የሂዝባላን ኃይልና መሰረታዊ አውታሮች ለማጥቃት በሚያደርገው ዘመቻ ባሳለፍናቸው የተወሰኑ ቀናቶች ብቻ ከ300 በላይ የሚሆኑ ኢላማዎችን ማውደሙን ይፋ አድርጓል። እንዲሁም መከላከያ ሰራዊቱ በደቡብ እስራኤል በጋዛ ሰርጥ ሐማስን ለመደምሰስ እያደረገ ባለው እንቅስቃሴ ከ20 የሚበልጡ አሸባሪዎች መረሸናቸውን የመከላከያ ሰራዊቱ ቃል አቀባይ አስታውቋል። እርምጃ ከተወሰደባቸው አሸባሪዎች መካከል 3ቱ የሐማስ ከፍተኛ ባለስልጣን መሆናቸውን ጨምሮ ጠቅሷል። በተጨማሪም ቁጥራቸው ከ50 በላይ የሚሆን አሸባሪዎች በቁጥጥር ስር ሆነዋል። ለሽብር ተግባራት ማካሄጃ የሚሆኑ ወደ 250 ሺህ ሸቀል እጅ ተፈንጅ ተይዘውባቸዋል ተብሏል። ተመሳሳይ ጾታ ያላቸው ሰዎች በእስራኤል የሚያደርጉት ትግል ከ3 ዓመት ቆይታ በኋላ ዛሬ ተመልሶ በተላቪቭ ከተማ ሲካሄድ ውሏል። ተመሳሳይ ጾታ ያላቸው ሰዎች የሚያቀርቡትን ጥያቄ ጎዳና ላይ ወጥተው ማቅረብና መታገል ተጀመሩ። በዚህ ዓመት 28 ዓመት መድፈኑን እየተናገሩ ነው። በዚህ በተመሳሳይ ጾታ በሚቀርበው ትዕይንት የተለያዩ የኪነ ጥበብ ሰዎች እየተሳተፉበት ይገኛሉ። ትዕይንቱ በሰላማዊ መንገድ ተጀምሮ እንዲጠናቀቅ ከ1000 የሚበልጡ ፖሊሶች፣ ተዋጊ ወታደሮችና በበጎ አድራጎት እገዛ ለመስጠት የተሳተፉ ሰዎች ይገኙበታል ተብሏል። በተወሰነ መልኩ ከተመሳሳይ ጾታዎች ጥያቄና ትዕይንት ጋር ግንኙነት የሌላቸው የፖለቲካ ዝንባሌና አቋምን የሚያንጸባርቁ ፖስተሮች በተሳታፊዎች መታየት መቻሉ ተዘግቧል። የትዕይንቱ አዘጋጆች የትዕይንቱ ዓላማ ነጻነትንና እኩልነትን በህዝቦች ልብ ለማስረጽና ለማስፋፋት መሆኑን ተናግረዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ኢራንን ለመምታት ተዘጋጅተናል ልናመራ ነው እያሉ በኃይለኛው እየዛቱ ባሉበት ሰዓት አሸማጋይ ሀገራት ከታሰበው ጦርነት የተሻለ ዲፕሎማሲያዊ አማራጭ ተገኝቷል በማለት ፕሬዚዳንቱ በኢራን ላይ አስበውት የነበረውን ጥቃት እንዲተውት ለማድረግ ችለዋል ተብሏል። ዶናልድ ትራምፕ የአሸማጋይ ሀገራትን ሀሳብና ከኢራን ጋር የደረሱበትን ተሰሙ በኋላ በአሜሪካና ኢራን መካከል ይደረግ የነበረው ጦርነት ተቋርጧል፣ ለመፈራረምም የቀሩን የተወሰኑ ቀናቶች ናቸው ሲሉ በድንገት ብቅ ብለው ተናግረዋል። ትራምፕ ከኢራን ጋር ስምምነት ላይ ለመድረስ የበቁበትን አቋም ሲገልጹ ኢራን የኒውክሌር መሳሪያ ባለቤት ላለመሆንና ሆርሙዝ ሰርጥን ከስምምነቱ በኋላ ለዓለም የመርከብ ጉዞ ለመክፈት መስማማቷን ተናግረዋል። ፖለቲኮ የሚባለው ድረገጽ ሁለቱ ሀገራት ስምምነት ላይ እንዲደርሱ ፓኪስታን፣ ኳታርና የተባበሩት አረብ ኤሚሬት ከስተጀርባ ያለ እረፍት ልህ አስጨራሽ ስራ መስራታቸውን ገልጿል። እየተወራለት ያለውን ስምምነት አስመልክቶ የጠቅላይ ሚኒስትር ቢንያሚን ኔታንያሁ ቢሮ የኢራን የኒውክሌር እቅድ በቁጥጥር ስር የሚሆን ተሆነ እና

የኢራንን የባለስቲክ ሚሳኤል በሚመለከት መገደብና ውስንነት እንዲኖረው ማድረግ የሚቻል ተሆነና ኢራን በመካከለኛው ምስራቅ የምታስታጥቃቸውና የምትደግፋቸውን የቴሮር ድርጅቶች ልባት የሚያስገኝ ተሆነ ፕሬዝዳንቱን አመስግነው ስምምነቱን እንደሚቀበሉት መስሪያ ቤታቸው አስታውቋል። አሜሪካና ኢራን ስምምነት ላይ ለመድረስ እየተቃረቡ ነው መባሉን አስመልክቶ በሁለቱ ሀገራት መካከል ስምምነት ለመፍጠር እየተወራ ቢሆንም የኢራን የባለስቲክ ሚሳኤል እንደማይጠቃለልና እንደማይገባ በኢራን የሚወጡ ሚዲያዎች እየዘገቡ ሲሆኑ በሊባኖስ የሚወጡ የዜና ምንጮች ደግሞ አሜሪካና ኢራን እየተነጋገሩበት ባለበት ስምምነት ሊባኖስ ተጠቃላለች እያሉ ነው። ጠቅላይ ሚኒስተር ቢናሚን ናታንያሁ ለመፈረም እየተቃረበ ያለውን ስምምነት ከፕሬዝዳንት ዶናልድ ትራምፕ ጋር እንደተወያዩበት መስሪያ ቤታቸው ታስታወቀ በኋላ ለኢራን መቼም ይሁን መቼ የኒውክሌር መሳሪያ እንዳይኖራት በጉዳዩ ላይ በፕሬዝዳንት ዶናልድ ትራምፕ እና በሳቸው መካከል ስምምነት መኖሩን ተናግረዋል። በአሜሪካው ነጩ ቤተ መንግስት አንድ ማንነቱ ይፋ ያልሆነ ባለስልጣን ከኢራን ጋር እየተደረገ ያለውን ስምምነት ተከትሎ በኢራን ላይ የተጣሉ ማዕቀቦች ተመነሳታቸው በፊት ኢራን ያበለጸገችውን የዩራኒየም ንጥረ ነገር ለማጋየት ተስማምታለች ብለዋል። ፎክስ ኒውስ ደግሞ ኢራን የበለጸገውን የዩራኒየም ንጥረ ነገር ከጥቅም ውጭ ተሆነ በኋላ ተሀገሯ እንዲወጣ መስማማቷን ዘግቧል። አሁን ከኢራን ጋር እየተደረገ ባለው ስምምነት መሰረት ኢራን ያበለጸገችውን የዩራኒየም ከተነጠቀች በኋላ በተለያዩ ቦታዎች በማዕቀብ ስም የተያዙባት ንብረቶች እንዲለቀቁ መስማማቷን ሚዲያዎች በተከታታይ እየዘገቡ ነው። ኳታር አሜሪካንና ኢራንን አሸማጋይ ሀገር ነኝ ብላ እየተንቀሳቀሰች ባለችበት ወቅት ከኢራን በሚሰነዘር ጥቃት እንዳትጎዳ በሚስጥር ከኢራን ጋር ትነጋገር እንደነበር መረጃዎች ወጣውባታል። ኳታር ከኢራን ጋር በሚስጥር ስታደርግ የነበረው ንግግር ጦርነቱ እየተባባሰ በሚሄድበት ሰዓት ኢራን ጥቃት እንዳታደርስባት የጋዝና የተፈጥሮ ሀብቶቿ እንዳይነኩባት ከኢራን ጋር ትነጋገር እንደነበር ምዕራባውያን እያጋለጧት ነው። ኳታር የጦርነቱ አፈሙዝ ወደ እሷ አቅጣጫ እንዳይቀየር ለመከላከል ጦርነቱ የዓለምን ኢነርጂ እየጎዳ ነው በማለት ከፍተኛ ተጽዕኖ ታሳድር እንደነበር ተዘግቧል። እየተነሱት ያሉ ጥያቄዎች መካከል ኳታር የአሸማጋይነት ቦታዋን ተጠቅማ ጦርነቱ እንዳይስፋፋ እንዳይባባስ ለማድረግ ነው የሰራችው ወይስ የራሷን ብሔራዊ ጥቅም ለማስከበር ነው? እውነቱ የቱ ይሆን እየተባለ ነው። በአውሮፓ ህብረት የውጭ ጉዳዮች ተጠሪ ካያ ካላስ እስራኤል ከዚህ በፊት በደቡብ አፍሪካ ሲታይ ተነበረው አፓርታይድ ተለይታ አትታይም ሲሉ መተቸታቸው ከፍተኛ መነጋገሪያ ሆኗል። ካያ ንግግራቸውን ያደረጉት ዝግ በሆነ ስብሰባ ላይ ቢሆንም ሾልኮ የወጣው ንግግራቸው ሲሰማ እስራኤል ለፍልስጤም ህዝብ፣ ለጋዛ ሰርጥ ነዋሪዎችና ለይሁዳና ሰማሪያ ቀበሌ ነዋሪዎች የምታደርገው ነገር ከዚህ በፊት በደቡብ አፍሪካ ሲታይ ተነበረው አፓርታይድ ተለይቶ አይታይም ሲሉ እስራኤልን በደቡብ አፍሪካ ይስተዋል ተነበረው የአፓርታይድ ስርዓት ጋር አነጻጽረዋታል። የካያ ንግግር ከእውነት የራቀ ነው ሲሉ በአውሮፓ ህብረት የሚገኙ ዲፕሎማቶች እያወገዙት መሆኑ ተዘግቧል። የግለሰቧ ንግግር የአውሮፓን ህብረት አቋም በፍጹም አይወክልም። የአውሮፓ ህብረት አቋም ሁለት ሀገር ለሁለት ህዝቦች የሚለውን መርህ እንደሆን ተናግሯል። በእስራኤልና በአውሮፓ የሚገኙ ይሁዲዎች ለግለሰቧ ንግግር እስራኤልን በሚመለከት ተቀባይነትና ቦታ የለውም ብቻ ሳይሆን ጸረ ይሁዲዋን ተግባራት እንዲስፋፋ የሚያደርግ ነው ሲሉ ቁጣ ጭምር ያለበት መልስ እየሰጧቸው ይገኛሉ። በዓለም ዋንጫ የእግር ኳስ ጨዋታ ታሪክ ለመጀመሪያ ጊዜ 48 ብሔራዊ ቡድኖችን ይዞ የመጣው የእግር ኳስ ጨዋታ ትናንት ምሽት በሜክሲኮ ሲቲ የተጀመረ ሲሆን ይህን የዓለም ዋንጫ 3 ሀገራት ያስተናግዱታል። እነሱም አሜሪካ፣ ሜክሲኮ እና ካናዳ ናቸው። እስካሁን 2 ጨዋታዎች ተከናውነዋል። የመጨረሻውን ጨዋታ አድርገው የ2026 የዓለም ዋንጫን የሚወስደውን ብሔራዊ ቡድን ለማየት በርካታ
እና ጓጊ ጨዋታዎች ይጠብቁናል። የተካሄዱት የመጀመሪያ ጨዋታዎችና እንዴት የሚቀጥሉ ጨዋታዎች እንዴት እንደሆኑ በቀጣይ ባልደረባችን ሰጠይ ዘመነ ከሙዚቃ ቆይታ በኋላ አብሮን ሆኖ ይተነትንልናል። የተከበራችሁ አድማጮቻችን ለሰዓቱ የነበረን ዜና ይሄን ይመስል ነበር። አብራችሁን ስለነበራችሁ እናመሰግናለን። አብራችሁን ሆኑ፣ ስርጭታችን ይቀጥላል።

0: የተከበራችሁ አድማጮቻችን ወደ ባልደረባችን ሰጠኝ ዘመን አልፋለሁ ፍሱ ስፖርታዊ ነገሮችን ያለማንጫን ወደ እናንተ ከሱ ጋር ሁኝ ወደ እናንተ እናደርሳለን። በዛኛው በኩል ደግሞ የደህንነት ዘጋቢያችን ጥላሁን መልክ ያለ ሁለታችሁም ሰላም እንደምን አመሻችሁ ሰጠኝ ጥላሁን?
1: ሰላም ሰላም
2: ሰላም ሰጠኝ ገብርኤል እንደምን አመሻችሁ?
0: ዛሬ ሁለታችሁ ሰጠኝ የስፖርት ሜዳ ነህ ጥላሁን ያው የደህንነት ስለሆንክ ጦርነት ሜዳ እንበልህና በዚህ ተሰያይበን ዛሬ እንትን እናረጋለን ውይይት እናደርጋለን።
2: እስቲ እንግዲህ አንድ በኩል ከደህንነቱ ጋር እንዴት ወደ የት ምናምን ሲባል ስፖርቱ ደግሞ ሰጠኝ እያዝናና ተስፋን ይሰጠናል ብዬ አስባለሁ።
0: በትክክል ሰጠኝ።
1: መጀመሪያ እንግዲህ መልካም ምሽት። እንደዚህ ሶስታችን አንድ መስመር በመሆናችን በጣም ደስተኛ ነኝ። ማይገናኝ ነገሮችን ነው ገብርኤል ለማገናኘት ጥረት እያደረክ ያለው ግን ደግሞ የሚያዝ ነገርም አላችሁ።
0: መልካም ሰጠኝ። እንዴው አንተ ያው እንግዲህ ከማቃቸው ወይም ከመቀርባቸው ሰዎች ጓደኞቼ ወንድሞቼ ስፖርትን ሲኖር ብቻ ሳይሆን ተከታተላለህ ተወዳለህ እሄ እንደኔ በተለይ እንደኔ እንደጥላሁን ላሉ ራቅላለ ሰዎች ትምርትም ነው። ምክንያቱም ማይከታተል ሰው ብዙ ነገሮችን የሚያቃቸውን ይረሳል ማያቆንም ነገር ያውቃል በያስባለው። ስፖርት ብዙ ሰፊ ዓለም ስለሆነ ለቅርበት የሚጋብዙ ሰዎች ናቸው ለሆነ ነገር የሆነ ነገር የሚያውቁና እንደው ካለኝ አቅም ጥላሁን ለሰጠኝ የሆነ ያዘጋጀውለት አፍታ የሚመስል ነገር አለና ከዚህ ተነስተን በኋላ ወደ ሰጠኝ እንትን እንሄዳለን። እስኪ ይህን ዘገባ የሚመስል ጨዋታ በኋላ እናየዋለን። ሰጠኝና ጥላሁን እንዲሁም በዓለም ዳርቻ የምትገኙ የእግር ኳስ አፍቃሪያን በሙሉ እንደምናመሻችሁ በማለት ነው የሚጀምረው። በርካቶች እግር ኳስ በተለይ የዓለም ዋንጫ በርካቶች ማለት ነው በተለይ የዓለም ዋንጫ ምን ይሉታል የዓለም ቋንቋ ነው የሚለውን ሀሳብ ይጋሩታል። ለምን ሲባሉ የተለያዩ ቋንቋና ባህል ያላቸውን ሰዎች በአንድ ሜዳ ለአንድ ዓላማ ስለሚያገናኝ ነው ይላሉ። ለያዝነው ዓመት 2026 የዓለም ዋንጫ የአሜሪካ ግዙፍ ስታዲየሞች፣ የካናዳ የሚወራላቸው ዘመናዊ ከተሞችና በሜክሲኮ ዘወትር የሚዘወተረው የማይጠፋ የእግር ኳስ ፍቅር በዚህ ሰሞን በሚሊዮን ለሚቆጠሩ የእግር ኳስ አፍቃሪዎች የዓለም መድረክ ይሆናሉ ተብሎ ይታሰባል። በዚህ ጨዋታ የበርካታ ብሔራዊ ቡድኖች ዓላማና ምኞት ተጋጣሚ ቡድንን በጨዋታ በልጦና ልቆ የዓለም ዋንጫን መውሰድ ቢሆንም ከዚህ ባልተናነሰ ሁኔታ የህዝቦች የእግር ኳስ በዓል ነው። የእግር ኳስ በሚል ጥልቅ ፍቅር የተለያዩ ቋንቋና ባህል ያላቸው ሰዎች በአንድ ላይ የሚታደሙበት ነው ይላል። ስፖርት ዓለምን የሚያገናኝ ቋንቋ ነው። በተለይ የእግር ኳስ ለዛውም የዓለም ዋንጫ የ2026 የዓለም ዋንጫ ደግሞ ይህንን እውነታ በትልቁ መድረክ ላይ ያሳያል። 48 ሀገራት በሚሊዮኖች የሚቆጠሩ ደጋፊዎች አንድ ህልም በእግር ኳስ ጨዋታ የዓለም ሻምፒዮን መሆንን ሰንቀው እየተገናኙ ነው የተገናኙም አሉ። ከአራት ዓመት ጥበቃ በኋላ ዓለም እንደገና ወደ ትልቁ የእግር ኳስ በዓል ተመልሳለች። 2026 የዓለም ዋንጫ ውድድር ብቻ አይደለም፣ የህዝቦች ስሜት፣ ብሔራዊ ኩራት እና የታሪክ ፈጠራ መድረክ ይስተናገድበታል። ዛሬ ዓለም ወደ አዲስ ዘመን የዓለም ዋንጫ ገብታለች። 48 ቡድኖች፣ 104 ጨዋታዎችና 3 አስተናጋጅ ሀገራት። ይህ የቁጥሮች ብቻ ታሪክ አይደለም፣ ይህ የህልሞች የተስፋና የክብር ታሪክ የሚመዘገብበት ጨዋታ ነው። አንድ ዋንጫ ለማግኘት 48 ቡድኖች፣ ቢሊዮን አይኖች ዓለም በ2026 ወደ አንድ ሜዳ እየተሰበሰበች ነው የምትገኘው ይላል። በአሜሪካ ሜክሲኮና ካናዳ አዘጋጅነት በያዝነው ዓመት 2026 ዓ.ም የሚካሄደው የዓለም ዋንጫ የእግር ኳስ ጨዋታ ውድድር 48 ብሔራዊ ቡድኖች ይሳተፉበታል። ይህ የዓለም ዋንጫ በርካታ ብሔራዊ ቡድኖችን በማሳተፉ አዲስ የታሪክ መዝገብ እየታየበት ነው እየተባለ ነው። የዛሬ አራት ዓመት ማለትም 2022 ወደ ኋላ ተመልሰን ኳታር አዘጋጅታ የነበረውን የዓለም ዋንጫ ብንመለከት የተሳተፉ 32 ብሔራዊ ቡድኖች ብቻ ነበሩ። ይህ ማለት በአዲሱ ፎርማት በአራት ዓመት ውስጥ 16 ብሔራዊ ቡድኖች በያዝነው ዓመት በሚዘጋጀው የዓለም ዋንጫ ለመሳተፍ እድሉን አግኝተዋል ማለት ነው። በዚህ የዓለም ዋንጫ 48 ቡድኖች በ12 ምድቦች ተደልድለዋል። እያንዳንዱ ምድብ 4 ቡድኖች ይዛል። በአጠቃላይ የመጀመሪያው ጨዋታ ተጀምሮ የመጨረሻው ጨዋታ እስኪዘጋው ድረስ መቶ አራት ጨዋታዎችን ልናይ እንችላለን ይላል ያዘጋጀው ጨዋታ ያዘጋጀውት ከጥንክር ሰጠኝ
1: ከዚህ በኋላ ምን ብለን እንደምንተነተን አላውቅም።
0: መጀመሪያ እኔ የተሳሳትኩት ናወርደው ከዚህ ስህተት ካለ
1: ምንም ስህተት የለውም። እንግዲህ መቼም ያለው ሁኔታ ተቃኝተዋል ብዬ ነው።
0: እሺ እንደዛ ከሆነ ሰጠኝ። አሁን ጥላሁንና እኔ ሩቅ ስለሆነ በእግር ኳስ ጨዋታ ቅጣት ማለት ምን ማለት እንደሆነ ለጥላሁንና ለእኔ በአንድ ቡድን ስንት ጨዋታዎች ስንት ተጫዋቾች እንደሚሰለፉ በየስንት ዓመቱ እንደሚከናወን በዚህ እንጀምርና ሰጠኝ። ያው ያንተ እንትን ዘገባ ሰፊ ነው። ጨዋታዎች ትራንት ላይ የነበሩት አልጠቀስኩም። የቀጣይ ጨዋታዎች አሉ፣ የሚጠበቁ ቡድኖች፣ የማይጠበቁ ቡድኖች፣ እሱን ትነግረናለህ ሰጠኝ።
1: እሺ ከዚህ ይልቅ ትኩስ የሆነውን እና እንደው አድማጮች መስማት አለባቸው ብዬ ማስበውን እንበልና ትላንትና መክፈቻው እንዴት ነበር ብለን ካየን የመክፈቻው ፕሮግራም ትንሽ ቀዝቀዝ ያለ ነው የተባለው። በጣም ቀዝቀዝ ብሎ የጀመረ ነገር ነው። ያው ሜክሲኮ አዘጋጅ እንደመሆኗ ሌሎችም ሀገራት አዘጋጅ እንደመሆናቸው የተለያዩ እነሱን ባህል የሚመጥን ሙዚቃ የቀረበበት ሁኔታ ሰምተናል፣ አይተናል። ካሁን በፊት እንደው በጣም በሞቅታ እንደነበረው አይደለም፣ ቀዝቀዝ ብሎ የጀመረበት ሁኔታ አለ። ግን እንዲያም ሆኖ ጨዋታውም ቢሆን በእውነት ደቡብ አፍሪካ ከሜክሲኮ ጎል ላይ ብዙም ሳትሞክር ነው ሜክሲኮ እንግዲህ 2-0 በማሸነፍ 3 ነጥብን ይዛ እየመራች ያለው። ይሄ ለሜክሲኮ በተለይ አዘጋጅ ለሆነችው ሀገር በጣም ደስ የሚል ውጤት ነው። ከአሁኑ ከጅምሩ በጣም ጥሩ ነገር ታይቶባታል ማለት ነው። አሁን ሜክሲኮ እንግዲህ ወደ ቀጣዩ ዙር ለማለፍ 2 ማጣሪያ ጨዋታዎች ነው የሚቀሯት። አንዱን ካሸነፈች ራሱ ታልፋለች ማለት ነው። የተሻለ ድልም አላት። ሁለቱም ታሸንፍ አንደኛ ሆና ታልፋለች እና ጥሩ ነው። ያ ሌላው ደግሞ ምንድን ነው ያልተጠበቀው የደቡብ ኮሪያ እና ቼክ ሪፐብሊክ ጨዋታ ነው። እንግዲህ ደቡብ ኮሪያ ቼክ ሪፐብሊክን 2-1 ያሸነፈችበት ሁኔታ ሁሉን ያስደነቀ ነው። ጨዋታው በዚህ መልኩ ነው የቀጠለ፣ ዛሬም ይቀጥላል። ያው አሉ ጨዋታዎች እንግዲህ ደግሞ ከአዘጋጅ አንዷ የሆነችው ካናዳ በ10 ሰዓት ላይ ምሽት ማለት ነው እንግዲህ ከ1:30 በኋላ ካናዳ ከቦስኒያ ሄርዞጎቪና ጋር ትጫወታለች እና በዚህ የዓለም ዋንጫ ለየት የሚያደርጋቸው ነገር ኤአይ የተባለውም እንግዲህ የበለጠ እናንተም ያው ታክሲ አብሬት ስለምሰሩ ታውቁታላችሁ። ይህን የቴክኖሎጂን ሁኔታ ኳሷ ራሷ ሴንሰር አላት እና እንዴት እንደተመት እንደወጣች ችግር እንዳለ ትናገራለች ለዳኛው እና ከውስጥ የተገጠመ ሴንሰር እንዳለው ነው የተነገረ እና በጣም ብዙ ቴክኖሎጂ የተሰማራበት በዳኝነቱ ብዙ አዳዲስ ነገሮች የሚታዩበት ነው። ቅድም ተንትነዋል። በዓለም ዋንጫ ታሪክ 3 ሀገራት ሲያዘጋጁ ለመጀመሪያ ጊዜ ነው። 48 ሀገራት ሲሳተፉ ለመጀመሪያ ጊዜ ነው። ፖለቲካም ታይቶበታል በዚህ የዓለም ዋንጫ። አሜሪካ እንግዲህ የኢራንን እግር ኳስ ቡድን አላስገባም ወደ ሀገሬ፣ ከገቡም ጨዋታውን ተጫውተው 24 ሰዓት ሳይሞላ ነው የሚወጡ ብላ በሜክሲኮ አሜሪካ አጠገብ በሚገኝ ከተማ ልምምድ እያደረጉ ያለበትም ሁኔታ አለ። እንደገናም ደግሞ ሶማሊያዊ ዳኛ ነበረ አሜሪካ ከገባ በኋላ። አሜሪካ ያው አንዳንድ ሀገራትን አግዳለች ዜጎች እንዳይገቡ አይደለም፣ የሶማሊያውን ዳኛም ያባረረችበት ሁኔታም ይህም ትልቅ ክስተት ነው።
0: መልካም እንደው ጥላሁን አብሮ እንዲሳተፍ ለማድረግ ሰጠኝ። ጥላሁን የእናንተው የጦርነት ሞንዲያል መሪ ዶናልድ ትራምፕ ከኢራን ጋር ስምምነት ደርሰናል እያሉ ነው። ዛሬ ምናልባት እንደው የረሱት ቅጣት ምትኖሮ እንደለመዱት ወደኋላ ይመለሱ ይሆን? ጥላሁን
2: ስለ ስፖርት ካት በቃ ስፖርቱን ባይናገር ይሻላል ብለህ ነው ማለት ደምድመ?
0: አይ በኋላ ልመልስ ብዬ ነው ሰጠኝ ስላለን በኋላ ልመልስ ብዬ
2: ነገሩ እውነት ነው። ምክንያቱም እኔ የምጨምረው ነገር ስለማይ ነው የሚገርም። አሁን አንተ መግቢያ ላይ የተናገርካቸው ቃሎች እኔ እንደ መረጃ ነው የማያቸው፣ ምክንያቱም አላቃቸው አላቀውም እኔ ግልጹ ለመናገር ስፖርቱ ለእኔ በጣም እኔ በህይወቴ አንድ ጨዋታ ከመጀመር እስከ መጨረሻ አይቻላቅም። የራሴ ደካማ ጎን ነው ገብቷል።
0: እኔ ግማሽ አንተ ግማሽ የሰጠኝ ሙሉ እንሆናል
2: እኮ ልክ ሰጠኝ ለለቅ ብሎ ጨዋታዎቹን እንደሚረዳው ሰጠኝ ጨዋታዎችን ማን ከማን
1: ደረጃ ነው እዚህ ሀገር አይደለም የበለጠ ፍቅር ያደረብኝ ኢትዮጵያ ነው። በተለይ ደግሞ አዲስ አበባ በነበርንበት ጊዜ የአዲስ አበባ ልጆች እንዲህ አንድ ላይ ተሰባስበው ያከራዩ ሰዎች ተሰባስበው ሲያዩ ያኔ ነበረ እንደዚህ እግር ኳሱ ፍቅር የበለጠ ያደረብኝ።
0: ስለዚህ ገና ወጣት ያለ ባህር የተሻገረ ፍቅር በለው
2: ነገሩ ያው ሰጠኝ ገብርኤል ነገሩ አገር ቤት እያለን ኢትዮጵያ ይሄ ስፖርት ውስጥ አይደለም ወንዲያል ተራ ጨዋታዎች እኮ አራሱ እዛው አገር ቤትም ሆነ ከውጭ ውጭ ብሔራዊ ቡድኖች ሲጫወቱ እድሉ ከተገኘ የቴሌቪዥን ፕሮግራም መልከስ ፍላጎቱ ያው ሁሉ ማንንም እድሜም ጸልታ ምንም ሳይጠይቅ ምናልባት ሴቶች ባነሰው ሁኔታ ግን ወንዶች በእን ጨዋታ ይመለከታሉ ይፍቅሩ አለ። ግን ያም ሆኖ አንዳንዶቹ ደግሞ ከዚህ ጭራሽ ከለሉበት ሰዎች እኔ በስፖርቱ ዓለም አድጋለሁ እኔም እንደምሽደር ኳሷ እኔ በበት መረኳት የመጫወቱ ሁኔታ ግን ማየት መመልከት የሚባለው ነገር አሁን እዚህ ሀገር ያሉ ብሔራዊ ቡድኖችን ተጫዋች ብጠይቀኝ አንድም አላውቅም ገብቷል። ትንሹ ልጅ በሁለተኛ ክፍል ያለው እሱ ይነግረኛል ማን ከማን ጋር ምን ማለት እንደሆነ እሱ አንዳንዴ። ለማንኛውም ሰጠኝ ቅድም የጠቆመው ነገር አለ ከቴክኖሎጂ ጋር ስናገናኘው ግን ተመልከት አሁን ባለንበት ዘመን ኳሷን ማለት ነው ሽድንቡል ብሏን ኳስ እሷን ተጫዋቾች ከቦታ ቦታ ሲመቱና ከቦታ ቦታ እንቅስቃሴዋን በተመለከተ እሱን በተመለከተ ቴክኖሎጂ ተመልከተ ነው ጉድ በቃ በሚገርም ሁኔታ ኳሷ ድንቡል ብላ እንዴት ነው እንዳተነፈስ እንጂ ከዛ ውጪ ምን አይነት ቴክኖሎጂ ውስጥ እንደተሞላባት ማንም የሚያቀ የለም። ግን ባለንበት ዓለም ቴክኖሎጂ ማለት ነው የተመታው ኳስ ርቀቱ ሲገባ አንዳንድ ፋውል ከተሰራ እያንዳንዱ ሴንሰር ያለው አለ ሰጠኝ ቀደም እያንዳንዱ የኳሷን ተጨባጭ ሁኔታ በትክክል ያለውን ለዳኛው ወይም ደግሞ ይሄን የሚቆጣጠሩ ራሱን ይቻለ ክፍል አለ እነዛ ደግሞ ለዳኛው መልእክት እንዴት በመቆጣጠር ደረጃ ተመልከት እንግዲህ ኳሱ ኤሌክትሮኒክ የተሞላበት ሁኔታ ነው ማለት ይሄን ስታይ ያለንበትን ቴክኖሎጂ እንግዲህ ፍጥነቱን ተመልከተው በጣም የሚገርም ነው።
0: ጥላው እንደው ላልታ ጥያቄ መጣልኝ ቴክኖሎጂን ከመጠቀሙ የእስራኤል ተቋማት መካከል እነ ሞሳድና የአየር ኃይሉ ምናምን ያው በግንባር ቀደምት ይጣራሉና እንደው እስራኤል ለዓለም ዋንጫ የላከቻቸው ሞሳድና አየር ኃይሉ ቢሆን ኑሮ ይሄ ጨዋታ እንዴት ነው የሚሄድ ነበር ቀደም
2: በሱ አንተማም ነበር እንደዛ ቢሆን ኑሮ በዚህ አንተማም ነበር አተ ምክንያቱም ያው ሰው ቦታ ገብተን ጭራሽ የማይታ አይደለም ወዳጅ ሀገር ውስጥ ጠላት ሀገር ውስጥ እንኳን የእስራኤል የስለላ ድርጅትና ልዩ ኮማንዶዎች እንዴት ነው ያው ጉ ከመፈቀደልን ጋር በተያዘ ነው ሌላ ምስጥር ፈናውታ እንደዚህ አይነት ሁኔታ በጣም ተአምር የሆነና ሌላውን ዓለም የሚያስገርም ተአምር ይሰራል። አሁን ላልኩትኝ እኔ ኳሱነን የቴክኖሎጂን በተመለከተ የእስራኤል ቴክኖሎጂም ሳይኖርበት ቀረው ተሰበለ ለሚኖርበት ይችላል ምክንያቱም በዛ ዘርፍ እስራኤል በዚህ የተካነች ነች ገብቷል። ምክንያቱም ያው አሁን ካለንበት ይሄን ጦርነት እቺ በጣም አናሳ የሆነው ከሌላ ዓለም ጋር ተታነጻጽር በጣም አናሳ የሆነ ዜጎች የሚኖርባት ከተቆረቆረች ብዙ ሰፋ ተፈርታ አመት አሁን ባለንበት የቴክኖሎጂ ዓለም ግን እየመራች ያለችውና ሌሎች እያስተማረች ሌሎች እንደውም የሌሎችን ችግር እየቀረፈች ያለችው በጣም በሚገርም ሁኔታ ስለና ላልከው ጥያቄ በስፖርት ለምን እንደታቃለ ምናልባት ስፖርቱ ላይ ትንሽ እነዚህ በጣም መፍጠን የፈለጉትኝ እግዚአብሔርን መስዋዕት ከመተቆጠቡና ሌላውን ስራ ከመስራት አንጻር ሊሆንም ይችላል። ይሄ በኖቤል ሽልማትም በለው በምንም በለው እስራኤላውያን ወይም ይሁዲው ጭንቅላት ፈጥሩ ለዚህ ለዓለም ብዛት ባላቸው በደወይ ጦርነቱ ብቻ አይደለም የጦር መሳሪያ በማምረት ብቻ አይደለም እስራኤል በሌላ በህክምና ሳይንስ ወን በለው በሌሎች
0: በግብርና ሳይንስ ራሱ
2: በግብርናው ሳይንስ በራ እስራኤል ማለት በራ ምድረ በዳ እኮ ነው በራ ተራራማ ቦታ እዛ ላይ ፍራፍ አይደለም ለራሷ ሌሎችን ዓለም የምትቀልብና የምትመግብ ይሄን ስታይ ቴክኖሎጂው አለና ለጠየቀው ጥያቄ በዛ ቢሆን ኖሮ እንዴት ነው በየአራት አመቱ የሞንዲያሉን ዋንጫ ወደዚህ ማምጣት ሁኔታኛ ነበር። ስፖርቱ ጋር ተተድግን በዚህ ዘርፍ ትንሽ ድክመት አለብን ይሄን ለሰጠኝ ተው ለምን እንዴት የሚለውን እሱን ጠይቅ እንግዲህ
0: በነገራችን ላይ አሁን የዛሬ 4 አመት የነበረው በኳታር ነው ይሄ ያለ ማንጫ ማለት ነው ከዛ በፊት ደግሞ በሩሲያ ላይ ነበር አልሰጠኝ ከዛ በፊት በሩሲያ ነበር ብያስባለሁ ባልሳሳትና ከስምንት ዓመት በኋላ ማለት ነው አይደል? እና ያኔ አዎ ከስምንት ዓመት በፊት እና አሌግራም ትባል አለቃ ነበረችን ጥላሁን እዚህ ማለት ነው። ከሰጠ ጋር አሁን በሩሲያ ያለውን ሞንዲያል አብረህ ስራ ምናምን አለችና ሌላ አንተን ነበረ ማቀርበው ወደ ሰጠ ስትወስደኝ እዛ እዚህ ሀገር ያሉትንም ቡድኖች ምናምን እንነካለን ብታምንም ባታምንም የሰጠኝን ሽሊታ በኳስ ነው ምልህ። ምናልባት እሱ ራሱን በሙሄ አድርጎ ላያይ ይችላል፣ ግን ያለውን ሽሊታ ለምን መሰለህ እንደዛ ምልህ። ኳስ ለማያይ ለማይመለከት ሰው የሰው ስም መጥራት አሁን በጣም አስቸጋሪ አይደለም፣ ግን ለማይመለከት ሰው የአንዳንድ ተጫዋቾች ስም ለመጥራት ራሱ እንደ ህፃን መኮላተፍ ነበረብኝ። ገብቷል? አይቻልም ነበር። እና ከዛ ነው ከሰጠኝ ኦኬ፣ ለካ ሙያውን ስትወድ የማይባል ነገር ትችላለህ። ኤሮፓ ውስጥ ገብተህ አንዱ ተጫዋች የዛሬ ስንት ዓመት የት ነበረ አሁን ከዚህ ደርሷል፣ ለዚህ ነው እንዲህ የሚሉት የሚለውን ነገር ከሰጠኝ ነው የቀሰምኩት። እና ሰጠኝና እኔ ስንገናኝ መጀመሪያውን እንደዚህ ነው የሚሰራ አለኝ፣ ከዛ እንደዚያ ያለኝ፣ በኋላ እኔን ጽፈህን አለኝ። ጽፌ ያመጣሁትን ራሱ አስተካክሎ አንብቦ አሳየኝ። እና አሁን እኔ ያን ያክል ፍቅሩ በጣም አድሮብኝ ሁል ቀና ያለሁ ባልልም፣ አሁን ሰጠኝ የሆነ ጨዋታ ተመልክተህ ለነገ እንትን የሆነ ነገር ዘና ቢለኝ ማለት እንትኑ ሰጦኛል፣ ሜዳውን የሆነ ባሲሱን ጥሎብኛል፣ ና ለእኔ ራሱ ጠቅሞኛል ለማለት ፈልጌ ነው የሰጠኝ የኳስ ቅርበትና ፍቅር። እና በዚህ ላመሰግነው እወዳለሁ። ከዛ የተጀመረ ነው አሁን ዛሬ
1: ተባብረን ሰባን ያኔም በ2018 ዓ.ም በሩሲያ የነበረው የዓለም ዋንጫ እንደገለጽከው ተባብረን የሰራ ነው። እዛም እንግዲህ ሁኔታዎች አላመቻሉ እንጂ አሁንም አለን
2: ገብርኤል ሰጠኝ። አሁን በእንደዚህ አይነት እኔ አሁን ትናንት ከትናንት በፊትም ያቀረበውን የስፖርት ዝግጅት ያው በተደጋጋሚ የስፖርት ፕሮግራሙን እንሱ ሲያቀርብ በጣም ተመጽቼ አዳምጣለሁ። ምክንያቱ እማላቃቸው ተጫዋቾች እኔ እንደ መረጃ ነው የማየው። ገብቷል? የማላቀውን ነገር እያንዳንዷ ሴከንድ የሚናገረውን ነገር ያለውን ትንተናውን ሳይ ከዛ በቃ ተመጽቼ ነው ማለት ማን ከማን ጋር እንደሚል። ለምሳሌ 48 ሀገር 104 ጨዋታ ሆና የሚባለውን ነገር ምንም አላቀውም። ገብቷል? የተጫዋቾችን ስምማ እርሳው አይደለም ውጭ ከዚህ የለኝም ይህን የለሁበትም። እኔ ጥያቄ ግን ለሰጠኝ ይህን ያህል የስፖርቱ ፍቅር ካለሰጠኝ ይህን ከመተንተን ለምን ተጫዋች አልሆንክም? ሰጠኝ ምን ነው?
1: በነገራችን ላይ ስፖርተኛ የመሆን እድል ነበረኝ። ከስፖርት ውስጥ ግን አትሌቲክስ ላይ ትምህርት ቤት ላይ በጣም ደህና ነበርኩኝ እና እሱ ላይ ሰርቼ በሆን በሩጫ የተሻለ ነገር። እግር ኳስ ግን ያው ኳሷ ሌላ ቦታ፣ እኔ ሌላ ቦታ ነው የምወድቅ።
2: ለምን ምን አይል ምንዴት
1: መመልከት ላይ ነገሮችን መከታተል ላይ ነው። ግን በሩጫው ዘርፍ ግን የተሻለ ሁኔታ ነበረኝ በትምህርት ቤት ራሱ እና እሱ ላይ ሰርቼ በሆን ይቆጨኛል። አሁን በእውነት ያኔ ትንሽ ንቃተ ህሊና ቢኖር ትልቅ ደረጃ ይደርሳል። ማንኛውም አሁን ወደዚህ የዓለም ዋንጫ እንምጣና እንግዲህ የዓለም ዋንጫው ወጪ ብዙ ይደረግበታል። በዘንድሮ ቲኬት ዋጋ በጣም ኑሯል፣ ከፍተኛ ሆኗል። ደልኳችሁም ፖለቲካው የተጨመረበት ሁኔታ አለ። አሜሪካ ትንሽ ከኢራን ተጫዋቾች ላይ እገዳ ማድረጓ፣ ፊፋንም ቢሆን ፊፋ እንግዲህ ዓለም አቀፍ የእግር ኳስ ማህበር ነው፣ በእሱ ኃላፊነት ነው የሚስተናገድ እና ፊፋም ያው አሜሪካን ለምንድን ነው ማለት አልቻለም። አሜሪካም የወሰደችው እርምጃ ትክክል አይደለም። ነገር ግን አሜሪካ ምክንያት አላት ይህን ያገደችበት። ለምንድን ነው እነዚህ ተጫዋቾች ሲወጡ ከሀገራቸው ሲወጡ ሞት ለአሜሪካ ብለው ዘምረው ነው የወጡ? ሞት ለእስራኤል፣ ሞት ለአሜሪካ።
2: ሰጠኝ አሁን ከኢራኑ ጋር ባለው ኦኬ ካለው ተጨባጭ ሁኔታ ጋር እኔ ግን በይበልጥ እኔ በራሴን የጠየቁ ጥያቄ አሁን በጣም በአፍሪካ በጣም ካሉት የስፖርት ዳኛዎች በጣም እውቅና ያለው እና በጣም ክብር ያለው አንድ ሶማላዊ ዳኛ አለ። ኦማር አብዱል ካድር አርታን ባለሳሳት አንተርመኝ አርታን በጣም በጣም የ46 ዓመት ባለ እሱ አሁን ከመጣ በኋላ እንደገና ወደ ቱርክ የመለሱበት ሁኔታ አለ። ምክንያቱም ወደ አሜሪካ መግባት የለበትም። ይሄ ሶማሊያ ውስጥ ምን እንዳስታወሰን ታውቃለህ? በአሜሪካ የዲሞክራት ፓርቲ እኔ ከፖለቲካው ጋር የመገናኘቱን ነው። የዲሞክራት ፓርቲ የኮንግረስ አባል የሆነች ኢልሃን አማር የምታስታውሷት ከሆነ በኢትዮጵያ የምትወስድ ሶማሊያዊ አለች። በጣም የዲሞክራትን ፓርቲ የምትተች እና ማለ የሪፐብሊካን ፓርቲ የምትተች የዲሞክራት አባል የሆነች ነች የኮንግረስ አባል ልክ እሷንን ትራምፕ እንደማይወዳት ከሶማሊያ ስለመጣ ብቻ ነው አላስገባውም ያለው ወይስ ምን እሱ እስካሁን ድረስ መልስ አልሰጡም እስካሁን ድረስ ለምን እንደሆነ
1: ባላነት መነሻው ሶማሊያን ጨምሮ የተለያዩ ሀገራት የአፍሪካ ሀገራትም የተለያዩ ሀገራት ዜጎች እንዳይገቡ ለደህንነታችን ብለው በማገዳቸው እንግዲህ አንድ ግሬት ፖሊሲ ስታወጣ ደግሞ ከዛ ጋር በተያያዘ ነው። ነገር ግን ይሄንን በልዩ ሁኔታ ማስገባት ትችል ነበር። አንዳንዴ አሜሪካ ሌሎች ዜጎች ዝም ብለው ሊጠሏት የምታደርግበት ሁኔታ አለ። አሁን ዓለም አቀፍ እግር ኳስ ጨዋታ የሚካሄድበት ሁኔታ ነው። እነሱ እየተከታተሉ እየተቆጣጠሩ እንዲያጫውትና እንዲመለስ ወደ ሀገሩ ማረግ ይችሉ ነበር። አንዳንዴ
2: የፊፋ አሁን አንተ የጠለቅብለት አቃለ የፊፋ አሱ እውቅና ማለት ለዚህ ዳኛ እውቅና ሰጥቶት ብዙ ጨዋታዎችን ያስተናገደ ነው። እሱ ራሱ እስካሁን ድረስ ፊፋ እኮ ጣልቃ አልገባም ራሱ አንዲ የምትለው ነገር ይገባኛል።
1: ፊፋ ጣልቃ አልገባም። በጣም የሚገርም ኳታሩ ያለም ዋንጫ ጊዜ የእስራኤል ዘጋቢዎች እስራኤል ስፖርት ቡድኖች እንዲገቡ ፈቅዳ ነበር። መጀመሪያ አንገራግለው ነበር፣ ከዛ በኋላ ፈቀዱ። እንግዲህ አስበው ኳታርና እስራኤልን ያላቸውን ሁኔታ። በዛው ሁኔታ እንኳን የኳታር ተፈቅዶ ግን በአሜሪካ አለመፈቀዱ በጣም የሚያሳዝን ነው። ለማንኛውም እንግዲህ አሁን ያለው ትልቁ ነገር ወደፊት እንዴት ነው ጨዋታ እየሞቀ መምጣት አለበት። በጣም መራዘሙ ደግሞ ትንሽ ሰዎች እንዳያሰለች የሚል ነገር አለ። ግን እየተሟሟቀ የሚሄድበት ሁኔታ አለ። እናየዋለን። እንግዲህ እግር ኳስ ነገር ትንሽ ያው የተጠበቀው ቀርቶ ያልተጠበቀው ነው ጥሩ ውጤት የሚያመጣ አንዳንዴ በዓለም ዋንጫ እና እንግዲህ ትላንት አሁን ሊያየ ነው ደቡብ ኮሪያ ቼክን ታሸንፋለች ብሎ የገመተ አልነበረም።
0: አንዳንዴዚያው እንደዚህ ነው ጨዋታ የሚባለውም እኮ ለዚህ ነው። አንዳንዴዚያ አላስጠብቀው ውጤት ሰጠኝ እንደው ከወዲሁ ይሄን ዋንጫ ተወስዳለች ተብሎ የሚጠበቅ እንትን አለ የሚነገር ነገር አለ። በተለያየ
1: ግምት የሚሰጣቸው ሀገራት አሉ። ለምሳሌ ካሉት እንግዲህ ጥሩ ብሔራዊ ቡድኖች አሏቸው ተብለው እንግዲህ በእግር ኳስ ተንታኞች በየሀገሩ ከተሰበሰቡ አሁን ስፔን ለምሳሌ 17% ተሰጥቷታል። ፈረንሳይ 14%፣ እንግሊዝ 11%፣ አርጀንቲና 8%፣ ጀርመን 7%፣ ፖርቱጋል 6%፣ ብራዚል እያለ ይሄዳል። እና ያው አዘጋጁ ሀገር
2: በአንተ እይታ ሰጠኝ በአንተ እኔን ብጠይቀኝ ምን ሰጠ መልሰ ገብርኤል ማን የሚለውን ጥሩ ጨዋታ ካለ ጥሩ የተጫወተ ያሸንፍ ወይ ደግሞ የእስራኤል ወዳጅ ሀገር ከሆነች ታሸንፍ ነው። ምክንያቱም ጨዋታውን ስለማላውቀው ነው ማን ጥሩ እንደሆነ ሰጠኝ። ግን አሁን ማን ያሸንፋል ብለህ ታስባለህ?
1: እኔ ለዋንጫ ይደርሳሉ ብዬ ማስባቸው ፈረንሳይ፣ እንግሊዝ፣ ጀርመን፣ ስፔን የተሻለ ደረጃ አላቸው ብዬ አስባለሁ። በተለይ እነዚህ እግር ኳስን በደንብ የሚካሄድባቸው ሀገራት ስለሆኑ በተለይ እንግሊዝ አሁን እየተደራጁ የመጡበት ባለፈው 4 ዓመታትም ጥሩ ውጤት አሳይተዋል። በሌላ በኩል ደግሞ አሜሪካ የሚገርማቸው አሜሪካ በጣም ጥሩ ብሔራዊ የእግር ኳስ ቡድን አላት፣ ኢራንም በተመሳሳይ ሁኔታ። ስለዚህ እልህ ይዟቸው አሁን ተተጫወቱ ኢራኖችን እንዴት ነው ሳይጠበቅ ትልቅ ደረጃ የሚደርሱበት ሁኔታ ሊኖር ይችላል።
2: ሁለቶች ቢቀርቡ እንደው እንደምንም ብሎ ሁለቱ እንደው ሜዳ ላይ ሁለቱ አጋጣሚ ሆኖ ቢገጡ እኔ ያኔ ከመጀመሪያ ስራም ላለል እችላለሁ። ያኔ
1: አይቀርም። ከአሁን በፊት ሁለቱ ተጋጥመው ነበረ እና አሁን የተጋጠሙበት ጊዜ አያቶላዎች የአያቶላ መሪ የነበረው የተደመሰሰው በእስራኤል ማለት ነው አሚናዬ የአሜሪካን ብሔራዊ እግር ኳስ ቡድን ተጫዋቾች እጃቸውን እንዳጨብጡ ብሎ ነው መልእክት እና ትእዛዝ አስተላልፎ ነበር። ግን አሰልጣኙ ምንድን ነው ያደረገ? አሰልጣኛውን ይህን በስልት እንዴት ልወጣዋል እና አበባ ገዝቶ እጃቸውን ከመጨበጥ ይልቅ አበባውን ይስጧቸው ብሎ የፊፋን ሰዎች አነጋግሮ በዚህ መልኩ አበባውን ለነሱ ሲሰጥ እዛ በኋላ እንዲያውም በመጨረሻ እጃቸው የተጨባበጡበት ሁኔታ ሁሉ አብረው ፎቶ የተነሱበት ሁላ እንዲያውም ለአመታት የአሜሪካና ኢራን መሪዎች ያልሰሩትን ስራ እኛ በ90 ደቂቃ ሰላም ፈጠርንበት ብለው ተጫዋቾች
0: ከፍተኛ የዲፕሎማሲ ጥበብ ነው ሰጠኝ ነው ትልንገር ከፍተኛ የዲፕሎማሲ ጥበብ ነው።
1: በእውነት እግር ኳስ ሙዚቃ ከዚህ ከፖለቲካ መግባት አልነበረበት። ዓለምን አቀራርባለሁ ብለህ ራሱ ምስሎችን እኮ ምልክቶችን እኮ ስታመጣ ራሱ ሰላም ይፈጠር አህጉራትን ከአህጉራት ልታገናኝ ነው። ነገር ግን አሁን እግር ኳስ ገንዘብ የሚያስገኝ ስለሆነ እግር ኳስ የፖለቲካ አቋም ከምትገልጽበት እንደገና ደግሞ ባለሀብቶች የሚገዙት ስለሆነ ባለሀብቶች እንደፈለጉ የሚያደርጉ ስለሆነ አሁን ሁሉ ነገር ተቀያየረ።
0: በጣም
2: ገብርኤል አንድ ደቂቃ አለ ለስፖርቱ ሰጠኝ ልጠይቀው ነው። አሁን ምን ወዳት እስራኤል እትብታችን የተቀበረባት ኢትዮጵያ እንዴት ነው ሞንዲያል ሲባል በቃ ህልም ሆኖ ቀረ? ምን ነው ምንድን ነው ችግር?
0: ሰጠኝ የብሔራዊ ቡድኑ አሰልጣኝ መሆን አለበት እነሱ ወደፊት እንዲመጡልን።
1: በጣም የሚገርመው የእስራኤል ተሳትፋለች እስከ 1972 ጊዜ የተሳተፈችበትን በ1970 ዓ.ም በሜክሲኮ በተካሄደው የዓለም ዋንጫ ተካፍላ መቼም ደህና ተሳት ማለት በመጀመሪያው ዙር ብትሸነፍም ደህና የሚባል ነገር ነበረ። መቼም ማለፉ ራሱ ትልቅ ነገር ስለሆነ ኢትዮጵያ ግን የሞንዲያል አንድም ጊዜ ተካፍላ አታውቅም። የአፍሪካን ዋንጫ አንድ ጊዜ ወስዳለች። በወጣቶች የዓለም እግር ኳስ የተካፈለችበት ጊዜ ነበረ። የእስራኤልም የኢትዮጵያም ግን እግር ኳሳቸው እንደምታውቁት ነው፣ በጣም ዝቅተኛ ነው። አሁን ምናልባት በእስራኤል የሚታዩ ነገሮች አሉ። በአውሮፓ ተሳትፏችን ከፍ እያለ ነው። ግን እንደምታዩት ስፖርት ላይ በጣም ትኩረት ሰጥቶ ሲሰራ እናይም በእስራኤል ታዳጊዎችን የማሰልጠን ታዳጊዎች ላይ ብዙ የመስራት አሁን አውሮፓና ላቲን አሜሪካ ልጆቹ ሲያድጉ እነ ሮናልዶን እያዩ እነ ሜሲን እያዩ ብዙ ሰዎችን እያዩ ነው የሚያድጉ እና እነሱን ምልክት አድርገው እየሰሩ ነው እና ያሳዝናል። ተስፋ እናደርግ። 4 ዓመት አለ እንግዲህ በቀጣይ
0: ልክ ነው። ግን አሁን የእስራኤሉን ሁላችንም መዚህ ስላለን እንሰማለን እናያለን። በኢትዮጵያ የእግር ኳስ አሁን ባለው የእግር ኳስ አንዳንድ ጊዜ እንደዚህ ክርክር ሲሆን ያው ሚዲያ ላይ ያለ ነገር ስከታተል በእግር ኳሱ ሰጠኝ ብታምኑም ባታምኑም እዛው ላሉ በኢትዮጵያ ውስጥ ላሉ ቡድኖች በየክለቡ በቃ ያለ ሙስና በጣም በጣም በጣም በቃ አንዱ ካንዱ ዝውውር የሚያደርገው በሙስና አሰልጣኙ ሙስና ይቀበላል ይላሉ። አንድ ተጫዋች ወደ አንዱ ለማለፍ የሚጣልበት የሆነ ነገር ካልከፈለ አያልፍም ይባላል እና ስፖርት እንደነዚህ ካሉ ነገሮች ካልተላቀቀ በታለንት በችሎታ በሚመዘኑ ልጆች የሚሰራ ስራ ካልሆነ ለዓለም ዋንጫ ከባድ ነው። ለዓለም ዋንጫ በጣም ይከብዳል ብዬ አስባለሁ። ሰጠኝና ጥላሁን
1: በጣም የሚገርመው አርሴናል አሸነፈ ብለው ባለፈው ኮንሰርት ነበራቸው ኢትዮጵያውያን።
0: አዎ
1: እና በጣም ያሳዝናል። ብቻ እንግዲህ እግር ኳስ ጥሩ ነው። ብዙ ጨዋታዎች እናለን። ደስ የሚሉ ነገሮች ይኖራሉ። ከጦርነት ወጥተን እንግዲህ ሰላም ይመጣል እያሉ ነው አቶ ትራምፕ። ቃላቸውን ማመን ባይቻልም እንዲያው ጥላሁን እንዴት ነው?
0: ልክ አሁን ሰጠኝ እግዚአብሔር ይስጥህ ጥላሁን። ዶናልድ ትራምፕ ዘው ስምምነት ላይ ደርሰናል ይላሉ። እንዲያው ይቀጥላል ይሄ ስምምነት በዚሁ ወይስ እንደ ጧት ደግሞ
2: ነገሩ ወደዛ እየተሄደ ነው? ድሮ ያው ዳርዳር ያለው እንግዲህ ትራምፕ ፍላጎቱ ሌላ ቢሆንም የትራምፕ ፍላጎት የነበረው ሌላ ነው። ገብርኤል ሰጠኝ እሱ የፈለገው ልክ ቬኔዙዌላ እንደተቆጣጠረው ኢራንንም በቀላሉ ቆጣጠራል ያለ እምነቱ ነበር። እምነቱ ደግሞ በአሜሪካ መረጃ ድርጅት ብቻ ሳይሆን እስራኤልም የእስራኤል መረጃ ድርጅትን አሜሪካን አሳምኖ ማለት ነው። ነገሩ ቀላል ነው። የኢራን መንግስት ወዲያውኑ ከስልጣን ማውረድ፣ አሜሪካ የፈለገችውን ነገር የመቆጣጠር ብዙ ብዙ ብዙ ቃል ተገብቶለት ነበር። ግን ሲያዩት እንደታቀደው አልሄደም። አሁን ያለው ሁኔታ አሁን ባለንበት ሁኔታ ምንም እንኳ አሜሪካ ኃይል ቢኖራትም ግን ያለው ጦርነት የጦርነቱ መቀጠል የአሜሪካ ሕዝብ ሲጀምር አልወደደውም። ከጊዜ ጊዜም የማይወዱት ጦርነቱን የሚቃወሙት ቁጥር እየበዛ ሄደዋል። የኢኮኖሚ ወይም ዋጋ ንረት አለ፣ በይበልጥ በነዳጅ ምርት። ቀጣይ ብዙ ስነስርዓቶች አሉ ገብርኤል። አሜሪካ ውስጥ አሜሪካ 250ኛ የነጻነት ቀኗን ታከብራለች። የአሜሪካ ሰከንድ ተርም ሁለተኛው ዶናልድ ትራምፕ ደግሞ ቀጣይ ማለት ነው ሁለተኛ ጋገም ምርጫ አለ፣ ልደታቸውን ጨምሮ እነዚህ እንደገና አሁን የያዝነው ሞንዲያል ራሱ እንዲበላሽ አይፈልግም። አሜሪካ አሁን ማንነቷን የምታስተዋውቅበት በእርግጥ ሀያል ነች የታወቀ ነው። ግን ይበልጥ ደግሞ የውጭ ሀገር ዜጎች ወደ ውስጥ ስፖርት ምክንያት አድርገው አሜሪካ ማንነት የሚያስተዋውቅበት ይህን እንዲደፈርስና እንዲጨናጉል በጦርነት ምክንያት ዜጎች ወጥተው ማየት ሲችሉ ዛሬው ሰጠ ሊያርመኝ ይችላል። እኔ አሁን ዜናዎቹ ከመስማት ነው ዛሬ ጠዋታ አሁን በነበረው ሌሊት ላይ የነበረው ጠዋታ ደቡብ ኮሪያ ቼኪያ ጋር ባደረጉትኝ ብዛት ያላቸው ምክንያቱም ዜጎች የመጫወቻ ለማየት ራሱ ካርቲሱን የመግዛት ዋጋቸው አቅማቸው ስለማይፈቅድ ገንዘብ ስለሌላቸው ብዛት ያላቸው ሰዎች እንዳልነበሩ ተመልከት። የመጀመሪያው መፈጫው ደቡብ አፍሪካ ከጨዋታውን ተታደ ከሜክሲኮ ጋር አሁን ብዛ ሞልቷል ከጫፍ ከጫፍ። በዚህ ሌሊት ላይ የነበረው በእስራኤል ሰዓት አቆጣጠር ግን 4000 ነው ከዛ በላይ ኳሶች አልነበሩ። ምን ማለት ፈልጌ ነው ሰዎች ይህንን ጨዋታ ማየት ይፈልጋሉ፣ መውጣት መግዛት ይፈልጋሉ። ከዛ አንጻር አሁን አሜሪካ ይህ ነገር እንዲበላሽ ይፈልግ ይባስ ብሎ ደግሞ አሜሪካ የምትፈልገው ሌላ ለጠየቃችሁ ጥያቄ አሜሪካ የምትፈልገው ምንም እንኳ ፍላጎቷ ህልሙ አንቅዷ የነበረው በብዙ ቢሊዮን ዶላር ጦርነት ስታደርግ ፍላጎቷ የነበረው ሌላ ነው። ግን አሁን ነገሮች ተጽዕኖ አሳደሩና የመሸብረት ሁኔታ
0: ጥላሁን
2: አቤት
0: አሜሪካ ይሄ አሁን ያልካቸው ነገሮች እንዳይበላሹ ምናልባት ስምምነቱን ትመርጥ ይሆናል ብለን እንስብ። ግን ይሄ ስምምነት ከዚህ በፊትም ቀርቦ ነበር ይባላል፣ ምን ልዩነት አለው?
2: እውነት ነው፣ ትክክል። ጥሩ ጥያቄ ነው ገብርኤል። ያንዋር በያንዋር ጃንዋሪ ወር ላይ እዚህ ላይ ይህን ጥያቄ አሜሪካ አንስታ ኢራን አልስማማም ብላ ነበር። በይበልጥ ደግሞ የኒውክሌር መሳሪያ ግንባታውን በተመለከተ በፍጹም አትጠይቁኝ አትምጡብኝ ማለት ሁኔታ አሁን ያንን አልቀበልም ስላለች አሜሪካ ከእስራኤል ጋር ወደ ጦርነት ገብተዋልኝ። ጦርነቱን ካሳለፍን በኋላ አሁን ለተደረሰው ስምምነት ግን አሁን እንግዲህ ይደረሳል የሚባለው ያንን ሀሳብ የቀረበውን ድጋሜን የተጠየቀችው ኢራን አሁን የምትለው ምንድን ነው? ኦኬ የኒውክሌር መሳሪያ ግንባታውን በተመለከተ ላታመርት ማለት ላትገነባ ቃል ገብታለች። ከአሁን በፊት አሻፈረኛለችው ማለት ነው። እንግዲህ ይህን ነገር ሁሉ ሙሉ በሙሉ አይደለም፣ ባሊስቲክ ሚሳይሎችን በተመለከተ ሌሎች ነገሮች እንዳሉ ነው። ይህንን የኒውክሌር መሳሪያ የሚባለውን ግን እሱን ባለፈው አልቀበለውም ያለችውን አሁን እቀበላሉ ስትል ስምምነቱ እዛ ላይ ምን ማለት ነው? ባለፈው ከአንድ አመት በፊት እንግዲህ የተጠየቀውን ጥያቄ ተቀብላ ልክ ወደዛ ጊዜ መለሰን ማለት ነው። አሁን ትልቁ ጥያቄ ውል ኢራናውያን አሁን ባለንበት እንደ ወደ መጨረሻው ሰነድ ወደ መጨር ማለት ከተሳካና እንደሚባለ ከሆነ የሚቀጥለው ሳምንት ይፈራረማሉ ጄኔቭ አካባቢ እንግዲህ ሄደው ስምምነቱን የመጀመሪያውን ስምምነት ማለት በቀጣይ የኒውክሌር መሳሪያ ግንባታ በተመለከተና ሌሎችንም በቀጣይ ግን ለ60 ቀን ጊዜ ተይዞ ነው። ለወዲሁ ግን በ30 ቀናት ውስጥ የሆርሙዝን ባህሮች መከፈት በተመለከተ ኢራን የተጣለባትን የኢኮኖሚ ማዕቀብ እንዲነሳላት የተያዘባትን ራሱ ወደ 4 ቢሊዮን ዶላር እንዲለቀቅላት በቀጣይ ኢራንን ለመገንባት እንደገና ወደ 300 ቢሊዮን ዶላር አሜሪካ ራሱ ያንን ነገር ለመስጠት ቃል እንደገባች ብዙ የሚነገሩ ነገሮች አሉ። አሁን እዚህ ላይ ይኸውልህ አጠቃላይ ወደ ስምምነት ስንሄድ እኔ ሳስበው በግል አመለካከቴ ኢራን በአሸናፊነት የተወጣችበት ሁኔታ አለ። ምክንያቱም ስልጣን ይጠፋል ከስልጣኑ ይገረሰሳል ይባል የነበረው ኢራን ከነካቸው በቃ ያለ ብዙ እኔ የሚያሳዝን ደግሞ ኢራን ባለንበት ሁኔታ እስራኤል እንደፈለገችው ይህንን የጦር መሳሪያ ግንባታን ኦኬ፣ እሱ ምናልባት የጊዜ ጉዳይ ነው። ከሁለት ዓመት በኋላ ዶናልድ ትራምፕ ስልጣናቸውን አይቀጥሉም። እንደገና የአካባቢያችን ተጨባጭ ሁኔታ ኢራን ከአንድ ዓመት ከሁለት ዓመት ስልጣን ላይ ካለ ነገ ከነገ በኋላ ይህን የተደረሰውን ስምምነት አሻፈረኝ በማለት የፈለገችውን ማድረግ ትችላለች። ለጊዜው ግን የታቀን በጣም የራስ ምታት የሆነባትን የኢኮኖሚ ማዕቀብ እንዲለቀቅላት እንደገናም ብዙ ገንዘብ ተሰጡ ማለት ነው። በውጭ ዓለም ብዙ ነገሮች የባሊስቲክ ሚሳይሎችን በተመለከተ ጭራሽ በዛ ንግግር እንደሌለና ትጠቀማለች አትጎዳም እስራኤል ይህን ነገር እንድታየዋለች
0: ጥላሁን እዚህ ላይ እንያዘው ሰጠኝ ጨምርና ሰጠኝ ፕሮግራም ስላለው
3: ስምምነቱ ላይ በመጀመሪያ ስምምነቱ ላይ አሁን ጥላሁን እንዳለው ብዙ ገንዘብ ከተለቀቀ ለእስራኤል አደገኛ ነው። ለወደፊት እስራኤል በጣም መዘጋጀት ያለባት ሁኔታ እንዳለ ይገልጻሉ አንዳንድ አካላት። እና ኢራን አሁን የተያዘባት ገንዘብ እንደገና ነዳጅ እንደፈለገችው ከሸጠች እና ነገሮች ሰላማዊ እንቅስቃሴ የምታደርግ ምስላ ውስጥ መስራት ከቻለች ለእስራኤል አደገኛ ነው። ምናልባት ግን ከአሜሪካ ጋር ሰላማዊ ግንኙነት ፈጥረው ነገሮች እንደው በሁለቱ ሀገራት የነበረው ሁኔታ እንደው ታሰነ ምን ማለት ችግሩ ውጥረቱ ረግቦ ሰላማዊ ግንኙነት ካላቸው ጥሩ ነው ካልሆነ ግን ለእስራኤል በጣም አደገኛ ሁኔታ እንዳለው ነው ለወደፊት ምክንያቱም ኢራኖች ገንዘብ አገኙ ፈለጉት ሊያደርጉ ይችላሉ ከዛው እጭ እንግዲህ ምን ያው ነው ይሄንን እንድትቀጥሉበት በመጨረሻ ላይ ማለት ተፈልገው ወደ እግር ኳሱ ያው ማየት ለሚፈልጉ አድማጮቻችን ሁሉም በካን ይተላለፋሉ ስፖርት 5ም ያስተላልፍበት ጊዜ አለ እንግዲህ ስፖርት 4ም ያስተላልፍበት ጊዜ አለ አሁን ዛሬ 10 ሰዓት ላይ ካናዳ ከቦስኒያ ሄርዘጎቪና ጋር ይጫወታሉ ለሊት ደግሞ 4 ሰዓት ላይ በእስራኤል ሰዓት አቆጣጠር አሜሪካ ከፓራጓይ ጋር ይጫወታሉ ኃይለኛ ጨዋታ ነው ይሆናል ተብሎ የሚጠበቀው በስፖርት አንድ ነው የሚተላለፍ ከዛም ደግሞ ነገ ምሽት 10 ሰዓት ላይ ካታር ከስዊዘርላንድ ጋር ይጫወታሉ 10 ሰዓት ላይ በካና 11ኛው ቴሌቪዥን ጣቢያ ይተላለፋሉ እንግዲህ ቀሪዎችን ደግሞ በቀጣይ ዝግጅታችንና ቀርባለን እና በጣም ለነበረን ቆይታ መሰግናለሁ
0: ሰጠኝ ሰርስተኝ
4: በዚህ ሰጠ በዚህ ወር እንቅልፍ የለውም ማለት ነው ገብርኤል
0: አይሱ ለዘም
3: ግድ ነው ማየት አለብን ግድ ነው
0: ሰጠኝ ለሰጠን ሰፋ ያለ የስፖርት ማብራሪያ ጅጋር ገና መሰግናለን ሻባሽ ሻሎም ተዳራባ
3: ሻባሽ ሻሎም ደና
0: አውንዳሽ ተላውን የአሜሪካና የኢራንን አሁን በሰሜን እስራኤል ደግሞ በሊባኖስ እየተደረገ ያለውን ወደ መጨረሻ ጠቅለል አድርገህ ትነግረናለህ አሁን እዚህ መሃል አንድ ጥያቄ ለማስገባት ፈልጌ ነው ከቅርብ ጊዜ ወዲህ በቱርክና በእስራኤል የመፋጠጥ ነገር ይታያልና ይሄም ሌላ ትኩሳት ነው ይሄስ ወደዚህ ነው ዞን ሊሄድ የሚችለው የቱርኩ ፕሬዝዳንት ከእስራኤል ምንድነው የሚፈልጉት ከዚህ አካባቢ ምን መሆን ፈልገው ነው እስራኤል ምናቸውን ስለምትነካ ነው እሳቸው እንደዚህ የሚናገሩ
4: ገብርኤል ጥሩ ጥያቄ ነው የጠየቀው በጣም ወሳኝ አሁን ያለንበት የኢራን አሜሪካ እስራኤል የሚለው ወደ መጨረሻዎቹ እየተጣጋን ነው አሁን በቀጣይ የእስራኤልን ደህንነት በከፍተኛ ሁኔታ ያሳስባል ተብሎ የሚጠበቀው አሁን ያልከው የቱርክ የመካከለኛው ማለት በአካባቢያችን እጇን የማስገባት ሁኔታ ነው። ያውል መታሰብ ከሆነ በአሜሪካ መንግስት አብርሃም ስምምነት ተብሎ ብዛት ያላቸው መካከለኛው ምስራቅ ሀገራት እንደ ሳውዲ አና ሚሊዮን ብዙዎቹ ከእስራኤል ጋር ስምምነት ላይ ይደርሳሉ የሚል ብዙ የትራምፕ እቅድ ነበር። እንዲያውም ከጦርነቱ በኋላ እንደዛ አዛ የመድረስ ሁኔታ አሁን ሳውዲያ የአሜሪካ ወዳጅ ሆና ከእስራኤል ጋር የአብርሃም ስምምነት በመሪነት ተፈረማል ከተባለ የነበረው ከፓኪስታን ጋር የጦር ቃል ኪዳን ስምምነት ተፈጽሟል። ፓኪስታን ማለት አሁን ባለው ሁኔታ ኢራንን በአሜሪካን ታሸማግል እንጂ የእስራኤል ጠላት ሀገር ነች። እንደገና የኒውክሌር ከዘጠኙ ባለማችን ካሉት የኒውክሌር ጦር መሳሪያ ባለቤቶች አንዷ ነች። አሁን ካሁን በፊት በጣም አክራሪ የሆኑት የሺኢ ማህበረሰብ ነበር ዓለማችን ያወቁና እስራኤልን በተደጋጋሚ ጦርነት ውስጥ ምትከለም ለምሳሌ ህዝብላን ድርጅት ውሰደው ኢራንን ውሰድ ሌሎችንም ሶሪያ ውስጥ የሚገኙትን ከፊሎቹን ኢራቅም ውስጥ ከማንኛውም እስልምና እምነት ነው የአረብ ሀገራት ስትገባ የሺኢ ማህበረሰብ አለ። ይሄ እንግዲህ ከሞላ ጎደል 15-20% ወጅድ ሆኖ ማለት ባለማችን አሁን ግን የሱኒም የሚባሉት ተቀና በአብዛኞቹ እስልምና ተከታዮቹ እና ሱኒ የሚባሉት 80 እና ከዛ በላይ የሚሆኑት ቱርክን ይዘ ሳውዲያን ሶሪያ ውስጥ እንደገና ፓኪስታን እነዚህ አንድ ላይ በመሆን ህብረትና አንድነት በመፍጠር በይበልጥ ደግሞ ቱርክ ማለት በጣም ኃያል ነች ገብርኤል የጦር ኃይሏ በጣም በተባበሩት መንግስታት ባለው በናቶ ድርጅትም አባል ከመሆን እነዚህ ሀገራት አንድ ላይ በመሆን አሁን በቀጣይ መካከለኛው ምስራቅ በተመለከተ ቱርክ ስለምትፈልገው በእስራኤል ላይ እንዴት ነው የጠብ አጫሪነትና እስራኤልነት ፍራቸዋል። አሁን ለጠየቀው ጥያቄ ቱርክ ይህ የአካባቢ ለምሳሌ የአሳድ መንግስት ተገርስሶ አሁን የጁላኒ መንግስት ላይ እንዲወጣ ቱርክ ከጀርባው አለችበት። እግረ መንገዱ ደግሞ በሶሪያ የጦር ካምፓን የጦር ሀይባን የማሰማራት ሁኔታ አለ። አሁን እነዚህን ነገሮችን እስራኤልን እንደመወጠርና መካከለኛው ምስራቅ የበላይነት ለመያዝ ሲባል ቱርክ ከፍተኛ የሆነ ከሌሎች ሀገራት ጋር ግንባር በመፍጠር ወታደሮቿ ወደ ቦታ የማቅረብ ሁኔታ አለ። አሁን ይህን የምታደርገው ለምንድን ነው የሚል ጥያቄ ስታነሳ በአለበት በመካከለኛው ምስራቅ ማለት ነው እስራኤልም እንዲሁ እንቅልፍ አልተኛችም። እስራኤል ደግሞ በአካባቢው ካሉት እንደ ግሪክ እንደ ቆጵሮስ የመሳሰሉት ሀገራት በመካከለኛው በሜዲትራን ባህር አካባቢ ልዩ የሆነ ጦር በማቋቋም እነዚህ ሀገራት ልዩ ጦር ካምፕ የመመስረት የባህር ኃይል ኑሯቸው የምድር ጦር የአየር ኃይል ኑሯቸው እንዲያውም እስራኤል ወደ 1000 የሚሆኑ ወታደሮችን ወደ ቦታው የመላክ ግሪክም ተመሳሳይ እንደገና ቆጵሮስ ወደ 500 የሚሆኑ አጠቃላይ 2500 ወታደሮችን የግሪክና እስራኤል ደግሞ የጦር አውሮፕላኖችን በማድረግ በሜዲትራን ባህር አካባቢ የራሳቸውን የጦር ሰፈር የመመስረት ስምምነት ደርሰዋል። ይህን ቱርክ በከፍተኛ ሁኔታ ታወግዛለች አትፈልገው። ምክንያቱም እሷ እጇን ማስገባትና ቦታውን የመቆጣጠር ሁኔታ አለ። አሁን በአዝነው ሳምንት አርዶዋን ጭንቀት ውስጥ ለገቡ ምንዳሉ እስራኤል በሊባኖስና በሶሪያ የምትወስደውን እርምጃና የምታደርገውን እንቅስቃሴ ከዛም አልፎ በመካከለኛው ምስራቅና በሜዲትራን ባህር ከምታደርገውን የበላይነቷን መቆም አለባት ሲሉ የአርዶዋን መንግስት ይህንን እንቃወማለን ሲሉ ምን ማለት ነው? ባጭር አማርኛ እስራኤል ከዚህ ካልተቆጠበች ከእስራኤል ጋር አስፈለግከውንም ወደ ወታደረው እርምጃ እንገባለን ነው። እንግዲህ ይህ ፍራቻውን የእስራኤልን በከፍተኛ ሁኔታ እስራኤል በይበልጥ ደግሞ በመከላከያ ኃይሉ እና ጉዳዩ ከቅር የሚመለከቱትኝ የጦር ጀነራሎችና ጉዳዩ መካከለኛው ምስራቅ ምርምር የሚያደርጉ ጥናት የሚያደርጉትኝ እንዴት ነው ፍራቻው ውስጥ አሁን የኢራን ሁኔታ አልቆ በቀጣይ ምናልባት እስራኤል ልትወጥር የምትችለው ቱርክ ነው የሚል ስጋት አለ። ምክንያቱም ቱርክ ከጥቅሟ ጋር በተያያዘ ነው። በአንድ በኩል እስራኤል ከሌሎች ሀገራት ጋር ቱርክ ጋር መግባቡትን ሀገሮች እንደ ግሪክ እንደ ቆጵሮስ መንዶች እነመን እነሱን አንድ እጇ ስታስገባ ቱርክ ደግሞ ኖ መሆን የለበትም ስትል ደግሞ ከሌሎች እንደነ ሳውዲያ ካልጓር ራሷን ግብጽ ካጠገባችን ያለችው ግብጽም ራሷ ግብጽ ምንም እንኳን ከቱርክ ጋር አይጥና ድመት ቢሆኑ ከጥቅም ጋር ከበጣ የጠላቴ ጠላት ወዳጅ ነው ከሚል ምናልባት ግብጾችን ቢሆን ደግሞ መገልበጥ ሁኔታ ይህ ተያይዞ በቀጣይ ለእስራኤል የራስ ምታት ሊሆን የሚችለው የቱርክ ወደ አካባቢያችን መውጣት ስጋት አለ እና ይሄ እስካሁን ድረስ ቦታ አልተሰጠው ባይነገርበትም እስራኤልን ወይም መካከለኛው ምስራቅ እያሳሰበ ይሄ ነው። ትልቁ ግን መፍትሄው እንግዲህ ምናልባት አሜሪካ ጣልቃ በመግባት ለማስታወስ ያህል የአሜሪካው ፕሬዚዳንትና አርዶዋን የቱርኩ ጓደኛሞች እና ይግባባሉ ይባላል። እንደገና በናቶ ድርጅትም ደግሞ ቱርክ አባል ከመሆን የተነሳ ያው ድርጅት አቃለ የአንቀጽ 5 አንድ ሀገር ከተደፈረች እና እርዱኝ ካለች በእንደዚህ አይነት ሁኔታ ሌላው ሀገር የምትተባበረው የሚባል ነገር አለ። ወደ ጦርነት ተውሎ ባይገባም ግን ትንሽ ውጥረት ውስጥ የመግባት ሁኔታ ስጋቱ አለ ይባላል እና ያ ነው።
0: ሌላው እንደው ሊባኖስን ትንሽ እንድትነካው እፈልጋለሁ። ሊባኖስ ውስጥ እስራኤል አየር ኃይል እየገባ ጥቃት ያደርሳል፣ ይህም እየተዘገበ ነው። ሰሞኑንም ከባድ ጥቃት እያደረሱ ነው የእስራኤል መከላከያ ኃይልም ሰራዊቱም። ምናልባት አሁን አሜሪካና ኢራን ስምምነት ላይ ከደረሱ እዚህ አካባቢ የምናየው አሁን ጦርነት ሊቋረጥ ነው ወይስ ሂዝባላ ተነጥሏል? ሂዝባላና እስራኤል ይቀጥላሉ መቀጣቀጣቸውን?
4: ጥሩ ጥያቄ። ይኸውልህ አሁን ባለው ስምምነት ከአሁን በፊት እስራኤል የምትለው የነበረው ኢራን የምጠይቀው ጥያቄ ሊባኖስ ውስጥ መግባት አለባት ወይም የህዝቡላ ድርጅት ውስጥ መግባት አለበት ማለት ስምምነት ላይ ከተደረሰ የተኩስ አቁም ስምምነት እስራኤል በህዝቡላ የምትወስደውን እርምጃ ማቆም አለባት የሚለውን የኢራን ጥያቄ እስራኤል ወደ ጎን በማድረግ እርምጃ ትወስድ ነበር። ግን ሊባኖስ ውስጥ በምትወስደው እርምጃ ቦታዎች አሉ። ደቡብ ሊባኖስ አካባቢ እስራኤል እርምጃ ስትወስድ አሜሪካ አትቃወም ነበር። ወደ መሀል ከተማ ወደ ቤይሩትና ዳሂ አካባቢ ግን የምትወስደውን እርምጃ የአሜሪካ መንግስት አታድርጉት ይል ነበር። ባንክሮ በጣም በጣም ይቃወም ነበር። አሁን ግን ለጠየቀው ጥያቄ አሁን ባለንበት ስምምነት የሚቀጥለው ሳምንት አሁን ይህንን የመጀመሪያውን ቅድመ ስምምነት ማለት ነው እሱነን እንዴት ነው ተግባር ላይ የሚያውሉት ከሆነ እስራኤል በሊባኖስ የምትወስደው ወይም ደግሞ በህዝቡላ ድርጅት ላይ የምትወስደውን ወታደር እርምጃም እንድታቆም ትገደዳለች ማለት ነው። ምክንያቱም ስምምነቱ የሚለው ወደ 14 አንቀጽ ያዘለውን ስምምነት ኢራን የተቀበለችውን ለጠየቀች ጥያቄ የኒውክሌር ጦር መሳሪያ ወደ ከ14ቱ እንግዲህ ሌላውን እንተወውና ይበልጥ እስራኤልን የሚያንገበግባትና የምጠይቀው ባንክሮ የኒውክሌር ጦር መሳሪያ ባለቤት መገንባት የለባት የሚለው እሱን ከተስማማች ኢራን የምጠይቀው ጥያቄ ግን የኔን አጋር አገሮች የኔንን ደጋፊዎቹንን እነሱ ላይም ተቃውሞ ማቆም አለባት ነው የሚለውን ይህ ነገር ተግባር ላይ ስለሚውል ሊባኖስ ላይ የሚወሰዱ እርምጃ ሊቆም ይችላል። ይህምንም ጥርጥር ነው።
0: ጥላሁን በተወሰኑ ሴኮንዶች የሚመለስ ጥያቄ፣ አሜሪካና ኢራን አሁን ባሉበት ሰላም ላይ ተስማምተው ሁሉ ነገር ቢቋጭ በሰላም አትራፊው ማን ነው በይበልጥ ሊባል ይችላል?
4: ማለት ይችላል ገብርኤል ባጭር አማርኛ ኢራን አሸንፋለች። ምክንያቱም ኢራን የሚያሳዝንህ ኢራናውያን ዜጎች ከዘጠና ሚሊዮን በላይ የሚሆኑ ዜጎች ከነዚህ ውስጥ 80 በላይ የሚሆኑት የስርዓቱ ተቃዋሚዎች ናቸው። የምናል የስርዓቱ ደጋፊዎች ወደ 10 ሚሊዮን የሚጣጉ ናቸው። 80 ሚሊዮን የሚሆኑት እነሱ ከማንም በላይ የከሰሩና ነገ ይበቀሏቸዋል። ከ14ቱ አንቀጾች አንዱ ምን እንደሚል ታውቃለህ ገብሬ? በኢራን ውስጣዊ ፖለቲካ ኢራን አሜሪካ መግባት የለባት ምን ማለት ነው? ካሁኑ አጠይቁ የፈለገው እናደርጋለን ይበቀሏቸዋልኝ እስራኤል በዚህ እኔ እንጃ።
0: እሺ እሺ እጥላውን ለሰጠን ሰፋ ለማብራሪያ ግዚያችን እየተገባደደ ስለሆነ ነው። እጅጋር ግን እናመሰግናለን ሻባሽ ሻላ
4: መልካም ቆይታ ነበር ገብርኤል።
0: አመሰግናለሁ የተከበራችሁ አድማጮቻችን ለነበረን ቆይታ እናመሰግናለን። በያላችሁበት ሰላም የሰፈነበት ሰንበት ይሁንላችሁ። ለቴክኒክ ባለሙያችን ኖያ መሻክ ምስጋና ይድረሳት። አብራችሁ የቆየሁት ገብርኤል በየነ ነበርኩኝ። ለባልደረቦች ሰጠኝ ዘመነ ለጥላሁን መልኬ እጅጋር አመሰግናለሁ። ሰላም ሁኑ። ሰላም ደህና ደሩ።